0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ አፍራን ዘመን አቆጣጠር ዮም ሐሚሺ ካፍ ቫብ በሲባን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 11 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 4 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች አይቾ ባየና ወርቅነሽ ሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ ተማቸው ላምባቤን ያቀርባቸው ዋና ዋና አርዕስተ ጉዳዮችን እንመለከታለን። ወቅታዊ ዘገባም እናቀርባለን። ከአድማጮች ጋር በተለያዩ አርዕስተ ጉዳዮችን እንወያያለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። የጧቱ ዜና አሁን በአይቾ ባየ ተዘጋጅቶ ይቀርባል። አይቾ
2: ወርቅነሽ አመሰግናለን። አርስተ ዜና ትናንት ለሊት አሜሪካ በኢራን ላይ ድብደባ አካሄደች። ክነሴት የመንግስት ህግ አማካሪዋን ስልጣን ለመከፋፈል የሚያስችል ህግ በትናንትናው ዕለት አጸደቀ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለሊባኖስ ህዝብ ጥሪ አቀረቡ። ከሐማስ ጋር የተደረሰው የተኩስ አቁም ስምምነት አነጋጋሪነቱ እንደቀጠለ ነው የሚሉት የጧቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ትናንት ለሊት የአሜሪካ ጦር በኢራን ላይ ድብደባ እንዳካሄደ ተገለጸ። ሌሊት ላይ አሜሪካ በተከታታይ ለሁለተኛ ቀናት በኢራን ላይ ድብደባ አካሄዳለች። በዚህ ድብደባም የኢራን ራዳር መቆጣጠሪያዎች የሮኬት ተምዘግዛጊ ሚሳኤሎችን ጨምሮ መደብደባቸውን መውደማቸውን አውደመናል ሲል የአሜሪካ የመካከለኛው የጦር አዛዥ አስታውቋል። በተጨማሪም በዓለም አቀፍ የባህር ወሽመጥ የነበሩ የአሜሪካና የሌሎች የሀገራት መርከብ ላይ የተነጣጠረ ሚሳኤሎችንም ጨምሮ ማምከኑ ማስታወቃቸው ተገልጿል። ይህ በዚህ እንዳለ ፕሬዚዳንት ዶናልድ ትራምፕ እንዳሉት ቴህራን በቀረበላት የሰላም ስምምነት ላይ ማትፈርም ከሆነ ለሶስተኛ ጊዜ በከታታይ መደብደባችን እንቀጥላለን ሲሉ ዝተዋል። በኢራን ባለስልጣናትም ደውለው አሜሪካ የደበደባቸውን ድብደባውን እንድታቆም ሲሉ ተማጽኗል ሲሉ ትራምፕ ጨምረው አስተውቀዋል። ትናንት በተካሄደው ድብደባ እስራኤል እንዳልተሳተፈች ተጠቅሷል። ኢራን በበኩሏም ማንም የኢራን ባለስልጣናት ለፕሬዚዳንት ዶናልድ ትራምፕ ደውለው የሚያደርጉትን ድብደባ እንዲያቆሙ የተማጸነ የለም፣ እንዳውም ፕሬዚዳንቱ ይህን የሚያደርጉት በኢራን ላይ የሚወስዱትን ጦርነት ለመሸፈን ሲል ሆን ብለው የሚያደርጉት ፕሮፓጋንዳ እንጂ ማንም የኢራን ባለስልጣን ለአሜሪካ ፕሬዚዳንት ደውሎ እንዳልተማጸነ ተልጿል። ኢራን አሜሪካ ባደረሰችባት የድብደባ ምላሽ በመስጠት በኩዌትና በባህሬን ያሉ 18 የተለያዩ የጦር ካምፕ ላይም ድብደባ ማድረሷን ጠቅሷል። በተጨማሪም የአሜሪካን ራደር መቆጣጠሪያ መደብደባንና በሆርሙዝ ወሽመጥ ጨምሮ ዝግ እንደሆን አስታውቀዋል። ማንም መርከብ ለማለፍ ቢሞክርም እርምጃ እንደማይወሰድበት አስታውቋል። የኢራን ባህር ኃይል እንዳስታወቀውም ሁለት መርከቦች ይህን የባህር ወሽመጥ ለማለፍ የሞከሩ መደብደባቸው ተጠቅሷል። አሁን ስቱዲዮ ከገባን በኋላም ዘገይቶ የደረሰን ዜና ኢራን በምትሰጠው አጠፌታ ወደ ዮርዳኖስ አካባቢም ሚሳኤል ማስወንጨፏም ተገልጿል። ቀደም ብሎ ኢራን የሆርሙዝ የባህር ወሽመጥን መዝጋቷን በማስታወቅ ሆርሙዝ ዓለም አቀፍ የባህር መተላለፊያ ተብሎ የተሰየመ ሲሆን ይህ ጦርነት ከተቀሰቀሰ ወዲህ ግን ኢራን እንደፈለገች የምትፈልጋቸውና የእሷ ወዳጅ ሀገራት መርከቦችን የማለፍ ፍቃድ እየሰጠች እንደነበር አስታውቋል። በዛሬው ዕለት ግን ኢራን አሜሪካ በኢራን ላይ ባደረሰችው ጥቃት ምክንያት ይህን መተላለፊያ ባህር ወሽመጥ ኢራን መዝጋቷን አስታውቃለች። ክነሴት በትናንትናው ዕለት የመንግስት ህግ አማካሪ የስራ ድርሻ የሚከፍል ህግ ማጽደቁ ተገለጸ። በትናንትናው ዕለትም የሁለትና በሶስተኛ የድምፅ አሰጣጥ ጊዜ በዚህ ሂደት የመንግስት ህግ አማካሪ የሥራ ድርሻ የሚከፍል ህግ ማጽደቁ ተገልጿል። ህጉን በቀረበበት ምክንያት 43 የክነሴት አባላት ሲደግፉት 39 የክነሴት አባልም ተቃውመውታል። የክነሴት አባል ሞሼ ሰኢድ ከሊኩድ ፓርቲ እንዳሉትም መሐሽ የተሰኘው የምርመራ ቢሮ እንደ አዲስ እንደሚቋቋምና በህግና ፍትህ መስሪያ ቤት ቁጥጥር ስር እንደሚሆን ጨምረው አስተውቀዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለሊባኖስ ህዝብ ጥሪ አቀረቡ።
3: Do you remember what Lebanon was like before Iran and Hezbollah turned it into a nightmare? Remember the cafes? Remember the culture? Remember the calm? All that's gone because Hezbollah and Iran want to drag us into war over and over and over again. You deserve better. Your children deserve better.
2: ጠቅላይ ሚኒስትሩም ያሉት እኛ ከሊባኖስ ህዝብ ጠላቶች አይደለንም ጠላት ማለለም ሁለቱም ሀገራት በሰላም የመኖር ፍላጎት ያላቸው ናቸው ብለዋል። በሁለቱን ሀገራት ከሂዝቡላ ኢራን በኢራን አማካኝነት ሂዝቡላ ከተቆጣጠረ በኋላ ያለውን ህይወት ታስተውሳላችሁ ወይ? ከዛ በፊት የሊባኖስ ህዝብ ጥሩ የመዝናኛ ቦታ የቡና ቤቶችና በሰላም ህዝብ ይኖር ነበር ታስተውላላችሁ ወይ ሲሉ በጥያቄ መልክ ቀርቧል። እንዴት አይነት ጥሩ ህይወት ነበራችሁ? በመካከለኛው ምስራቅም ትንሿ ፓሪስ እየተባለች ትጠራ ነበር እናስተውሳለን። ኢራንና ሂዝቡላ ግን ይሄን ነስተውናል። በተለያዩ ምክንያቶችም አከባቢያችን የጦርነት ባድማ አድርገውታል። ከዚህ የበለጠ ህይወት ይገባችኋል። እስራኤል ሁንጊዜም ለሊባኖስ ጋር በሰላም መኖር ትሻለች እጃችንም ለሰላም ዘርግተናል ሲሉ ጠቅላይ ሚኒስትሩ ባቀረቡት ጥሪ በአረብኛ ቋንቋ በጽሑፍ በተተረገመ አቅርበዋል። ከሐማስ ጋር ያለው ተጨባጭ ሁኔታ አነጋጋሪነቱ እንደቀጠለ ነው። እንደምታወሱ ለእስራኤልና ሐማስ በተደረሰው የተኩስ አቁም ስምምነት በተለይ ወደ ሁለተኛው ዙር ስንሸጋገር ሐማስ መሳሪያውን የሚፈታበትና የሚያስረክብበት ሂደት እንደነበር ይታወሳል። ከአሁን ቅርብ ጊዜያት ወዲህ ግን ሐማስ ይሄን ሊያደርግ አልቻለም። እስራኤልን በአሁን በተለይ ግብጽ ውስጥ በሚደረገው ድጋሜ የተኩስ አቁም ስምምነት ሐማስ የተደረሰበትን ስምምነት እውን እንዲያደርግ እየተደረገ ይገኛል። ይህ የተደረሰ ቀላል ስምምነትም እስራኤል ለሁለት ቀናት ያህል በአዛ ውስጥ የምትወስደውን ወታደራዊ ጥቃት እንድታቆምና የተደረሰውን የተኩስ አቁም ስምምነት ሁለተኛው ዙር እውን የሚደረግበት መንገድ ለመነጋገር እንደሚጀምሩ ከተለያዩ የሐማስ እና የሐማስ አባላት አባሮች ጋር ስምምነት መደረሱ ተገልጿል ስትል ቃል አቀባያችን ዩባል ኢንባር አድርሳናለች። በኢራቅ የሚገኘው የአሜሪካ ኤምባሲ በአካባቢው ለሚኖሩ በከተማው ለሚኖሩ ህዝብ ጥሪ አቀርባል። ባግዳድ ውስጥ የሚገኘው የአሜሪካ ኤምባሳደር በሀገሪቱ ለሚገኙ አሜሪካውያን ዜጎች ሁሉ ከመቼውም ጊዜ የበለጠ ጥንቃቄ እንዲያደርጉ ጥሪ አቀርባል። በተለይ አሁን በአካባቢያችን ባለው ተጨባጭ ሁኔታ ምክንያት የበለጠ በንቃት እንድንቀሳቀሱና እንዲያውም የኢራቅ የአየር መንገድ በድንገት ሊዘጋ እንደሚችል አስቀድሞ እንዲያውቁና ጥንቃቄ በተሞላበት እንቅስቃሴ እንዲያደርጉ ሲል ጥሪውን አቅርቧል። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን ወቅቱን የሚመጥን እንደሆነና ምንም አይነት ለውጥ እንደሌለ ተገልጿል። በዛሬው ዕለትም የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 25 ዲግሪ ሴንቲግሬድ ቴላቪና አካባቢያ 7 ታይፋና አካባቢያ 7 ቤርሸባና አካባቢያ 32 ኢላት እስከ ኩለቀን ድረስ 41 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ወርቅነች የጧቱ ዜና እስካሁን ነበር።
1: አይቻው አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ተማቸው ለምባበን ያቀርባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ጋዜጦች አራቱ ለታው ጋዜጦች ደርሰውናል። ሐሪጽ፣ የዲዮታሮኖት፣ እስራኤል ላይዮምና ማሪብ። አራቱም ጋዜጦች በመጀመሪያ ገጾቻቸው ላይ ትኩረት ያደረጉባቸውን ርዕሰ ጉዳዮች እንመለከታለን። በመጀመሪያ ሐሪጽን ነው እንመለከተው። ሐሪጽ በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል ፖሊሶች ይላል። ፖሊሶች መንግስትን በመቃወም ለሰልፍ በሚወጡ ዜጎች ላይ የሰብአዊ መብት ጥሰት እያደረሱ ናቸው። ፖሊስ ሰልፈኞች ላይ እንግዲህ ሰልፈኞችን ሰብአዊ መብት በሚጎዳ መልኩ እንቅስቃሴ እያደረገ ነው። ይሄን የፖሊስ እንቅስቃሴ የፖሊስ አዛዡ ለፖሊሶች ድጋፍ ያደርጋሉ እየደገፋቸው ነውና ይሄን ጉዳይ እንግዲህ ይፋ እንዲሆን ያደረገው የመንግስት አቃቢ ህግ ነው ይሄን ሐሳብ ያቀረበው ይላል። ይሄን በተመለከተ ሰፊ ዘገባ ላምባቢያን አቅርቧል። የሰልፈኞች ሰብአዊ መብት ላይ ጉዳት እየደረሰ ነው፣ በፖሊሶች ከመጠን ያለፈ እንቅስቃሴ ምክንያት የሚል ርዕሰ ጉዳይ አቅርቧል። ሌላው ርዕሰ ጉዳይ ዛሬ እንግዲህ ዓለማችን ሁሉ የሚጠብቀው በየአራት አመቱ አንድ የሚካሄደው ዓለም አቀፉ የእግር ኳስ ጨዋታ በኢብራይስጥ ደግሞ ሞንዲያል እየተባለ ይጠራል በጉጉት ይጠበቃል። ዛሬ ነው እንግዲህ ጨዋታው በይፋ የሚጀመረው በሜክሲኮ የሚከፈተው 10 ሰዓት ነው እንግዲህ ሌሊት በእስራኤል ሰዓት አቆጣጠር 10 ሰዓት ላይ ነው የሚጀምረው። ይህን ርዕሰ ጉዳይ ሁሉም ጋዜጦች ትኩረት ሰጥተውበታል፣ ለአንባቢያን በሰፊው አቅርቦበታል። እንግዲህ እንደ ራሳቸው እይታ አራቱም ጋዜጦች በመጀመሪያ ገጻቸው ላይ ትኩረት የሰጡበት ርዕሰ ጉዳይ ነው። የዘንድሮው የዓለም የእግር ኳስ ጨዋታ ወይም ሞንዲያል በዕብራይስጥ አጠራር ለየት ያለና ልዩ ነው ይላል። ጋዜጦች እንግዲህ እንደ ራሳቸው ምክንያት፣ በዋነኛነት ግን ልዩ የሚሆንበት ምክንያት ብለው ሁሉም ጋዜጦች ያቀረቡት በአሜሪካ ግዛት በሚገኙ 3 ሀገራት ነው የሚካሄደው፣ በሜክሲኮ፣ በካናዳና በአሜሪካ ውስጥ ሰሜን አሜሪካ ነው የሚካሄደው። ስለዚህ በ3 የተለያዩ ሀገራት ስለሚካሄድ ይሄ አንዱ ልዩ የሚያደርገው ነው ይላል። ሌላው ደግሞ የተለያዩ ጋዜጦች እንደጠቀሱት እንግዲህ ዓለማችን የእግር ኳስ ጨዋታ እንግዲህ በዘመናችን በጣም ታዋቂ የሆኑት ሜሲና ሮናልዶ እነሱ የሚሳተፉበት ለመጨረሻ ጊዜ የሚሳተፉበት የእግር ኳስ የዓለም የእግር ኳስ ጨዋታ ነው። ይሄም አንዱ ደግሞ ልዩ የሚያደርገው ምክንያት ነው ይላል። በሰፊው አቅርቦታል። ሐሪጽም እንግዲህ ይህን ጨዋታ ዛሬ ምሽት ላይ በሜክሲኮ ይከፈታል፣ ይጀምራል። ዛሬ እንግዲህ ለመጀመሪያ ጊዜ የሚጫወቱ የሜክሲኮና የደቡብ አፍሪካ ብሔራዊ ቡድኖች ናቸው። ይህ ዘገባ ቀርቧል። ያው ዓለማችን የሚጠብቀው ጨዋታ ነው። ዓለምን አንድ አድርጎ እንግዲህ በቴሌቪዥን መስኮት በአካልም ባይገናኝ አንድ የሚያደርግ ጨዋታ ነው። በአንድ ስሜት የሚያስተሳስር በእስራኤልም በሰፊው በጉጉት እየተጠበቀ ያለ ጨዋታ ነው። ሌላው የእስራኤል መከላከያ ሰራዊት ይላል በጀኒን በፍልስጤም ከተማ ጀኒን እንግዲህ በአወዛጋቢ የመሬት ክልል የሚገኝ አካባቢ ነው። ቋሚ የሆነ ካምፕ ሊያቋቁም ነው የእስራኤል መከላከያ ሰራዊት በጀኒን ይላል። እንግዲህ መከላከያ ሰራዊቱ ይህን ውሳኔ የወሰነው የኦስሎ ስምምነት ከተፈረመ ወይም በኦስሎ ስምምነት ከተደረሰ በኋላ በፍልስጤማውያንና በፍልስጤም መስተዳድርና በእስራኤል መካከል እንግዲህ ከስምምነቱ በኋላ ለመጀመሪያ ጊዜ ነው። ይሄ ኤቢሲ ተብሎ የተባለ ክልል አለ እንደሚታወቀው፣ አወዛጋቢ የሆኑ በፍልስጤም መስተዳድርና በእስራኤል መካከል አወዛጋቢ የሆኑ ክልሎች መሬቶች አሉ። እንግዲህ ኤ በተባለው ክልል ለመጀመሪያ ጊዜ ከኦስሎ ስምምነት በኋላ የእስራኤል መከላከያ ሰራዊት ቋሚ የሆነ ወታደራዊ ካምፕ ለማቋቋም መወሰኑን የሚመለከት ዘገባ አቅርቧል ሐሪጽ። ሌላው በኢራንና በአሜሪካ መካከል እየተካሄደ ያለውን የተኩስ ልውውጥ ነው። እንግዲህ ሁለቱ ሀገራት የተኩስ አቁም ስምምነት ተደርሶ ስምምነቱን ወደ ዘላቂ ስምምነት ለመለወጥ ድርድር ላይ ቢሆኑም በተለያዩ ምክንያቶች የድርድሩ ሂደት እየተራዘመ
ኢራንም ሆን ብላ እንደምታራዝመ የተለያዩ ምክንያቶችን በመፍጠር ሆን ብላ ታራዝመዋለች ብሏል ትላንት የአሜሪካው ፕሬዚዳንት ዶናልድ ትራምፕ። የምታራዝምበት ምክንያትም ለራሷ ጊዜ ለማግኘት ነው፣ ነገሮችን ለማመቻቸት። ይህ ደግሞ መሬቷ ላይ ዋጋ ያስከፍላታል በማለት ተናግረዋል ዶናልድ ትራምፕ። እንደሚታወቀው ትናንት ሌሊት ኢራን የአሜሪካን ሄሊኮፕተር መታ ከጣለች በኋላ ያለ ሰው በሚበር አይሮፕላን ወይም ድሮን አሜሪካ ጽፋው መልሳለች። ግን በድጋሚውንም አሜሪካ ኢራንን ለማጥቃት እየዛተች ነው የሚደርሰ ጉዳይ አለ። ሁኔታው እንደገና ወደ ከፋ ሁኔታ ጦርነት ሳይሄድ አይቀርም የሚል ዘገባ አቀርቧል። ሌላው የቱርኩ ፕሬዝዳንት ታይብ አርዶዋን የመካከለኛውን ምስራቅ ካርታ ካርታ አዘጋጅተዋል፣ አስቀምጠዋል ካርታውን። በዚህ ካርታ እስራኤል ዋና ማዕከላዊ የምትዝት ወይም አደገኛ ሀገር መሆኗን አድርገው ነው ያስቀምጧት በካርታው ላይ፣ በመካከለኛው ምስራቅ ካርታ ይላል። ያው የቱርኩ ፕሬዝዳንት ታይብ አርዶዋን ትናንትም እስራኤል አደገኛ ናት የሚል ንግግር አሰምተዋል። አደገኛ ናት ለአካባቢው ሀገራት፣ እንደውም ለዓለም በጣም አደገኛ ናት። አስተዳደሯም ዛቻን ያሰማል በተደጋጋሚ ለአካባቢያችን፣ ለዓለማችን በማለት የተቃውሞ ንግግር ያው አሰምተዋል፣ መልእክት አስተላልፈዋል። ቱርክ መንግስት ከእስራኤል መንግስት ጋር አለመግባባት ከመጀመሩ ዘመናት ተቆጥረዋል። የቱርክ መንግስት ሁኔታዎችን እያባባሰ እየሄደ እንደሆነ እያየ ነው። ትናንትም ፕሬዚዳንት ታይብ አርዶዋን ይህን መልእክት ማስተላለፋቸው ታውቋል። ሀሬጽም ዛሬ በዘገባው ይህን ዘገባ ለአንባቢያን አቅርቦታል። ሌላው ርዕሰ ጉዳይ በአሜሪካ ይላል። በአሜሪካ እንግዲህ በዓለማችን የተፈጠረውን ሙቀት በሚመለከት የአየር ጸባይ ለውጥ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጀምሮ በዚህ ጉዳይ የተለያየ አመለካከት አላቸው። ከነበሩት ከቀደሙት የአሜሪካ መንግስታት ለየት ያለ ነው እንግዲህ የእሳቸው አመለካከት። አሁን ደግሞ አሜሪካ የባህር ዳርቻዎች አካባቢ የነበሩና የተዘረጉ የዓለምን ሙቀት የሚቆጣጠሩ መረቦች ረሸት እንግዲህ መረብ ነው፣ እነሱን ለማፈራረስ ወሰኑ ይላል። እንግዲህ እነዚህን መረቦች ስራ እንዲሰሩ ለማድረግ በአመት 48 ሚሊዮን ዶላር ወጪ ያስፈልጋል። ለማንኛውም እንዲፈራርሱ ወስነዋል። ከፍተኛ ትችት በዘርፉ ምሁራን ዘንድ ከፍተኛ ትችት እየተሰነዘረ እንደሆነ የሚገልጽ ዘገባ አቅርቧል። በዚህ ጉዳይ ሌላው ርዕሰ ጉዳይ ሀሬጽ የተመለከተው በሚኒስተር ኢታማር ቤንግቪር ጫና አማካኝነት ፖሊስ የእስራኤል ፖሊስ በእስራኤል ሀገር የሚኖሩ የኤርትራ ዜጎችን ኤርትራውያንን በቁጥጥር ስር እየዋሉ ናቸው። እነዚህ በቁጥጥር ስር የሚውሉ ኤርትራውያን ከእስራኤል እንዲወጡ ተወስኗል። ግን ከእስራኤል እንዲወጡ ከመደረጉ በፊት በቁጥጥር ስር እየዋሉ ናቸው። እኒህም እንግዲህ በእስራኤል ሀገር በሚኖሩ የኤርትራ ዜጎች መካከል የኤርትራን መንግስት የሚደግፉና የሚቃወሙ አሉ። እንደሚታወቀው በተለያየ ጊዜ በሁለቱ ቡድኖች ከፍተኛ ግጭት ሲፈጠር እንደነበረ ይታወሳል። የኤርትራን መንግስት የሚደግፉና እስራኤልን እንዲለቁ የተወሰኑ የኤርትራ ዜጎች በፖሊስ ቁጥጥር ስር እንዲውሉ እየተደረገ ነው። ይህም በቤንግቪር ጫና ነው በፖሊስ ቁጥጥር ስር የሚውሉት ይላል ኢታማር ቤንግቪር። ሚኒስተር ኢታማር ቤንግቪር የሀገር ውስጥ ብሔራዊ ደህንነት ሚኒስተር ናቸው። ኤርትራውያኑ ከእስራኤል እንዲወጡ የሚደረጉት በምስር አዳፕኒም ወይም በሀገር ውስጥ አስተዳደር ሚኒስትር አማካኝነት ነው። ከእስራኤልም እንዲወጡ የሚደረግበት ጊዜ ምንም ውሳኔው ቢኖርም በቅርብ ጊዜ ይሆናል ተብሎ ግን አይጠበቅም የሚል ርዕሰ ጉዳይ ለአንባቢያን አቅርቧል ሀሬጽ። ወደ ኢድዮት አሮነት ስናልፍ ኢድዮት አሮነት በመጀመሪያ ገጹ ላይ በትልቁ ያው ፎቶግራፍ በማቅረብ ያው የዛሬ ሌሊት 10 ሰዓት ላይ ይጀምራል ተብሎ በከፍተኛ ጉጉት የሚጠበቀውን የዓለም የእግር ኳስ ጨዋታ ነው። ይህ የእግር ኳስ ጨዋታ ለ39 ቀናት በተከታታይ ይካሄዳል። በሶስት በተለያዩ ሀገራት በሜክሲኮ፣ ካናዳ እና አሜሪካ 39 ተከታታይ ቀናት ይካሄዳል። እንዳልነው ዛሬ 10 ሰዓት በእስራኤል ሰዓት አቆጣጠር ይጀምራል ጨዋታው። በሜክሲኮ እና የደቡብ አፍሪካ ብሔራዊ እግር ኳስ ቡድኖች ነው የሚጀምሩት የሚጀምረውን ጨዋታ።
48 ሀገራት ወይም 48 ብሔራዊ እግር ኳስ ቡድኖች ይሳተፋሉ። በአጠቃላይ በዚህ ጨዋታ 104 ጨዋታዎች ይካሄዳሉ። 1247 ተጫዋቾች ይሳተፋሉ ይላል። ያው ኢዲዮታሮኖትም ትኩረት ሰጥቶ ላምባያን አቀርቦታል ይሄን ርዕሰ ጉዳይ ወይም ዘገባ። ሌላው በአሜሪካና በኢራ መካከለ ሚካኤዶን እንግዲህ የመጠቃቃት ሂደት ነው። ድርድሩ አለ፣ ግን ከድርድሩ ጎን ለጎን የአሜሪካም ኢራን ያጠቃሽ ነው፣ ኢራንም አሜሪካን ያው ያጠለማጥቃ ያጠቃሽ ነው ያለችው። አሜሪካ በኢራን ላይ በሚሰነዝረው ጥቃት ያጸፋ ምላሽ ኢራን በአካባቢው ሀገራት ጥቃት እየሰነዘረች ነው ይላል። ቀደም ሲል በዜናም እንዳቀረብ ነው ኢራን በአካባቢ ሀገራት ዮርዳኖስን ጨምሮ ባሳለፍ ነው ሌሊት ጥቃት ማድረሷ ተገልጿል። ይህም እንግዲህ አሜሪካ ለምታደርስባት ጥቃት ያጸፋ ምላሽ እንደሆነና በኩዌት፣ በዮርዳኖስ፣ በተለያዩ መካከለኛው ምስራቅ ሀገራት በተለይ የአሜሪካ ተቋማት ይገኙበታል ተብሎ በሚጠበቀው አካባቢ ጥቃት እያደረሰች እንደሆነ ይገለጻል። ሌላው የምዕራብ ሀገራት ይላል የአውሮፓ ሀገራት የእስራኤልን ሚኒስትሮችና የእስራኤልን አንዳንድ አካላት እንዳይገቡ እየከለከሉ ናቸው። ይሄም በእስራኤል ባህል ኢኮኖሚና በከፍተኛ ትምህርት ተቋማት ዘንድ ከፍተኛ ተጽዕኖ እያደረሰ እንደሆነና እስራኤልን ካለም እንድትለይ እንድትነጠል እያደረገ ያለ ሂደት መሆኑን ኢዲዮታሮኑት ላምባውያን አቅርቦታል። ሌላው ትናንት እስራኤል ፓርላማ ወይም ክነሴት ያጸደቀውን ህግ በሚመለከት ዘገባ አቅርቧል። ይህን ርዕሰ ጉዳይ ሁሉም ጋዜጦች ተመልክተውታል። እንደሚታወቀው የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅ በሐረዲ ማህበረሰብ አባላት በኩል የቀረበ የህግ ጽንሰ ሀሳብ ነው። ለትናንት በመጀመሪያ ንባብ ወደ ክነሴቱ ቀርቦ በአብዛኛ ድምፅ ጸድቋል። እንግዲህ ከዚህ በኋላ በክነሴቱ ቋሚ ኮሚቴ በህግ ጉዳይ ከታየ በኋላ በድጋሚ ወደ ክነሴቱ ለድምፅ አሰጣጥ ይቀርባል። ትናንት በነበረው በመጀመሪያ ዙር ድምፅ አሰጣጥ ወይም ንባብ ሂደት ግን በአብዛኛ ድምፅ ያለፈ መሆኑ ታውቋል። ይህን ርዕሰ ጉዳይ የሚመለከት እንግዲህ ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። የኦሪት ትምህርት የተማሩ አካላት መሰረታዊ ህጉ ነው ይወሰናል። ከዛ በኋላ የኦሪት ትምህርት የተማሩና በመከላከያ ሰራዊቱ ያገለገሉ ወታደሮች እኩል ለሀገሪቱ እኩል አገልግሎት እንደሰጡ ይታያል። ሁለቱን እኩል አድርጎ ለማወዳደር ነው ጽንሰ ሀሳቡ ይላል እንግዲህ በዘገባው እንደቀረበው። ወደ እስራኤል አየሁም ስናልፍ እስራኤል አየሁም ያው በመጀመሪያ ገጹ እስራኤል ላይ የሆነ ትኩረት የሰጠው ዛሬ ምሽት የሚጀምረውን የዓለም የእግር ኳስ ጨዋታ ነው። በአራት ዓመት አንድ ጊዜ የሚካሄድ እና ዓለማችን በአንድ ሀሳብ የሚያስተሳስር ነው ይሄ የስፖርት ዘርፍ ወይም የዓለም የእግር ኳስ ጨዋታ። ዓለማችን ዛሬ ምሽት በጉጉት የሚጠብቀው እና እንግዲህ ሁሉም የዓለማችን ህዝብ በቴሌቪዥን መስኮት በአንድ ስሜት የሚያየው ጨዋታ ነው። 39 ቀናት በተከታታይ እንግዲህ ዛሬ ጀምሮ ለ39 ቀናት ይካሄዳል። 104 ጨዋታዎች ይካሄዳሉ። ቀደም ሲል እንደገለጽ ነው በሌሎች ጋዜጦችም እስራኤል አየሁም እንደዚሁ አቅርቦታል። በሶስት የተለያዩ ሀገራት ይካሄዳል፣ በሜክሲኮ፣ ካናዳ እና በአሜሪካ። እንግዲህ በርካታ ተጫዋቾች ይሳተፋሉ። ይህን ርዕሰ ጉዳይ ያው ትኩረት ሰጥቶበታል እስራኤል አየሁም እንደዚሁ። ሌላው ጨዋታውን ለማየት እንግዲህ የቲኬቱ ዋጋ በጣም ውድ እንደሆነ በዘገባው ቀርቧል። እንዲያውም ምንድን ነው የሚለው ካርቲሱ ለሀብታሞች ብቻ ይላል፣ ለሀብታሞች ብቻ የሚሸጥ ይላል። እንግዲህ ሀብታሞችን ማዕከል ያደረገ ነው፣ ዋጋው ውድ ነው ይላል። እስራኤልም በዚህ ጨዋታ እንግዲህ ባትሳተፍም ከዚህ በፊት እንደነበረው ነገር ግን በጉጉት እስራኤላውያን በጉጉት እየጠበቁት እና ጨዋታውን እዛም በአካል ተገኝተው ለማየት እዚህም ያው በያሉበት ለማየት በጉጉት የሚጠብቁት ጨዋታ ነው በእስራኤላውያንም ይላል። ሌላው አሜሪካ ኢራን እያጠቃች እንደሆነ ኢራንም ያው በአሜሪካን ተቋማት የሚገኙባቸውን አካባቢዎች የአካባቢው ሀገራት ላይ ጥቃት እያደረሰች እንደሆነና ጥቃቱ እንደቀጠለ አሜሪካ በድጋሚ ኢራንን ለማጥቃት እየዛተች እንደሆነ የሚገልጽ ዘገባ አቅርቧል። ኳታር ድርድሩን ለማደስ እንደገና ጥረት እያደረገች እንደሆነ እስራኤል በአሜሪካና በኢራን መካከል ያለውን ድርድር ለማደስ ጥረት እያደረገች ነው የሚል ዘገባ አቅርቧል። ሌላው እስራኤል አየሁም የተመለከተው ዘገባ በውስጥ ገጹ ላይ ገጽ 7 ላይ በሰፊው ተመልክቶታል።
የአሜሪካ መከላከያ ሰራዊት ካምፕ በራኤም ራኤም በተባለው አካባቢ ሊቋቋም ነው። የአሜሪካ መከላከያ ካምፕ ወታደራዊ ካምፕ በራኤም ሊታቋቋም ነው የሚል ዘገባ አቅርቧል እስራኤል ሀዮም። የኦሪት ትምህርት መሰረታዊ ህግ ሆኖ እንዲደነገግ ትናንት በመጀመሪያ ንባብ መጽደቁንም እንደዚሁ ቀርቧል። ምንድነው የሚለው እስራኤል ሀዮም በተለየ ሁኔታ ይሄ ህግ ሆክ አማዚን የእስልምና እምነት ተከታዮች ለጸሎት በሚያሰሙት ድምጽ በዛ ፋንታ እሱን የሚያካክስ በሱ ፋንታ የቀረበ ህግ ነው ተብሏል። እንግዲህ ሀረዲ ማህበረሰብ ካረቡ ማህበረሰብ ጋር እነሱ ባቀረቡት ጥያቄ እነሱም ይሄ ይቀርብልን ብለው ያቀረቡት ነው። ነገር ግን ህጉ ሲታይ ሲፈተሽ የኦሪት ትምህርት የተማረ መከላከያ በመከላከያ ሰራዊቱ እንዳገለገለ ወታደር እኩል ሆኖ ለሀገሪቱ እኩል አገልግሎት እንደሰጠ ሆኖ እንዲታይ የሚል ነው ይላል። ይሄን ራስ ጉዳይ እንግዲህ ሁሉም ጋዜጦች የተመለከቱት ነው እንዳል ነው እስራኤል ሀዮም በዚህ መልኩ ዘግቦታል። በመከላከያ ሰራዊቱ ሴቶች ከወንዶች ጋር እንዳያገለግሉ የሚል ሐሳብ የቀረበ መሆኑንም እንደዚሁ ገጽ 12 ላይ በሰፊው አቅርቦታል። በመጀመሪያ ገጹ ላይ ትኩረት የሰጠበት ራስ ጉዳይ አድርጎ አቅርቦታል። ይሄንም እስራኤል ሀዮም ወደ ማሪብ ስናልፍ ማሪብ በኢራንና በአሜሪካ መካከለ ያለውን ውጥረትና ፍጥጫ አቅርቦታል። በሁለቱ ሀገራት መካከለ የሰላም ላይ ለመድረስ ድርድሩን ለማስቀጠል ይታሰባል ጥረት ይደረጋል፣ ነገር ግን መጠቃቃቱም ቀጥሏል በሁለቱ ሀገራት መካከል ይላል። አሜሪካ እንደገና ኢራን ለማጥቃት አሁንም እየዛተች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ድርድሩን ለማስኬድ ጊዜ ሆን ብላ እየወሰደች እያራዘመች ነው፣ ይሄ ደግሞ መሬቷ ላይ ዋጋ እንድትከፍል ያደርጋታል፣ ኢራን ዋጋ ትከፍላለች በዚህ ጉዳይ ማለታቸው ተገልጿል። የአሜሪካው የጦርነት ሚኒስትር እንግዲህ ይሄ ስም በቅርብ ጊዜ የተሰጠ ነው፣ የጦርነት ሚኒስትር ኢራን የምታደርገው አሜሪካን የፈተነች ነው፣ ለአሜሪካ የተለያዩ ፈተናዎችን እያቀረበች ነው፣ ግን ብልጠት አይደለም ይጎዳታል ማለታቸው ታውቋል። ለኢራናውያን ይሄ ብልጠት አይደለም ሊጎዳት ይችላል እንጂ ማለታቸው ተገልጿል። ኳታር ቀደም ሲል እንዳልነው ድርድሩን ለማደስ በሁለቱ ሀገራት መካከል ጥረት እያደረገች እንደሆነ ይገልጻል በዘገባው። እስራኤል ግን ከዚህ በተለየ ሁኔታ አዲስ ነገር ቢፈጠር በማለት በተለይም ጦርነቱ እንደ አዲስ ቢታደስ ያው ዝግጅት እያደረገች ነው የሚል ዘገባ አቅርቧል። ሌላው ያው የዛሬ ምሽት የሚጀምረውን የዓለም እግር ኳስ ጨዋታ አቅርቦታል ማሪቭም በራሱ አቀራረብ። ትናንት የጸደቀውን ህግም የኦሪት ትምህርት መሰረታዊ ህጉ ነው እንዲጸድቅና በኦሪት ትምህርት የተማሩ አካላት በመከላከያ ሰራዊቱ እንዳገለገሉ ሆኖ ለሀገራቸው ያገለገሉ ሆኖ እንዲቆጠር የሚል ሀሳብ ያዘለ መሆኑን ህጉ የሚል ዘገባ አቅርቧል ማሪቭም። ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረባቸው ዋና ዋና ብለን የመረጥናቸው ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን፣ ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: فيفا يراسي هنا ممر يعني نورو
1: يكبر بما يديش لها مسماكين شو كيلو يش لو كشر إما
0: الشباب
2: זה הטענה של ארצות הברית, זה לפחות מה שהם טוענים, אבל שוב הוא קיבל את כל האשרות הנדרשות, עבר את כל התהליכים לפני שהוא עמרי.
0: בדיוק.
2: וזה חלק מהעניין.
1: צריכים לבדוק לפני, הרבה לפני.
2: בדיוק.
0: הוא אף זרש עד אלם, גידי בנדק, אני דו קודש מיל נגר, עד אלם מיל נגר, בדם תטען תבטן מרמור צטענו. וזה עלי
1: דמו, הוא כנראה לא יפיפה אנטנו. מסגון נו דגמו, מסגון דעניינו, יעמתו לאפריקה. בטעם תרו, תודה רבה לך.
2: תודה לכם, יום טוב.
1: טוב,
0: ודלו
1: אזרחים
0: ተጨባጭ ሁኔታ አይተ ያናዳል በቃ በእንደዚሁ እንደለፈው
1: ምናልባት እንግዲህ ተጨባጭ ሆነ መረጃ አላችሁ የአሜሪካዎች በካልሻባብ ጋር ግንኙነት እንዳለው
0: ለምን ያኮን ለምን ከመጀመሪያው ቪዛ ሰጡት ለምን ቪዛ ሰጡት
1: መጀመሪያ ላይ ቪዛ አይሰጡ አይገባም ነበር እንግዲህ ጨዋታው ከመጀመሩ
0: በጣም በእንደዚህ አይነት ነገር በጣም ከሚያካብዱ ሀገራት አንዷ ነች ትንሽ እየሰተት እንኳን በጣም ትንሽ ትንሽ ከሰራሽ ቪዛ የማይስጠት እድሉን አይኖርም እዛ ውስጥ ምክንያቱም በሆነ ጊዜም እኔም እንደዚህ አይነት ነገር እንዳጋጠመ የሆነ ግሩፕ ነበረን ወደ አሜሪካ ስንሄድ ከግሩፓችን ውስጥ የተወሰኑ ግለሰብ የሆነ ስህተት ኑሮ ለሁለተኛ ጊዜ ልንሄድ በተሰጠን ቪዛ ጊዜ አትሰጥም ተብሎ የተከለከለበት ሁኔታ በጣም በትንሽ ነገርና ይሄን ለዛም ዓለም አቀፍ የእግር ኳስ ፌዴሬሽን የሚያውቀው ቁና የሰጠው በአፍሪካ ደረጃ ካሉት ምስጉን ጥሩ ዳኞች ተብሎ ቁና ከሰጠው ለእንደዚህ አይነት ግለሰብ
1: ቀደም ብሎ መጣራት ነበረበት
0: ተጣርቶ ሁሉ ነገር ችግር እንደሌለ ታውቆ የተሰጠ ነው ይሄ ብቻ ፖለቲካ ወደ ውስጥ መግባት
1: ነው
0: ያሳዝናል ፖለቲካ ወደ ውስጥ በመግባቱ
1: ቀላል አይደለም እስራኤል ስትገባ የዜጎች ራስ ወጣ ቆይተስ ተመለስ ፍተሻው ምን ምኑ ትንሽ ግራቀው ታውቀው ወደ ሀገር እንኳን ስትመለስ እና ያንዳንዱ ሀገራት እንግዲህ ራሳቸው ሆነ የተለየ መመዘኛ አላቸው ይሄ ምናልባት ዓለም አቀፍ ጉዳይ ነው የእግር ኳስ ዳኛ ነው ፊፋ ያወቀው ቁና የሰጠው ነው ምስጉን ዳኛ ነው ይሄን ሲታይ ነው
0: እንግዲህ ወደ ሀገራችን ስንመጣ
1: ወደ ሀገራችን ተጨባጭ ሁኔታ ስንመለስ ትናንት የጸደቀው ንግ እንዴት አየው ለመንግዲህ የጸደቀው ስንል ገና አልጸደቀም ተለያየ ህጎ ጸድቀዋል ወለተ ነው እንግዲህ በመጀመሪያ ንባብ ያው አልፈዋል የኦሪት ትምህርት መሰረታዊ ህግ ነው እንዲጸድቀና እንግዲህ ደግሞ በሂደትም በመከላከያ ሰራዊቱ እንዳገለገሉ ዜጎች ነው ይታያል የኦሪት ትምህርት የተማሩ ዜጎች
0: እንዴት
1: የሚል ሐሳብ ነው የቀረበ ያለው
0: በጣም በሚገርም ሁኔታ ነው አንድ ወታደር ቁጭ ብለ የኦሪት ትምህርትን ከሚማር ተማሪ ጋር እኩል ማድረግ በእኩል አይን እንዲታዩ ማድረግ ይሄ ራሱ በጣም እንደኔ አመለካከት ተገቢ የሆነ ነገር አይደለም ኦኬ ያንዳንዱ የራሱ የሆነ ስራቻል ግን አንድ ወታደር ያለውን የሶስት አመቱን ወንድም ሆነ ሴትም ሆነች ሁለት አመት ከስምንት ወር ወደ መከላከያ ገብተው ስንት ቤታቸውን ሳያዩ ስንት ነገር አተው ስንት ውጥ አውረዳለው ስልጠናው አለ ሁሉ ነገር አለ ወታደር ቤት ውስጥ የነበረ ሰው ነው የሚያውቀው ይሄን አንድ ቁጭ ብሎ የኦሪት ትምህርትን ከሚማር ጋር እኩል ማየት ይቻላል ተብሎ ህግ ማጽደቅ ይሄ መድሎ ያለበትና አሁንም ወደ ወታደር ቤት ላለመግባት እንዳይገቡ እንዳይቀጠሩ የሚደረግ ከፍተኛ እንቅስቃሴ ነው ቀና መስጠት ነው ያም አልፎ ደግሞ ሀገሪቱ የምትሰጠውን ጥቅማ ጥቅም እኔ ዛት ኦርሜዳ ላይ ወድቄ ጥቆስ እየተዳመች የመጣሁት ከዚህ ቁጭ ብሎ ሃይማኖት ትምህርት ከመማር ተማሪ ጋር እኩል መታየቱ የትክክል አይደለም እኔ የሃይማኖት ትምህርት የሚማሩትን ማጥላላት አይደለም ግን እያንዳንዱ እንደየስራው ማግኘት አለበት ሲጀመር ሁሉም ቢሆን ለሀገሪቱ ወታደር ቤት ገብቶ ማገልገል አለበት ባይነኝ ለምንስ ላንድ ቀን አይሆንም እኔ አስተውሳለሁ ከኛ ጋር ከኛ ብራከኛ ማህበረሰብ ኮይ መጣ ኢትዮጵያ ዳኖች እድሜያቸው ትንሽ ገፋ ያሉት እንኳን ለወታደር ቤት ገብተው ለሁለት ሳምንትም ለሶስት ሳምንትም ለአንድ አመት ድረስ አገልግለው ይወጡ እንኳን በእነሱ ዘርፍም እንደዛ አይነት መንገድ ይኖር ይችላል ይገባል ለዛም በአሁኑ ሰዓት ሀገራችን ወታደር እጥረት ባለባት ሰዓት ወታደር ቤት አለመግባታቸው እንዲህ ያለ እንደገና ለዛ ለወደቀው ለቆሰለው ስንት ጫካ ለጫካ ሲዞር ነበር ከጠላት ጋር አፈሙስ ሲዋደቅ ከነበረው ወታደር ጋር ይሄ ቁጭ ብሎ አንድ አይነት ነው ብለው ለሱም በሚሰጡ ጥቅማ ጥቅሞች ሁሉ አንድ አይነት እኩል አይን መታየቱ ይሄ እኔ በጣም
1: አሁን እንግዲህ ህጉን እንዲጸድቅ ጥያቄ ያቀረቡት አካላት ወይም ህጉን እንግዲህ ያጸደቁት የጥምር መንግስት ነው አብዛኛው ያው ድጋፍ ሰጥቶ ያጸደቀው የጥምር መንግስቱ አባላት ምንድነው የሚሉት በመከላከያ ሰራዊት ውስጥ እንዳያገለግሉ የሚያግድ ህግ አይደለም የሚማሩ ነው የሚለው ግን ዞሮ ዞሮ ደግሞ

0: ወደዚህ ዝግ ሁኔታው ሲገባ
1: ይሄ ካለ ለምን ወታደር ነው
0: እንዴ? ወታደር ጋር እኩል ነው ከተባለ ያገለገለ ዞሮ ዞሮ ያው እንግዲህ ያሬድ ማበረሰብ ወደ ውትድርናው እንዲዘምተው የሚለውን ህግ አስቀድሞ የመጀመሪያ ምዕራፍ ነው የሚከለክል ሊሆን ይችላል የሚል አስተያየትም እየተነሳ ነው። በእነሱ በኩል ግን እንደማይገናኝም እየተነገረ ነው ህግን ባቀረቡት አካል። ዞሮ ዞሮ ምንድነው ችግሩ?
1: ህግ ያጸደቁ
0: ለህዝብ እስራኤል ኦሪት ትምህርት ለምንድነው እንደ መሰረታዊ ህግ የሚሆነው? ህይወት እኮ ነው።
1: አንቺ ቆይ አንቺ እንዴት ኦኬ ያ ሃይማኖቱ ትምህርትም ህይወት ነው። ሀገርም በተወሰነ መልኩ ስትጠየቅ
0: በግዴታ በህግ አይደለም ትማረው። ኦሪትና ይሁዳውያን አንድ ነው።
1: ስትጠየቅም እነሱ ሲጠይቁ ምንድነው እኔ የእግዚአብሔር ወታደር ነኝ እኔም ለሀገር እያገለገልኩ ነው ይላሉ እነዚህ ሃይማኖት ተማሪዎች። ኦኬ ቁጭ ብለው ኦሪት በመማራቸው እኔም ወታደር ነኝ ለሀገሬ።
0: ኦሪት እኮ አስፈላጊ ነው ምንም ጥያቄ የለውም። አዎ ግን ምንድነው ችግሩ? አሁን
1: አንቺ እንዴት ነው የምታዩ?
0: እኔ ምንም አየው የኦሪት ትምህርት ለይሁዲ ህዝብ ያው የዕለት ከዕለት ህይወቱ ነው ብዬ ማምነው። ኦሪትና ይሁዳውያን ምንም እንደተባለው ለሺ ዘመናት የማይለያዩ ኦሪት ማለት እኮ ለይሁዲ ህዝብ እንደሌላው ሰው በታሪክ ነው እንዲህ ነው እንዲህ ነው የምትለው ሳይሆን የምትኖርበት ህይወት ነው። እንደ ኦሪቱ ነው አይደለም የሚኖረው ይህ እንዲህ ነው እንዲህ ነው ተብሎ እንደገና እንደ በህግ ይታይ እንደ አዲስ ትንሽ ምልህ
1: ምንድን ነው ህግ መጽደቅ ያስፈልገው ለዚህ? ለምንድን ነው በህግ መቅረብ ለምታምረ ይሄ የሆነ ነገር መሸፈኛ ነው?
0: ብዙ ጥያቄዎች አሉ። እንግዲህ አሁን ይህን ተከትሎ ሌላ የሚመጣ ነገር ከሌለ በስተቀር እንደ ህግ ይታይ የሚባለው አሁን እንደ አዲስ ጥሩ። ለማንኛውም አይቸው ብዙ ያነጋግረናል፣ ከአድማጭ ጋርም እንወያይበታለን በዚህ ጉዳይ።
1: ሞሸ ባህታ
0: ጤና ይስጥልን። አዎ እንደምን አደርክ ሞሽ?
2: እንደምን አደርሽ ወርቅነሽ? አይቸው እንዲሁም ለአድማጮቻችን
1: እንዴ። ለምን እኔ ነኝ መጀመሪያ ያናገርኩ? እንዴት ነው ቀድመህ
0: ቅድሚያ ለሴቶች
2: ስነ እንጂ ለእናቶች የሚባል
0: አዎ፣ እንግዲህ እንደዛ ነው። በዘለጠነው ዘመንም ፈርስት ሌዲ ነው የሚባለው በእኛ። ቅድሚያ ለእናቶች፣ ቅድሚያ ለሴቶች፣ ምንም የሚያሻማ ነገር የለውም።
1: ቅድሚያ ለሀገር። እንዴት ነው ሞሽ? እስካሁን የተወያየንበትን ርዕስ መቼም ሳታዳምጠው አትቀርም እና እንዴት አየው? አንተስ ቢሆን የሃይማኖት ተማሪዎች
2: አላዳመጥኩም።
1: ሃይማኖት ተማሪዎች በትናንትናው ዕለት በክነሴት የጸደቀ አንድ ጽድቅ አለ። ሃይማኖት የሚማሩት በሽባ ገብቶ የሚማሩት የተማሪዎች ወታደር ቤት ገብቶ ካገለገለ ተዋጊ ወታደር ማንኛውም ወታደር ቤት ካደረገ ጋር እኩል ነው የሚታይ የሚል ህግ አጽድቋል እና እንዴት አየ?
2: እንግዲህ ይህ ነገር በአንድ በኩል ደግሞ ሃይማኖት የሚማሩ ወጣቶችም ትናንትና ከፍተኛዎቹ ወደ ወታደር ገብተዋል የሚል ደግሞ ዜናም አለ። ስለዚህ እነዚህ ወጣቶች ምን ሆኑ? ሀገራቸውን ስላገለገሉ ምን ተፈጠረ? እግዚአብሔር ምን አለ? ከለከለ ወይ? ስለዚህ መንግስታችን እንግዲህ አሁን የምርጫ ወቅት እየቀረበ ነው። እንግዲህ ነገ ጠዋት መንግስቱ ብጠቃስ የሚልም እኮ ነገሮች መታየት ነበረባቸው። ብጠቃስ ይህ ነገር ተግባር ላይ ይውላል ወይ ማለት ሲገባቸው አሁን የምናየው ህግጋትን ለማውጣት አዳዲስ ህጎችን ለማጽደቅ ሩጫ ላይ ይገኛሉ።
1: አሁን ያለው መንግስት
2: መንግስታችን ስለዚህ ይህ ነገር መሆን አልነበረም። ጠቅላላው ትልቅ ለሀገሪቱ ውድቀት። እንግዲህ እነዚህ ሰዎች ወታደር ማገልገል ብቻ አይደለም እኮ ወደ ስራ የሚባል ነገር አይሰሩም። ስለዚህ አንድ ሰው ካልሰራ ዳቦ ከየት ነው ሊመጣ የሚችለው? ምን እየበላህ ነው ልማር የሚችለው የሚለውን ጥያቄ መልስ የለም። አይ እናንተ ሌሎች የሚሰሩትን ሰዎች ግብር ተከፍሎ እኛንም ከዚህኛው እየበላን እንማራለን የሚል አካሄድ የትም ዓለም የለም። እግዚአብሔርም አላለም። ግን እንግዲህ ራስ ነፍሳችሁን አድኑ ተከላከሉ የሚል ነው ያለው እና ህጉ እኔ በበኩሌ አሳፋሪ ነው ባይ ነኝ። በበኩሌ መሆን የለበትም። እነዛ የሚያገለግሉ እስካሁን ድረስ ቤታቸውን ያጡ ስራቸውን ያጡ ወጣቶች ወንድሞቻችን ምን ይላሉ ነገ ጠዋት? እንግዲህ ሁሉ ሲንበለውና ሁሉ እኔን ያም ልማር ነኝ ብሎ ቢነሳ ማን ነው ሊከላከል የሚችለው?
1: ማን ነው ሀገር ሊጠብቅ የሚችል?
2: ማን ነው ሊጠብቅ የሚችለው? ትክክል አይቸው እና በእኔ በኩል መሆን ይለበት ሁሉ ሰው ያገለግለ ሃይማኖት የሚማር ግን ያገለግል እንዴ ሃይማኖት ማን አትማሩ አለ አንዳንድ ጊዜ ቆኛ አይቸው ወርክነሽ ከእግዚአብሔር ጋራ ሊያጣሉን ኪሉ እነዚህ የሚሞክራሉ ሃይማኖት ከሚፈልጉ ሰዎች ሁሉ ሰው እኮ ይፈልጋል ሃይማኖት እንዴ ኪፓ ስርጓ የሚባሉ ወጣቶች አሉ አይደል እንዴ ያገለግሉ የነዚህ እግዚአብሔር የተለየ ነው እንዴ እንዴ ስንት እግዚአብሔር ነው ያለው እግዚአብሔር አንድ ነው ዓለምን የፈጠረ እግዚአብሔር አንድ አለ ሁላችንም እናምንበት ስለዚህ ምን ይመጣል እነዚህ ሰዎች ቢያገለግሉ አግራቸው አገራ ቢሰሩ አገሯ ታድጋለች እንዴያቱም አምራች ናቸውና አምራች ሁሉ ጊዜ የአገሪቱን ኢኮኖሚ ያሳድጋል
1: ተርፋማም
2: በይ ከሆንኩሳ ምበላ ከሆንኩሳ የአገሪቱን ኢኮኖሚ ነው ማወድመው ስለዚህ ምን ትሆናለች አገሪቱ ወደ ድህነት ነው የምትመለሰው እዲ ደሃ ሀገሮች ተብሎ የሚጠሩ ሀገሮች አሉ አይደል ለምን ነው ደሃ የሆኑት የተወሰነ ሰው ይሰራል የተወሰነ ሰው አይሰራም ስለዚህ ያ የማይሰራው ህዝብ በሚሰራው ህዝብ ተንጠልጥሎ ነው የሚኖረው ገበሬ አለ አይደለም ገበሬ ከሌለ እንዴ የምርት ነገር እናገኛለን እንዴ ሁሉ ለመብላት እንችላለን እንዴ የለም ስለዚህ የተመጣጠነ ስን መሆን አለበት የተወሰኑ እኮ ልዩ የሚሆኑ ወጣቶች ቢኖሩ ሺ 500 400 አይ እነዚህ ሰዎች ተሸክመን የሚሄድ አቅም አለን ለማለት ይችላል እኮ
1: እዚ ላይ ደግሞ
2: ወጣቶች በአጠቃላይ ሃይማኖት የሚማር ነው ተብሎ አይሄድም
1: ሃይማኖት የሚማሩት ሲሆን ግን ነው በሃይማኖት የማይማሩ በዛ ሽፋን ውስጥ ያሉ እኮ ስንቶች አሉ እነሱ ለምቢያንስ እንዲገባ ይደረግ ሞሎ ተደረገ
2: ገንዘብ ነው አሁን ምንም እንደዚህ አይነት ህግ ሆነ ወር የለበትም እንግዲህ ተው ይሄ ምን እንደዛ ስለተደረገ እኮ ነው እነዚህ ወጣቶች የሚመጡ የማይማሩ ዝም ብለው እንማራለን ብለው ይገባሉ ነገር ግን ከሀገሪቷን ገንዘብ ወይ ባጀት ለመቀበል የሚጠቆምበት ዘዴ እኮ ነው በሌላ መልኩ ይቅርታ አድርግልኝ እኔ መስረቅ ማለት እኮ ነው እግዚአብሔር ስረቁ ይላል እንዴ እግዚአብሔር ዋሹ ይላል እንዴ ከየት የመጣ ነው ስለዚህ ይህ ነገር ለሀገራችን
0: ትልቅ ምክንያት አቶ ሙሽ ምክንያቱ እንግዲህ እንደሰማ ነው ኦሪት የሚማሩ ተማሪዎች እየተሳደዱ ናቸው እና ይሄን እንዲሳደዱ ላለማድረግ በነጻነት እንዲማሩ በህግ ይደንገግ ህግ ይኖር ነው የቀረበው ምክንያት መጀመሪያና እንደው በእስራኤል ሀገር አሁን ኦሪት እንዳልነው የይሁዳውያን መመሪያ ነው ኦሪት ሃይማኖት የሚጠብቀው ማይጠብቀው በትምርት ቤትም በመደበኛ ትምርት ቤት የኦሪት ትምርት ይሰጣል ታናህ ሌላም ሌላም የሚያሳድድ አካል ማን ነው የሚያሳድድ ማን ነው የሚያሳድድ አሁን እስራኤል ሀገር ባለው ሁኔታ ይሄ ነገርስ እንደው ከዚህ በኋላ ህጉን ተከትሎ ሌላ ነገር ሊመጣ ካል ሆነ በህግ መደገግ ነበረበት ወይ የይሁዲዝ ኦሪት ግዴታ መማር አለበት ተብሎ
2: እንዴ ፍላጎት እኮ ነው እኔ ኦሪትን ስማር እንዴ ተምረናል እኮ ኢትዮጵያውያን ቄሶቻችን ሲሜን ሀገር ይሄዱ ተምረዋል እኮ ተሰደም ከሀገር ከትግራይ ሲሜን ሄዶ ተምረዋል
0: ሰው በፍላጎት ነው የሚማረው እንዴት ህግ ይሁን ተባለ
2: ምን ተገኘ በራሳቸው ነበር የሚስተዳደሩት ማንንም ሰው ጋር ወስዶ አልሰራችም ብሎ ምን ይላል መሰለሽ ኤምኤን ከማህ እንቶራ ይላሉ ምንድነው ማለት ነው ካልሰራ ቁጭ ብለ እየበላ ለመመረክ ይችላልም ነው የሚሰሩ አሉን እየሰሩ ከተርፍታታቸው ደግሞ ሌላ ወደ ጉብኝት ወደ ሽርሽር ወተለያየ ቦታዎች ከመሄድ ከመዝናናት ይልቅ ሃይማኖት ማራለው የሚሉ ሰዎች ጠንካራዎች አሉ አይደል እንዴ እንዴ ምን የሚል ከየት የሚል ኦሪት ነው ያለ ተማሪ የሃይማኖት ተማሪ የሚማር አንተ ለሀገር አታገልግል ስራ መስራት የለብህም የሚል ህግ ከየት ነው የመጣ ከየት ነው የመጣ የሌለውን ወሀገሪቱ ላይ ማሸከም ሀገሪቱን ከማትሸከምበት ከአቅማ በላይ ይሆናል ስለዚህ ልክ እዚህ አካባቢ ያሉት አገሮች እንደ ግብጽ እንደ ያርደን እንደ ሊባኖን እንደ ሱሪያ ደሃ ሀገር ወይ ደሞ መካከለኛ በጣም ዝቅተኛ ይሄ አንዳንድ ሰው ቢጧህሎም የሚያገኝ የልጅ መሰደጊያ ቢጧህሎም ይቀበል ልጅ የሚያድግበት እነዚህ ነገሮች ይጠፋሉ አይኖሩም ያቱን ከየትም ሊመጣ አይችልም ገንዘብ ከሰማይ ሊወድቅ አይችልም ገንዘብ ሰርተ መታፈራው ነው እኔ ካልሰራው እግዚአብሔርም ተቀልበኛል እንዴ አይቀልበኝም እግዚአብሔር የሚሰጠኝ የሚያስብ አእምሮ ስርቼ እንዴት አድርጌ ልጆችን አሳድጋለሁ በዚህ ብትሰራስ አንዳንድ ሰው የትርፍ ሰዓት እየጨመሩ የሚሰሩ አሉ አይደል እንዴ 12 ሰዓት የሚሰሩ ሰዎች አሉ አይደል እንዴ ከዛ በላይ የሚሰሩ ሰዎች አሉ አይደል ለምንድን ነው ኑሯቸውን ለመቋቋም ሲሉ እና ሃይማኖት የሚገናኝ ነገር የለውም ይሆነበት ምንድነው እነዚህ ሰዎች እነዚህ ወጣቶች ልጆች ከተማሩ የተሚያቁት አንድ መንገድ ብቻ ነው ሌላ መንገድ ያገኛሉ ገንዘብ የበለጠ ሲያገኙ ኑሯቸው የበለጠ ሲሆን ሲያዩ ሰርተው ሲያገኙ እነዚህ ሰዎች የሚመርጣቸው በፓርላማ ላይ የሚመርጣቸው የለምና ይህ ፍራቻ እንጂ ሃይማኖት እንዴት እንዳልኩት ቅድም ቄማህ ከሌለ ዱቄት ማለት ነው ከሌለ ዳቦ የለም ይላሉና
1: እዚህ ላይ ወርቅነሽ ቀደም ሲል የጠቀሰችው ነገር ነበር ማን ማንን ነው የሚያሳድድ የሚሉን የተጠቀሰችዋል እንግዲህ ማን ነው የሚያሳድድ እንግዲህ መንግስት ነው ህግ አስከባሪው ነው ፖሊስ ነው ማን ነው ይሄ ማሳደድ የሚለው ቃል ራሱስ ዘረኝነት ሊሆን አይችልም ወይ ማሳደድ የሚለው ቃል በማህበረሰባችን ውስጥ መፈራረቅን መራራቅን የሚያመጣ አይደለም ወይ ጥላቻን የሚዘራ አይደለም ወይ ራሱ ቃላቱ
2: ወርቅነሽ አቸው ጥሩ ጥያቄ ነው ይሄ ማሳደድ የሚባለው ራሳቸው እየገዙ ራሳቸው እያስተዳደሩ እንዲህ ህግ አለ በህግ ከሄድክ ማን ነው የሚያሳድድህ? ካልክ ደግሞ ህግ ይከበር ነው ፖሊስ ከያዛቸው ህግ ይከበር ነው የአገሪቱ ህግ አስከባሪ ሀሳቧን ከሰጠች ህግን ተሞርኩሳ ነው ድክመቶች ካሉ ህጉ ይፈጸም ልክ እኛ ወጣቶቻችን ፖሊስ ህግ ሲያስከብር ከኛ ወጣቶች ላይ እንደ ሁሉ አይደለም ያደርገው አለ አይደለም የማይገባቸው ቦታ ላይ ይሄደም ያስራቸዋል የሚል ሁኔታዎች ነበርና እንዲስተካከል ይደረጋል የሚያሳይ ከየት እንደመጣ የሚመስላቸውን ተሳደድን እኮ እንዲሉ የሚመስላቸው እንዴ ሃይማኖት የሚማሩ እኮ በተለያዩ ሀገሮች በአሜሪካ አሉ ሰርተው ነው የሚገሉት ከዚህ ሀገር ለምንድን ነው እስራኤል ሀገር ይህ አይነት የተፈጠረበት ምክንያት እንዴ አገሪቷን የማየው እየወደቀች ነው ያለችው እንግዲህ ልትሸከሙ ማትችል እንግዲህ እኔ የምሸከመው 100 ኪሎ ከሆነ 101 ኪሎ ከጨመርከ 1 ኪሎ በምትጨምርብኝ ጊዜ መውደቄ ነው አገሪቱ እዛ ላይ ነው ያለችው ባይነ ስለዚህ በሺዎች የሚቆጠሩ በሺዎች በመቶ ሺዎች የሚቆጠሩ ወጣቶች ወታደር ካልሄዱ እንግዲህ ስንት ወራት የውልህ በሶስት አመት ላይ ወታደርን ያለቀቁ ቤተሰቦች አሉ። እንዲተነፈሱ እንዲያርፉ እርዳታ አይደረግላቸው? ስንት ጊዜ ሰው ወጣት ሊዋጋ ይችላል? እንቅልፍ የላቸውም። እንቅልፍ ከሌለ ደግሞ ስህተት ትፈጽማለህ። ትናንትና አንድ ወንበዴ በስሜኑ ክፍል ገብቷል ተባለ። ይህ ከምን የገባው ለምን መሰለ የገባው? አንዳንድ ጊዜ ከመጠኑ ወታደር ነህ ታውቀዋለህ። እኔ ምጃለ ወታደር እንቅልፍ ሳንተኛ ባደርንበት ጊዜ የሰከረ ሰው ነው ምስል መሰለ የነበረው። እንሄዳለን እንቀሳቀሳለን ነገር ግን የሰከረ ሰው የት እንደሚረግጥም አያውቀው። ስለዚህ ወገኖቻችን አሁን ወጣቶቻችን እግዚአብሔር አይለያቸው እንቅልፍ የላቸውም። የተወሰነ ጊዜ እረፍት ባደረጉባት ጊዜ 5 ደቂቃ እዛች ያለው ነው የሚተኙት። ለምን ይሆናል? ይህ መሆኔ
0: ጥበት በላይ ነው ሰሩት
2: ታቅም በላይ። ስለዚህ እነዚህ ወጣቶች እንዴ ወንድሜን ረዳለሁ ወንድሜን ረዳ ነው ወንድሜን ደግፍ ነው የሚለው ቤት ነው መስ እየተሰደዱ ያሉ ከተባለው ወታደሮቻችን ናቸው። ሩቅ ድረስ በመሄድ የሀገሪቱን ህግና ደንብ ለማስጠበቅ እየተሰደዱ እያሳደዱ ያሉት እነሱ ናቸው። እነዚህ ሰዎች ቤታቸውን ያሉት ምንም የሆነስ ነገር የለም አለ ያሉ ወታደር ሄዱ ነው የተያዙ። የህግ ወታደር ህግ ሊያስከብር ግዴታ ነው። ለዛ ነው ፖሊስ የሚባል አገሪቷን ህግ ሊያስከብር ከተግባር ላይ ሊያውል የሰጠው። እኔን ከነካኝ እያሳደድከኝ ነው እንደዚህ አይነት አባባል ሊኖር አይችልም።
0: ደግሞ ማለትም ከባድ ነው አንድ ሀገር ውስጥ ለሚኖር አንዳንድ ዜጋ አንድ አይነት እምነት ለሚከተል ሳዳጅና ተሳዳጅ መባሉ ትንሽ አው እንደተባለው ልዩነትን ሊፈጥር ያመጣ ይችላል። ተሞሽ ያለንበት ሁኔታ ትንሽ ከባድ እየሆነ ነው። በተለይ ውስጥ ለውስጥ አለ መግባባቱ በእስራኤል ላይ ችግር ሊፈጥር ይችላል ተብሎ ነው የሚሰጋው። አው እናመሰግናለን። እንግዲህ ጊዜያችን ስለላለቀ ነው ስለተጠናቀቀ ነው።
2: መልካም ቀን። እኔ ማመሰግናለሁ። እግዚአብሔር ኃይል ሁሉ ነገር ይስተካከላል። ስማም እንግዲህ አንድ ነገር ሊፈጠር መስመር ሊይዝ የዚህ አይነት ምግቶች የዚህ አይነት ትግሎች ይኖራሉ። በመጨረሻ ግን እግዚአብሔር ከዚያ ጋር መስመር ይዛል የሚል ግምት አለኝ። እምነት
1: ነው ነጋሲ ሊጨልማን ነው የሚባል
0: تكاكل እንደውላለን አይታወቅም ምናልባት በሌላ መንገድ ትገባ ይሆናል
1: አታስፈራሪን
0: እሺ መልካም ቀን እናመሰግናለን አድማጮቻችን እንግዲህ ቀን አንድ ሰዓት ላይ እንደገና እንገናኛለን ለቴክኒክ ባለሙያችን ለናቲ ብላንኬት ምስጋና ይድረሰው ጋይቾባዬ መልካም ቀን ይሁንልህ
1: መልካም ቀን ላንቺ እሺ እንደውላለን አድማጮቻችን

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ሄለተ ሐሙስ ከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንዲሆን እንመኛለን። ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ኻሚሺ ካፍባብ ሲባን ታፍሽን ፔባብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁን 11 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ሰኔ 4 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ኤቪያታር ሽሞኒ ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሸቴና ሰጠኝ ዘመንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባ ሳምንታዊ የመዝናኛ ፕሮግራምና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር አብሮ እንዲሆን እንጋብዛለን። አሁን የሰዓቱ ዜና በወርቅነሸቴ ይቀርባል።
0: አመሰግናለሁ ሰጠኝ። አርእስተ ዜና። የቀድሞ ጠቅላይ ሚኒስትር ኢሆድ ኦልመርት እስራኤል በአካባቢ ሀገራት የምታደርገውን ጦርነት አቁማ በውስጥ ጉዳዩ ላይ ትኩረት ማድረግ እንዳለባት ገለጹ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በይሁዳና ሰማርያ አካባቢ የሚፈጠረው ሁከት እየተባባሰ ነው በማለት አስጠነቀቁ። ጠቅላይ ሚኒስትር ቢንያሚን ናታንያሁ እስራኤል አሸባሪውን የሂዝቦላ ድርጅት እንጂ የሊባኖስን ህዝብ እንደማትዋጋ መልእክት አስተላለፉ። ድምጻዊት አስቴር ሻሚር በ71 ዓመቷ ከዚህ ዓለም በሞት ተለየች የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የቀድሞ ጠቅላይ ሚኒስትር ኢሆድ ኦልመርት እስራኤል በአካባቢ ሀገራት ላይ የምታደርገውን ጦርነት አቁማ በውስጥ ጉዳዩ ላይ ትኩረት ማድረግ እንዳለባት ገለጹ። ኦልመርት በሊባኖስ የሚካሄደው ጦርነት በአስቸኳይ ማቆም እንዳለበት ገልጸው በደቡብ ሊባኖስ የምንቆይበት ምንም አይነት ምክንያት የለንም፣ ወታደሮቻችን የህይወት መስዋዕትነት ከመክፈል ያለፈ ሌላ ጥቅም አናገኝም ብለዋል። ከኢራን ጋር የሚካሄደውን ጦርነትም መቀጠል አያስፈልግም ያሉ ሲሆን ጠቅላይ ሚኒስትር ቢንያሚን ናታንያሁ እስራኤልን ከዓለም አቀፉ ማህበረሰብ እየነጠሏት ነው በማለት ተጠያቂም አድርገዋቸዋል። በረሽት ቤት ሬዲዮ በተደረገላቸው ቃለ መጠይቅ ጠቅላይ ሚኒስትር ቢንያሚን ናታንያሁ እስራኤል አሸባሪውን የሂዝቦላን ድርጅት እንጂ የሊባኖስን ህዝብ እንደማትዋጋ መልእክት አስተላለፉ። ናታንያሁ እስራኤል ሊባኖስን እንደ አግቶ ይዞ እየተጠቀመባት ያለውን የሂዝቦላን አሸባሪ ድርጅት እንጂ የሀገሪቱን ህዝብ እንደማትዋጋ ለህዝቡ ባስተላለፉት መልእክት ገልጸዋል። በመልእክታቸው ኢራንና ሊባኖስ ወደ ስቃይ ከመለወጣቸው በፊት ህይወታችሁ እንዴት እንደነበር ታስታውሳላችሁ ወይ በማለት ሂዝቦላና ኢራን በተደጋጋሚ ወደ ጦርነት እንድንገባ ካደረጉን በኋላ ቡና ቤቶቻችሁ፣ የባህላችሁ እንቅስቃሴ፣ የነበራችሁ ጸጥታና ሰላም ያለፈ ታሪክ ሆኖ እየተወራ ነው በማለት ለልጆቻችሁ ግን የተሻለ ህይወት ሊኖራቸው ይገባል ብለዋል ጠቅላይ ሚኒስትር ቢንያሚን ናታንያሁ። በአረብኛ ቋንቋ ትርጉም ከስር እየተጻፈ ባስተላለፉት የቪዲዮ መልእክት በተጨማሪም የሂዝቦላ ድርጅት ትጥቁን ከፈታ በኋላ እስራኤል ከሊባኖስ ጋር ለሰላም ስምምነት ለመድረስ እንደምትፈልግና ያለ ገደብ በርካታ መልካም እድሎች ከፊታችን ይጠብቁናል በማለት ለሊባኖስ ህዝብ መልእክት አስተላልፈዋል። በቴል አቪቭ ከተማ በልብስ መሸጫ መደብር ውስጥ ልብስ ሲለኩ ሴቶችን በእጅ ስልኩ ፎቶግራፊ ያነሳቸው ተጠርጣሪ በቁጥጥር ስር ዋለ። ተጠርጣሪው በ25 ዓመት የእድሜ ክልል የሚገመት የቴል አቪቭ ከተማ ኗሪ ሲሆን በአስገድዶ መድፈር ድርጊት ተጠርጥሮ ክስ የቀረበበት መሆኑ ታውቋል። ፎቶግራፉን ያየች ሴት ለፖሊስ አቤቱታ ያቀረበች ሲሆን ሌሊቱን ምርመራ የተካሄደበት መሆኑን ከደረሰን ዘገባ መረዳት ችለናል። ግለሰቡ በአስገድዶ መድፈርና በልብስ መለኪያ ክፍል ሁለት ሴቶችን ፎቶግራፍ በማንሳት በቀረበበት አቤቱታ ዛሬ ፍርድ ቤት የሚቀርብ ሲሆን ፖሊስ የተጠርጣሪውን የስርዓት ጊዜ እንዲራዘም ፍርድ ቤቱን የሚጠይቅ መሆኑን አስታውቋል። የኦሪት ትምህርት መሰረታዊ ሆኖ በህግ እንዲጸድቅ ትናንት በክነሴቱ ምልዓተ ጉባኤ በመጀመሪያ ንባብ ያለፈውን ህግ የተቃወሙት የክነሴት አባል ዳን ኢሉዝ ፓርቲያቸው ፖለቲካ ያላግባብ መጠቀሚያ እንዳይሆን መስራት እንዳለበት ገለጹ። ዳን ኢሉዝ ከፓርቲያቸው አባላት ጋር በቡድን እንደሚሰሩ ቢያውቁም በሀገር ደህንነት ጉዳይ ግን ቀይ መስመርን አላልፍም ብለዋል። በተጨማሪም ኢታማጆር ሹሙ በተደጋጋሚ መከላከያ ሰራዊት ጥረት እንዳለና ተጨማሪ ወታደሮችን እንድናዘምት እየጠየቀን ወደ መከላከያ ሰራዊቱ ያልዘመተውን ያረዲ ማህበረሰብ ማዝመት እንዳለብን ያወቁ ይህን ህግ አልደግፍም ማለታቸው ታውቋል። ህጉን በጽዮን ታዳቲት ፓርቲ የክነሴት አባል ሞሸ ሰለሞንም መቃወማቸው ይታወቃል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተርሽ በዩዳና ሰማሪያ አካባቢ የሚፈጠረው ህከት እየተባባሰ ነው በማለት አስጠነቀቁ። ጉተርሽ ባወጡት መልእክት በዩዳና ሰማሪያ አካባቢ በሚገኙ ሰፈራዎች የሚኖሩ ይሁዳውያን ፍልስጤማውያንን ከቤታቸው ያፈናቀሉ ህገወጥ ሰፈራዎችን ያስፋፉና ያለ ጊዜ ገደብ አካባቢውን በእስራኤል ቁጥጥር ስር እንዲሆን በህግ ለማጽደቅ የሚሰራው ስራ አሳሳቢ መሆኑን ገልጸዋል። ጉተርሽ ሁኔታው ሁለት ሀገራት ለሁለት ህዝቦች የሚለውን እድል አደጋ ላይ የሚጥል መሆኑን ገልጸው ሀገራቱ በዓለም አቀፍ ህግ መሰረት ግዴታቸውን መወጣት እንዳለባቸው አሳስበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና በኢየሩሳሌም የግሪክ ኦርቶዶክስ አብያተ ክርስቲያን ፓትርያርክ ባለፈው ሳምንት በዋይት ሀውስ ተገናኝተው ተወያዩ ተባለ። ፓትርያርክ ቴዎፍሎስ ሳልሳዊ ከትራምፕ ጋር ባደረጉት ውይይት ጦርነቱ እንዳለቀ በደቡብ ሊባኖስ አካባቢ የሚገኙ ሰፈራቸውን ያለቀቁ የክርስትና እምነት ተከታዮች ጣፋንታ እንዳሳሰባቸው ገልጸዋል። ፓትርያርኩ ጨምረው እንዳሉትም የሺኢ ማህበረሰብ አካባቢውን ሲለቁ የክርስትና እምነት ተከታዮች ከቦታው ስላልተፈናቀሉ የሺኢ ማህበረሰብ ወደ ቦታቸው ሲመለሱ ከእስራኤል ጋር እንደተባበሩ ስለሚያስቡ በክርስቲያኖች ላይ ጥቃት ያደርሱባቸዋል ብለው እንደሰጉ የገለጹ ሲሆን ፕሬዝዳንት ትራምፕ ሁኔታውን ትኩረት እንደሚሰጡበት የሚሰማቸው መሆኑንም ተናግረዋል። ድምጻዊት አስቴር ሻሚር በ71 አመቷ ከዚህ ዓለም በሞት ተለየች ተባለ። አስቴር ሻሚር የሙዚቃ ህይወቷ የጀመረው ሃና ሃል በተባለው የሙዚቃ ባንድ ሲሆን ታዋቂ የግጥምና የዜማ ደራሲ በእስራኤል የሮክ ሙዚቃ መስመሩን ሰብራ የወጣች ታዋቂ ሙዚቀኛ ነበረች። በ1982 ዓመተ ምህረት የመጀመሪያዋን የስሎ ሙዚቃ አልበም በማኮም አኺና ሙህ በቴል አቪቭ በሚል ስም ያወጣች ሲሆን አባርቲራክ ዳይዲሮት ብሪት ሎ ሙተሬት ሐረኬቤት ክባር አብራ በታህና በተሰኙት የሙዚቃ አልበሞቿ ትታወቃለች። ሸሚር ለጋሊ አታሪ፣ ለሪታ፣ ለይሁዳ ፖሊከርና ለሪኪ ጋል ግጥምና ዜማዎችን መስራቷም ይታወቃል። በ71 አመቷ በካንሰር ህመም ከዚህ ዓለም በሞት ተለይታለች። የአስቴር ሻሚር ቀብር ስነ ስርዓት ነገ 11 ሰዓት ከ45 ደቂቃ ላይ በሄርጽሊያ በሚገኘው አዲሱ መካነ መቃብር ይፈጸማል። ነፍስ ይማር። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቄል ከ96 አጎሮት ሲመነዘር አንድ ዩሮ በ3 ሸቄል ከ41 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ በመጠኑ ቀንሷል። ከነገ አርብ እስከ እሁድ ተመሳሳይ ሆኖ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በጽፋት 28 በቴላቪቭ ና በሃይፋ 27 በቤት ሻአን 35 በቤርሸባ 32 በኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን። ተከበራችሁ አድማጮቻችን፣ ወደ ቀጣይ ዝግጅት ለመተላለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ሰጠኝ እንደምን አረፈድክ?
1: ናና ነኝ። እንዴት ነው
0: አለን ክብሩ ይስፋ። የተለያዩ ርዕሰ ጉዳዮች አሉ መቼም በየቀኑ እንግዲህ ሞልቷል አዳዲስ ነገር። ምርጫው እየተቃረበ ነው። በዚህ ወቅት እንግዲህ ጥምር መንግስቱ የተለያዩ ህጎችን ለማርቀቅ ጥረት እያደረገ ነው። የተለያዩ ህጎች እየቀረቡ ነው። እንደ ዋና ዋና ብለን የምንመለከታቸው ግን እንዴት ነው አነጋጋሪ የሆኑ ህጎች ምን ይመስላሉ?
1: ትላንትም የተመለከትነው ጉዳይ ያው እንግዲህ ሆክ ይሶድ ሊሙድ ቶራ የሚባለው እንግዲህ ኦሪትን መማር እንደ መሰረታዊ ህግ ሆኖ ይቅረብ የተባለበት ኦሪት መማር ጥሩ ነው። ግን መቼም አንዲት ዲሞክራሲያዊት በሆነች ሀገር የተወሰነ ነገር ተማር ሃይማኖታዊ ግዴታ ሊሆን አይችልም። በዲሞክራሲያዊት ሀገር ግን ከዚህም በበለጠ እንዴት ነው ክኔሴቱ አሁን ምርጫ ሊያደርግ በተቃረበበት ጊዜ ምርጫ እንዲሆን ሁሉም እየተዘጋጀበት ባለበት ጊዜ ክኔሴቱ ጥምር መንግስቱ እንደዚህ አይነት ህጎችን እየደነገገ ያለው በቀጣይ እንግዲህ በምርጫው ታሸነፉ ያው ሌሎች ፓርቲዎች አብረው እንዲሄዱ ዳቴዎችን ለማሳመንና ከነሱ ጋር ድጋፋቸውን ለማግኘት ሲባል ነው እንጂ እውነት ይሄ እንደ ህግ አሁን መቅረብ ያለበት አይደለም የሚሉ አካላት አሉ። የጥምር መንግስቱ እንግዲህ አንድ መንግስት ያው የተለያዩ ህጎችን ያቀርባሉ። ከህግ አንጻር ሲታይ ምን ያክል ትክክል ነው የሚለው ነው። ሌላው ከዚህ ሆክ ይሶድ ሊሙድ ቶራ ከሚለው በተጨማሪ የመንግስት አቃቢ ህግና የመንግስት ህግ አማካሪዋን ለመለየት የተደረገም ህግ አለ። ይህም ለመለወጥ ሁለቱ አንድ ነው የነበረ በአንድ አካል የሚመራውን ሁለት አድርገው የመንግስት ህግ አማካሪ የመንግስት ህግ ማማከር ብቻ ስራው ይሆናል፣ አቃቢ ህግ ሆኖ ክስ የመሰረትበት የሚለውን ደግሞ ሌላ ሰው እንዲይዝ አሁን ያለውን ችግር ከመንግስት ህግ አማካሪዋ ጋር ያለውን ሁኔታ ለመቅረፍ ለመፍታት የፈለጉበት ሁኔታ ያለ ይመስላል። ሌላው ደግሞ መሀሽ የተባለውን ፖሊሶችን፣ አንዳንድ ባለስልጣናትን የሚመረምረውን አካል ደግሞ ከአቃቢ ህግ በማስወጣት ራሱን ችሎ እንዲቋቋም ብለው የተለያዩ ህጎችን እያጸደቁ ያለበት ሁኔታ ለምርጫ ሲሉ ነው፣ ለቀጣይ ለወንበራቸው ሲሉ ነው የሚሉ ቅሬታዎች እየተሰሙ ነው ያሉበት። እና መጨመሪያው ካለ ብዙ
0: መጨመሪያው እንዳልከው ብዙ ህጎች አሉ፣ ብዙም የለም ግን ይሄ መንግስት ምርጫ በምርጫው ዜማ እንግዲህ እነዚህ ህጎች እንዲጸድቁ ማድረጉ እንመረጣለን በሚል ተስፋ ስንመረጥ እኛ ስልጣን ላይ ብንወጣ ያው ለአሰራር እንዲመች አይነት ነገር እንደዛ ነው ያለው ትችት። ምክንያቱም አሁን እንዳልከው የሃይማኖት ትምህርት መሰረታዊ ህግ ነው ይጽደቅ መባሉ ከሀገር ደህንነት አንጻር ከዚህ ህግ በኋላ ሌላ የሚከተለው ህግስ ምንድን ነው? የሀረሪ ማህበረሰብ ወጣቶች
1: ማኖት ሁሉ አለ፣ ይሄ
0: እሱም ሁሉ አለ፣ ብዙ ነገር አለ። ልክ ነህ።
1: እነዚህ ይቅርታ ወርቅነሽ አቋረጦች፣ እነዚህ ነገሮች እንዲያውም የሀረሪ ማህበረሰብ
0: የሚጠቅሙ ናቸው
1: ናቸው ግን ውትድርና እንዳይሄዱ እንግዲህ ትምህርት ነው ካሉ አሁን የሚጠይቁትን
0: ጥያቄያቸውን የሚመልስ ነው ያለ ብዙ ጣውረድ እንግዲህ ጥያቄያቸው በህግ በዚህ መልክ ይመለሳል አይነት ነው። የቶራ ትምህርት የተማረ ብሔራዊ ውትድርና ካገለገለ ወታደር ጋር እኩል የሚሆንበት ሁኔታ ከተፈጠረ ይህን ህግ ተከትሎ እንግዲህ አስቸጋሪ ነው የሚሆነው። የፖለቲካ ጥቅምና የሀገር ደህንነት እየተጋጩ ነው። ለፖለቲካ ጥቅም ሲባል ሀገርን የሚጎዱ ነገሮች መሰራት የለባቸውም ነው እየተነሳ ያለው ትችት።
1: ዳቲት ፓርቲም ያው ሞሸ ሰሎሞን ራብም ናቸው የጦር ሰውም ናቸው
0: በሚሊዮን ያገለግላሉ። አሁንም አዎ
1: የተቃወሙበትን ሁኔታ በሊኩድ ፓርቲም እንዲሁ የተቃወሙ ያሉበትን ሁኔታ ተመልክተናል። ይሄ ማለት አሁን እንግዲህ በምርጫው ውጤታማ ለመሆን እና ድጋፍ ለማግኘት የሚደረግ ጥረት መስሎ ይታያል። ብዙ ትችትም እየቀረበበት ነው። እርግጥ እስካሁን የትቆዩ የሚለው ደግሞ ሌላ ጥያቄ ነው።
0: እስካሁን የትቆዩ እንግዲህ አላዳረሰም ይመስለኛል ጦርነቱ ምንም ጋር። አሁን ግን በምርጫው ዜማ እነዚህ ገጸደቁ በኋላ ከምርጫ በኋላ ያለ ብዙ ጣውረድና ያለ ብዙ ከባድ ስራ መቀጠል ይቻል ይሆን ይሆናል። የሚመረጠው ግን አይታወቅም። እንደተባለው እንግዲህ ድምፅ በህዝብ እጅ ስለሆነ የመንግስት ህግ አማካሪዋን ስልጣኑን ከሁለት መክፈሉ ይሄም በተጨማሪ ተመሳሳይ ነው፣ ለመንግስት አሰራር እንዲያመች በማሰብ ነው። አሁን ያለውን ሁኔታ እናውቃለን። ከመንግስት ህግ አማካሪዋ ጋር ያለውን ሰጣ ገባ ሁለት ከሆነ ግን ለአሰራር የተሻለ ይሆናል ተብሎ ነው የሚታሰበው ለመንግስት። የፖሊሱም እንዳልከው እንግዲህ እንደዛ ነው። በጣም ጥሩ አይደለም። ለህዝብና መንግስትን ማያስተማምን ነገር እንደሆነ
1: ማያስተማምን ነገር ነው። ሌላው እንግዲህ አሜሪካ ከኢራን ጋርም የተኩስ አቁም ስምምነት ደርሻለሁ ካለች በኋላ በሆርሙዝ የባህር ወሽመጥ አካባቢ እየተዋጉ ነው። አንዱ እርምጃ ሲወስድ የአሜሪካ ሄሊኮፕተር ተመቶ የወደቀበትን ሁኔታ ሰምተን አሜሪካ ደግሞ እርምጃ ወስዳለች ተብሏል። ይህ ሁኔታ እንዴት ነው? የተኩስ አቁም ስምምነት ደርሰናል ብለው እንደገና ደግሞ ውስጥ ለውስጥ አልፎ አልፎ ውጊያ ላይ
0: መጠቃቃቱም አለው። በጣም የሚያሳስብ ጉዳይ ነው። አሁን ይሄ ሆርሙዝ የባህር ወሽመጥ ኢራን ይህን ጦርነት አጋጣሚ በማድረግ የራሷ በግል እንደውም የገቢ ምንጭ ሁሉ ለማድረግ ጥረት እያደረገች ነው ያለው። በአሜሪካ በኩል ደግሞ እንደውም አሜሪካ ደግሞ ለመቆጣጠርም እያሰበች ነው ይባላል። ዞሮ ዞሮ ግን እንዳልከው በአሜሪካ በኩል ያለው አቋም ትንሽ አስቸጋሪ ነው። ወይ የለየለ ጦርነት ሆኖ ጦርነቱ ከዚህ ቀን ተካሄደ ተብሎ አለየለት፣ ወይ የተኩስ አቁም ስምምነቱ ነው ወደ ሰላም አላመራ። እንደተባለው እንግዲህ የአሜሪካ የጦር ሄሊኮፕተር ተመቶ መውደቅ ማለት የአሜሪካን ያክል ሀገር ትልቅ ውርደትም ነው ጥቃትም ነው።
1: ፓይለቶች ባይጎዱም
0: ጉዳት በሰው ላይ ባይደርስም ግን የአንድ የጦር አውሮፕላን በዛ ላይ ኢራን አሁን ወደቀች ተመታች የላትም እየተባለ ይህን ያህል ጥቃት ስታደርስ እና አሜሪካ በተደጋጋሚ እንግዲህ ያጸፋ ምላሽ እየመለሰች እንደሆነ ነው የሚነገረው። ምኑን ሲፈሩ መደላድሉን የሚባል ነገር አለ አይደል? ኢራን ደግሞ የአካባቢ ሀገራትን ልክ በአሜሪካ ላይ ያጸፋ ምላሽ እርምጃ እንደወሰደች በማሰብ እስከ ዮርዳኖስ ድረስ ጥቃት ያደረሰችበት ሁኔታ ነው ያለ። ባሳለፍ ነው ሌሊት ሁኔታው ወደ ከፋ አቅጣጫ ሳይሄድ እንደማይቀር ነው እንግዲህ የሚገመተው። አንተ
1: ነገር የምንጨምረው ምንድን ነው? አሁን በዚህ በመካከለኛው ምስራቅ ባለው ተጨባጭ ሁኔታ ኢራን አሜሪካን እየበለጠቻት ነው የሚል እይታ ነው ያለኝ። ለምን ብትይ አሁን ኢራን ባለችበት ሁኔታ ተዳክማለች በተባለችበት ሁኔታ አሜሪካ ላይስ እንደው ጥቃት መሰንዘርና ማሰብስ ነበረባት ወይ? ማሰብ አልነበረባትም ከነጭራሹና የአሜሪካ የፖሊሲ አካሄድ ወይም የጦርነት አመራር ወይም ዲፕሎማሲ አካሄድ ችግር ያለበት መስሎ ነው የሚታየኝና በተለይ ሄሊኮፕተር ተመቶ ሲወድቅ በዛ አካባቢ ኢራን እንደፈለገችው እርምጃ ስትወስድ እንደውም እስራኤል ልትደነቅ ይገባል። በሌላ በኩል ከሩቅ የሚሰነዘርባትንም በቀላሉ የተቋቋመችበትን ሁኔታ አይተናል ባለፉት ቀናትና ይህ ሁኔታ የአሜሪካ የዲፕሎማሲ አካሄድ ችግርም አለበት ወይ? ፕሬዚዳንት ትራምፕ ደግሞ እድሜው ተጫጭኗቸው ነው ይመስለኛል የሚናገሩትን ትላንት ያሉትን ማስታወስ የሚችሉ አይመስለኛል። ከሁለት ቀናት በኋላ
0: እንግዲህ በፊትም ጀምረው እንደዛ ናቸው። አማካሪም ደግሞ አላቸው።
1: በቅርብ ቀናት ከስምምነት ላይ ደርሰው ልንደርስ ነው፣ ጥሩ ሂደት ነው ይሉናል፣ ሲጋጩ እንሰማለን። እና መያዣ መጨበጫ የለውም የአሜሪካና የኢራን ጉዳይ። እኔ ወደፊት ምን እንደሚጠብቀን አናውቅም። እስራኤል ግን ይህን ጎን ለጎን የራሷን ትልቅ የቤት ስራ መስራት ያለባት መስሎ ይታየኛል። የኢራን ጉዳይ በዚህ ከቀጠለ ኢራን ራሷን እያጠናከረች ነው ምትሄድ።
0: አዎ አስቸጋሪ ነው። ሌላው ዛሬ እንግዲህ የዓለማችን ሕዝብ በሙሉ እንግዲህ ዓለምን አንድ የሚያደርግ ርዕሰ ጉዳይ እግር ኳስ ጨዋታ የሚጠብቀው ይህ የዓለም እግር ኳስ ጨዋታ በሜክሲኮ ይካሄዳል። ሜክሲኮ ከደቡብ አፍሪካ ጋር ነው የሚጋጠሙት አይደለ? ዛሬ እንዴት ነው? ልዩ ነው ይባላል። በተለይ የዘንድሮ ሞንዲያል አልሰጠኝ ወይም የዓለም እግር ኳስ ጨዋታ ለየት የሚልባቸው የተለያዩ ጉዳዮች አሉ ይባላል። እንዴት ነው?
1: አዎ ለየት የሚልባቸው አንደኛው በሶስት ሀገራት ተዘጋጅቶ አያውቅም የዓለም ዋንጫ። በሶስት ሀገራት መዘጋጀቱ ልዩ የሚያደርግ ነው። ሌላ ደግሞ ከአሁን በፊት በነበሩ የዓለም ዋንጫ ተሳታፊ ሀገራት 32 ነው የነበሩ። አሁን በዚህ ዓመት ደግሞ 48 ሀገራት ነው የሚሳተፉ እና ጊዜውም ጨምሯል። ምክንያቱም ሀገራት ሲበዙ ጊዜ ያስፈልጋል እና ለአንድ ወር ከ8 ቀናት ያክል የሚቆይ ነው እና ብዙ ፉክክር የሚታይበት ነው። 104 የሚሆኑ ጨዋታዎች ይደረጋሉ። ዛሬ እንግዲህ የመክፈቻው ጨዋታ ይደረጋል። ከዛ በፊት የመክፈቻው ስነ ስርዓት ይካሄዳል። ያው የተለያዩ ሙዚቃዎች ይቀርባሉ፣ የተለያዩ ትርኢቶች ይታያሉ። ከዛ በኋላ በእስራኤል ሰዓት አቆጣጠር 10 ሰዓት ላይ አንደኛው የመጀመሪያው ጨዋታ አዘጋጆች ሀገር አንዷ የሆነችው ሜክሲኮ እና ደቡብ አፍሪካ ይጫወታሉ። እንግዲህ ሁለቱም በየራሳቸው ጠንካራ ቡድን ያላቸው ነው የምናየው ነው። ሌላው ደግሞ ብዙ ሀገራት እንደዚህ መሆናቸው፣ ኢራንም መኖሯ፣ አሜሪካ ጋርም ልትጫወት የምትችልበት እድል መኖሩ፣ አሜሪካ ደግሞ ለኢራን ተጫዋቾችም እንዲሁም አንዳንድ አካላት መግቢያ ቪዛ አልሰጥ ማለቷ እና የኢራን ብሔራዊ ቡድን በሜክሲኮ መገኘቱ ችግሩም እንዳለ ያው ጦርነቱ ጋርም የተያዘ ጉዳይ ስላለ ምናልባት ሁኔታውን ያረጋጋል የሚል እሳቤ ስላለ ጨዋታው በጉጉት ተጠብቋል። እንደገና ደግሞ የቆየንበት የጦርነት ሁኔታ ስለሆነ ዓለም ትንሽ እፎይ ማለት ይፈልጋል።
0: እንግዲህ ጥሩ ነው ጦርነት በተለይ አሜሪካና ኢራን ችግር ሳይፈጥሩ ጦርነቱ ከቀጠለ እስራኤልንም ጨምሮ ከታየ እንዳልከው ዓለምን አንድ የሚያደርግ ይሄ ትልቅ ኢቨንት ያ ድርጊት ነው የዓለማችን ክስተት ጥሩ ነው ለ39 ቀናት ነው የሚቀጥለው ጨዋታው እንዳልከው ቁጥሩን እንግዲህ እንደገለጽከው 48 ብሔራዊ ቡድኖች በ የመቷራ ጨዋታዎችን ያካሂዳሉ በሶስት ሀገራት ዛሬ ያው 10 ሰዓት ላይ ነው የሚጀምረው በእስራኤል ሰዓት አቆጣጥር ሌሊት
1: እንግዲህ ምሽት ነው የሚሉት ሌሊት የሚሉት እነሱ ከ12 ሰዓት በኋላ ነው
0: እንግዲህ ያው 10 ሰዓት ምሽት ከሆነ ጥሩ ነው
1: አዎ ምሽት እነሱ በሚጠሩት አሁን ትልቁ ችግር ምንድነው ጨዋታዎችን ለመከታተል የሰሜን አሜሪካ የሰዓት አቆጣጥር ለእስራኤል ብዙ አመች አይደለም
0: አንዳንዶቹ ሊወጣ ይችላል
1: አንዳንዶቹን ከ10 ሰዓት ጀምሮ እናያቸዋለን አብዛኞቹ ግን ወይ ለሊት 2 ሰዓት ሊሆን ይችላል ወይ 5 ሰዓት ሊሆን ይችላል እንግዲህ ስፖርት ሚወድና ሌላው ምንድነው ይሄን ጨዋታ በሙሉ በነጻ ካን 11ኛው ቴሌቪዥን ጣቢያ ነው በብቸኝነት የሚያስተላልፈው ስለዚህ ያለ ምንም ክፍያ
0: በእስራኤል ሀገር አው እንዳልከው በካኒካ ደስ ይታያል እንግዲህ ለሚያዩ ግን ለሚሄዱ ቲኬቶች በጣም ውድ እንደሆኑ እየተነገረ ነው ይሄ አንዱ የሚነሳው ከባዳ ቢቱታ ነው በጣም የሀፍታሞች ጨዋታ እየተባለ ነው እንደውም
1: ቲኬታው ፊፋ እንግዲህ ምንድነው ለዚህ ለተሳታፊ ሀገራትም ገንዘብ ይከፍላል የሚሳተፉ ሀገራት በተሳትፎ ብቻ ይቀበሉት ገንዘብ አለ አንደኛ በመውጣታቸው ነው ወደ 50 ሚሊዮን ዩሮ ዶላር የሚቀበሉት ሁኔታ አለ እንደገና ደግሞ ቡድኖች ሁለተኛ ሶስተኛ አራተኛ ያሉ የሚሄዱበትን ሁኔታ ደረጃ ብዙ ገቢ ስለሚያስፈልገው ፊፋም ከዚህ የሚያገኘው ከትኬቶች ሽያጭም ያገኛልና ወጫችን መሸፈን አለብን ነው ያሉ ግን በጣም በጉጉት እየተጠበቀ ያለ ነው በተለይ አሜሪካና ኢራን የሚገናኙ ከሆነ ጨዋታውን አሸንፈው ያው ሌላ የእግር ኳስ ጦርነት ምናይበት ነው በነገራችን ላይ ሁለቱም ሀገራት ጠንካራ ብሔራዊ ቡድኖች ያሏቸው ናቸው ግን እንደው ቅድመ ግምት ከተሰጣቸውና ይሄንን ያለም ዋንጫ ሊያሸንፉ ይችላሉ ተብለው አሁን በእግር ኳስ ተንታኞች በባለሙያዎች ከሚነገሩ እንደ ስፔን ፈረንሳይ እንግሊዝና አርጀንቲና እንዲሁም ጀርመን የተሻለ ደረጃ የተሰጣቸው ናቸው እንግዲህ አይታወቅም
0: የስፖርት ነገር አዎ አይታወቅም ጥሩ እና ያለን እንግዲህ ለማንኛውም እንዳልከው ከጦርነት መንፈስ ወጥቶ ትንሽ ደግሞ እንደ አይነት ነገር ማሰቡና ማየቱ መልካም ነው መልካም እድል እንመኛለን እንግዲህ ለተጫዋቾችም ተመልካቾችም እሺ

ጤና ይስጥልን ክብራትና ክብራን ያምደ መዝናኛ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የመዝናኛ ዝግጅታችን ማቅረብ ጀመርን። ዛሬም እንደተለመደው እናንተን ያዝናኑ ያስተምራሉ ያልናቸውን የተለያዩ ዝግጅቶች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮ እንዲሆን አስቀድመን እንጋብዛለን። የህይወት ውጣውረድ ላንድ ሰው ብቻ አልተዘጋጀም። ህይወት የምልልስ መንገድ ነች። የከፍታውና የዝቅታው መንገድ ምልልስ፣ የመጎዳትና የመንጻት ምልልስ፣ የመሰበርና የመጠገን ምልልስ፣ የማዘንና የመደሰት ምልልስ። ስለዚህም ነው የነዚህን ምልልስ አይቀሬነት ተገንዝቦ ችግሮችን ከማጉላትና በደስታም ጫፍ ከመንካት መቆጠብ አስፈልጊ ነው የሚባለው። ይዝቅታ ጊዜያት ወይም ደግሞ የመረበሽ ወቅቶች የሚባሉት የፍራቻ፣ የሐዘን፣ የመገለል፣ የመጎዳት፣ የመቸገር፣ የመሰቃየትና አስጨናቂ ጊዜያት እንዲሁ መጥተው የሚሄዱና የተለመዱ የሚባሉ የህይወት ክስተቶች ናቸው። ብቻህን መፍታት ያልቻልከው ችግር ካለ እርዳታ ጠይቅ። እንቅልፍ የሚነሳህ አስጨናቂ ሐሳብ ካለብህ ለልብ ወዳጅህ ተንፈስ በል። እንደ ከባድ ጭነት የከበደ ሸክም ካለብህ ለፈጣሪህ አወየው፣ በርሱ ላይ ጣለው። አዎ ጀግናዬ፣ ችግር አንተን ብቻ መርጦ አልመጣም፣ ላንተ ብቻም አልተዘጋጀም። አንተ ላይ ስለሆነ ብቻ ታምርና የማይሆን አይነት ነገር እንዳይመስልህ። ማንኛውም ሰው እንደሚወድቀው ትወድቃለህ፣ እንደ ማንኛውም ሰው ትሰበራለህ፣ ተስፋ ትቆርጣለህ፣ ታዝናለህ። ማንም እንደሚሆነው ትከዳለህ፣ ትናቃለህ፣ ትገፋለህ። ይህ ሁሉ ግን አንተ ላይ ብቻ የተከሰተ እንዳልሆነ አስታውስ። በሰውኛው ባህሪ ለብቻ ከፍ ማለት እንጂ ለብቻ መጎዳትን አንወድ ይሆናል። ነገር ግን የሰውነት ማንነታችን ማለፍ የሚገባንን አስቸጋሪና አስከፊ ጊዜም እንድናልፍ ያደርገናል። በውስጣችን የገነባነው ጠንካራው ስብዕና ወደፊት ያሻግረናል። አዎ የሆነብህ የደረሰብህ የሆነብህ ያለው ሁሉ አዲስ እንዳልሆነ አስተውል። አመጣጡ ያንተ መዳረሻ እርሱን አልፈህ እርሱን ተሻግረህ የምትደርስበት መሆኑን ለማስገንዘብ እንደሆነ ወቅ። መጨነቅህ፣ ማዘንህ፣ ተስፋ ማጣትህ አዲስ አይደለም። ሰው ነህና ከነዚህ ከባድ ሁኔታዎች መንጻት አትችልም። ከመጡ በኋላ ግን ማንጻትና ማስተካከል ትችላለህ። ከነርሱ ነፃ መውጣት ትችላለህ። በነገሮች መበላሸት አትደነቅ። በቅድህ አለመሳካት አትረበሽ። የሚያስጨንቁና የሚያናድዱ የህይወት አጋጣሚዎች የውድቀትና የበታችነት ስሜት አይሰማህ። ብዙ እንቅልፍ አልባ ምሽቶችን ማሳለፍህ፣ እረፍት አልባ ጊዜያት ውስጥ መገኘትህ የማይታመን ከሆነና ይበልጥ ጫና ውስጥ ከከተተህ ማመንና መቀበልን የመጀመሪያ አማራጭህ አድርገው። ለብቻ የመብሰልሰልን፣ በውስጥ የመያዝን፣ በጉዳዩ ዙሪያ መነጋገር መፍራትን እንደ መፍትሄ መቁጠር አቁም። ካንተ ችግር በላይ አሳልፈው ዛሬም ደስተኛ የሆኑ ሰዎች እንዳሉ አስታውስ። እንዲያልፍ የፈቀድክለት የትኛውም ከባድና አስቸጋሪ ጊዜ ያልፋልና ነገሮችን በማካበድና ብዙ በመጨነቅ ስሜትክንና ጊዜህን አታባክን። ይህ ለሁሉም የሚደርስ ነው፣ ለሰዎችም አካፍል። የጽሑፉ ምንጭ ምክረ አእምሮ ለተሻለ ነገር። ብዕር ገደል ይግባ ከእውነት ጎን ቁሞ ግፍን ካልሞገተ፣ በተበዳይ ሚዛን ሰፍሮ ካልዘመተ። ጥበብ ገደል ይግባ ብዕር ይሰባበር፣ ከግፈኞች ጋር በሐሰት ከሚያብር። ከእናት ጎን ቁሞ ግፍን ካልረገጠ፣ ለእህት ተከራክሮ ፍትሕ ካላሰጠ። ለእህት እምባ ስቃይ ቀድሞ ካልደረሰ፣ የግፈኛን ድልድይ ካላፈራረሰ። ጥበብ ምን አባቱ ብዕር ገደል ይግባ፣ መፍትሄን ካላመጣ ለምስኪኖች እንባ። ደራሲ ስንታየሁ ሀብታሙ።

ዋጋህን ጨምር ያመለጡህን እድሎች እርሳቸው የሳትከውን ቅድርሳው ያመለጠህን አጋጣሚ ደጋግበህ ማሰብ አቁም አንድ የገባህ ነገር ካለ እርሱን ይዘህ እስከ መጨረሻው መጓዝ ተለማመድ በየመሃሉ የሚያጋጥሙህን እንቅፋቶች ብዙ ትኩረት አትስጣቸው ውስጥህ ካለው ትልቅ ነገር ያንድ ቀን አሉታዊ ንግግር ወይም ያልተገባ ተቃውሞ እንዲረብሽህ አትፍቀድ ሁላችንም ስለውሏችን ማሰብ ካልቻልን ለአካባቢያችን ካልተጠነቀቅን የምንሰማውን ካልመረጥን ለምናየው ካልተጠነቀቅን ስብራታችን ማብቂያ አይኖረውም ዘወትር ጀምሮ ማቆማችን ይቀጥላል በየመሃሉ በሚመጣው ድካም ዋጋ መክፈላችን አይቀርም እቅድህ በምትኖረው ህይወት ግብህን ባስቀመጥክለት ራስክን በሰጠህለት በጥንቃቄ ለምትመራው ህይወት አጋጣሚ የተባለ ነገር እቅድህን እንዲያበላሽና መንገድክን እንዲያስትህ መፍቀድ አይኖርብህም አዎ ባስተሳሰብህ በይታህ በተግባርህና በውሎህ ዋጋህን ጨምር እሴት ያለው ህይወት መኖር ጀምር ሰዎችን መጥቀም ስትፈልግ በልበ ሙሉነት አድርገው ውስጥህ ለመልካም ነገር ሲጓጓ ሄደህ ከውነው ሰላም እንደሚሰጥህ የተሰማህ ነገር ካለ አጥብቀህ ክፋበት ንቃትህ ለጊዜው ቢሆንም ፍላጎትህ ግን ሁሌም እንዲገፋህና እንዲያበረታታህ አድርግ በቅድሚያ ያንተን ምርጫ አምታከብረው አንተ እንጂ ሌላው አይደለም ማንም የሚበጅህን የሚያውቅልህ አካል የለም ለራስህ ራስህ እንደምታውቅ ለራስህም ብቁ እንደሆንክ ማሳየቱ ያንተ ድርሻ ነው በተወሳሰበ ስብዕና ባልተገለጠ ማንነት በተሸፈነ አስተሳሰብ ሳይሆን ቀላል ግልጽና ብርቱ በሆነ ማንነት ራስክን አሳይ አዎ ራስን ያወቀ ዋጋውን ያውቃል የሚገባው ስፍራ የት እንደሆነ በሚገባ ይረዳል ዋጋህን ስትጨምር ውሎህ ይቀየራል እሳቤህ እርምጃዎችህና ንግግርህ ሁሉ የተለየ ይሆናል ውሳኔ በሚያስፈልጋቸው ጉዳዮች ላይ አላስፈላጊ ጊዜህን አታባክን በሚወረወሩብህ ጥቃቅን ጠጠሮች ማንነትክን አትገምት በሚሰጡህ አሉታዊ ስያሜዎች ስሜትክን አትረብሽ ማንም ያንተን መንገድ መሄድ እንደማይችል አስታውስ ይብዛም ይነስም በልክህ ብዙ ጣውረድ አልፈሃል ተፈትነሃል ዋጋም ከፍለሃል ይህን በማድረግህም በየጊዜው ዋጋህን እየጨመርክ ትመጣለህና በራስህ ለመኩራት ምንም አይነት ውጫዊ ማረጋገጫ አትፈልግም በራስህ ምርጫ ማደግክን ቀጥል ዋጋህንም በየለቱ ጨምር የጽሑፉ ምንጭ ምርጥ ጽሑፎች ፍቅርሽ ነው ለትላንቱ ብርሃን ለጸዳለ ውበትሽ አገር ለሚያረደው ለናትራን አንገትሽ ቀልብ ለሚስበው ኮከብ መሳይንሽ ለጸደይ ትዝታሽ ለሰገነት ቦታሽ መስካሪ ያሻ እንደሆን አለሁን እንጥሪኝ ቃላትን ብትረሺ በዝምታሽ አውሪኝ ላይነሽ ባልገለጥ በእንቅልፍሽ አልሚኝ ቢደርቅ ቢሰነጠቅ ቢወይብም ዛሬ ግዴለም ይዳብሰኝ ሬቱ እንዲጥመኝ እድናለሁ ያኔ ከንፈርሽ ሲስመኝ ደራሲ ቶማስ አጸደ

የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ለተቀላላው ቀጥ ይሆናሉ ብለን ያሰምናቸውና ስናነብ ያገኘናቸውን የታዋቂ ሰዎችን አባባሎች ዝንቀርባለን። ዝናህን ለመገንባት 20 ዓመት ይወስድብ ይሆናል። ዝናህን ለማበላሸት ግን 20 ደቂቃ በቂ ነው። ይህን ጉዳይ ካሰብክ ነገሮችን በተለያዩ መንገዶች ታከናውናቸዋል ይላል ዋረን በፌት። ሌላው ፍርድ ቤት በተወሰኑ ዳኞች የተገነባ ሲሆን የዳኝነቱን ስራ የተሻለ ጠበቃ ላለው ሰው መፍረድ ብቻ ነው። ሮበርት ፍሮስት የራስን ስሜት መቆጣጠር አለመቻል አቅጣጫ ጠቋሚ በሌለው መርከብ እንደመጓዝ ነው። ማህተመ ጋንዲ ተኩላዎች ዳኞች ሆነው በተሰየሙበት ችሎት የበጎች ቀጣይ ጣፈንታ ምን ሊሆን እንደሚችል ለመገመት አዳግትም። ይዲሽ ሀብታሞችን ደሃ በማድረግ ድሆችን ሀብታም ማድረግ አይቻልም። ዊንስተን ቸርችል ሐሳባቸውን መለወጥ የማይችሉ ሰዎች ምንም ነገር ሊለውጡ አይችሉም። ጆርጅ ቢናርድ ሾው ብልህ ሰው አንድ ቃል ሰምቶ ሁለት ይረዳል። የውዳያን አባባል ብዙ ጊዜ ብቻህን መሆን ካልቻልክ ከሌሎች ጋር ያለህ ግንኙነት ሁሉ የውሸት ነው። ይሄ ብቻኝነት ግን ለመሸወድ የምታደርገው እንጂ ሌላ ነገር አይደለም። ኦሾ በአቋሙ የጸና ሰው ከሆንክ አቋምህን ሊያስቀይሩ ከሚጥሩ ሰዎች ጋር አንገት ላንገት ተናንቀህ የክብር ሞት ትሞታለህ። በተቃራኒው አቋም የሌለው ወላዋይ ከሆንክ ደግሞ በጌቶችህ መዳፍ ስር ወድቀህ በየቀኑ የቁም ሞት ትሞታለህ። ባልዛክ መጥፎ ሐሳቢ ሰው በየትኛው ማጋጣሚዎች ችግሮች ይታዩታል። መልካም ሐሳቢ ግን በችግሮች ውስጥ መልካም አጋጣሚን ያማትራል። ዊንስተን ቸርችል በምስጋና የተከፈተ ዘመን አስደሳች ነው። በጸሎት የተከፈተ ቀን መልካም ነው። በእምነት የሆነ ኑሮ ረፍት ነው። በይቅርታ የሆነ ጓደኝነት ዘላቂ ነው። ቢኖዳ ህልምና ምኞት በሌላቸው ሰዎች መሃል ታላቅ ከመሆን ይልቅ ህልምና ምኞት ባላቸው ሰዎች መሃል ደካማ መሆንን እመርጣለሁ። ካኽሊል ጅብራን የጽሑፉ ምንጫችን የታሪክ ማህደር። እኔ ለኔ ዋንጫ መሬት ላቅና ብዬ የድሜን ወረት ስኳትን ያልነበረን አውሬ ሳድን በሰው ቋጠሮ ስባክን የማይደፈን ንቃቃት ስለስን ለማይዛመደኝ ስባዝን የደነደነውን አለት ሳርስ የረቀቀውን ሳደነድን የማይነጋ ህልም ሳልም የማያድግ ችግኝ ሳርም የማይድን በሽታ ሳክም የዘመን ደዌ ላስታምም የማይሰማ ወጭት ጥጄ እፍ ስል የከሰመ ፉም ውርዴም ይፈወሳል ብዬ የሰው ከክ ስዘመዝም በሰው ቁስል ከመቁሰል በቀር በሰው ሸክም ከመዛል በቀር እኔ ስለኔ ኑሬ አላውቅም። እኔ ለኔ ኑሬ አላውቅም። ደራሲ ሎሬት ጸጋዬ ገብረመድን።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ቃለ ምልልስ እናቀርብበት ሰዓት ነው። ወርቅነሽ እንግዲህ ከቀድሞው ምክትል የደህንነት ጥበቃ ሚኒስትር አቶ ጋዲ ባርከን ጋር ወቅታዊ ጉዳዮች እንወያያለን። ጤና ይስጥልን አቶ ጋዲ፣ እንደምን አልክ?
1: ጤና ይስጥልኝ እንደምናችሁ? ሰላም ናችሁ ወይ?
0: እኛ ደህና ነን፣ እንግዲህ እናመሰግናለን። ያው እንግዲህ አንተ በክኔሴት ነበርክ፣ ሁኔታውን ታውቀዋለህ። አሁን ምርጫው እየተቃረበ ባለበት ሰዓት የእስራኤል ፖለቲካ ተሟሙቋል። በሌላ በኩል ደግሞ የተለያዩ ህጎች እየጸደቁ ያሉበት ሁኔታ አለና እንዴት ታየዋለህ?
1: አዎ፣ በመጀመሪያ ደረጃ ያው እንዳላችሁት ነው አቶ ሰጠኝ፣ መጀመሪያ በመግቢያ እንደከፈትከው የምርጫ ወቅት ስለሆነ ሁሉንም ያው ትክክለኛ ነው ብሎ ማየት አይቻ ለመፍረድ ይከብዳል። እንደ ፕሮፓጋንዳና የፖለቲካ የምርጫው ቅስቀሳ ጊዜ ስለሆነ አሁን የሚቀርቡትም ህጎችም እርግጥ በጣም የሚያሳስቡ ናቸው። ለምሳሌ አሁን የህገ ኦሪትን አስደንግጎ በክኔሴት በእስራኤል ህግ እንዲመሰረት ማድረግ መሆንም የማይገባው ህግ ነበረ። እንዴት? ሁላችን እስራኤሎች ነን፣ ሃይማኖታችን ነው፣ ኦሪታችን ነው። ለዚሁ ማንኛውም በእስራኤል ህግ መጽደቅ የለበትም። ግን ወደ ፖለቲካ ሁኔታውንም ሁሉንም ወደ ፖለቲካ ሲያደርጉት እጅ ይላል፣ እንዲያውም ያስንቃል ብዬ ነው የማምነው። በዚሁ ጉዳይ ማንኛችንም ወደዚህ ሀገር ስንመጣ ከመምጣታችን በፊትም በስደት ላይ ስንኖርም ኦሪታችን ነው ጠብቆን ከእግዚአብሔር በታች ህገ ኦሪታችን በዚህ አባቶቻችን እያስተማሩ ህዝበ እስራኤልን ወደ አገሪቱ ወደ ለምለሟ እስራኤል አብርሃም አባታችን ከእግዚአብሔር አምላክ ከመለከ እስራኤል የተቀበላትን ርስትኛ እንድናገኛችን በኦሪቱ ነው። ግን የአሁኑ ፖለቲካ ግን በሚያሳዝን ሁኔታ ህዝቡንም ለሁለት ሊያካፍል እየገባ ነው።
2: እንደው ጋዲ፣ አሁን የኦሪት ይህን ካነሳን በዚህ ህግ ዙሪያ ከጀመርን፣ ህግ ኦሪቱ የሀረዲ ማህበረሰብ ብቻ ስለሚማረው ዋነኛው እንግዲህ ምክንያቱ ምንድን ነው? እያሳደዱን ነው፣ የኦሪት ትምህርት የቶራ የሚማሩ ተማሪዎችን እየተሳደዱ ነው የሚለው ምክንያቱ ማን አሳዳጅ ማን ተሳዳጅ

0: እንደሆነ ትንሽ አስቸጋሪ ቢሆንም እንግዲህ ህዝቡን መከፋፈል ይፈጥራል እየተባለ ነው። ለዛ ነው ወይስ የኦሪት ትምህርት እንደው አናሳ ነው በእስራኤል ሀገር እንደው ማለት ይቻላል? ምክንያቱም ሊሆን ይችላል ዞሮ ዞሮ ይሄ ግን ጸደቀ ሌላ ነገር ይከተላል ስለሚል ነገር ስላለ ነው። እንደው ሰፋ አድርገን ስናየው ምን ትላለህ?
1: የቁርአን ህግ ተብሎ ቢመጣስ እዚህ የሚኖሩ ሙስሊሞች አያይዘስ መጽለቅ ይችላል ወይ?
2: ይህን ከሃይማኖት ከኦሪት የሚያገናኘው ነገር ያለም? እርግጥ እነዚህ ሀሬዲዎች ህገ ኦሪትን ከማንኛውም የበለጠ የእነሱ አይደለም እነሱም የተቀበሉትም አይደለም። እንዲያውም በራሴ ግል ብዙ ሀሳብ አለኝ፣ ግን የራሴ ሀሳብ ለራሴ ይሁንና አሁን በአጀንዳ እንደተነሳው በሚደረገው ስርዓት አንደኛ እነሱ አገር አናገለግልም ከሚሉት ከአንድ ሀገር እየኖርክ አንዱ ሊሰራ አንዱ ሊያበላ አንዱ ትምሎ ተኝቶ ሊቀመጥ አይችልም። ከቤተሰብም እንኳ ቢቀመጡ አንዱ ትምህርት ቤት ይሄዳል። ምሳሌ ከኛ ከአባቶቻችን በገጠረኛ ቤተ እስራኤል ሲኖሩ በርከት ያሉ ልጆች ያሉ ከሆነ አንዱን ለቅስና ትምህርት ቤት ያቅዱታል፣ አንዱን ለግብርና ያቅዱታል፣ አንዱን ለጥበበኛ ብረት ሽመና ያደርጉታል። እያንዳንዱ ሙያ አለው ማለትም ከዚህ መሀል ግን ሃይማኖቱ ትክክለኛ ሆኖ ነው። እነዚህ ሀርዲሞች ደግሞ በአሁን እነሱ በሚይዙት አምባገነንነት ነው። እኔም አሁን ለምሳሌ እስራኤል ሀገር አገሪቱን ደንበሩን ሂዶ የማይዋጋ ለሀገሪቱ የማያገለግል ዜጋ ካለ አብዛኛውን እስራኤላዊ ይሁዲ የሆነ ዜጋ ማለቴ ነው ከሀገራችን ደህንነት ጸጥታም አካልም ተነስተን ለምሳሌ አረቦቹ ውትድና ይግቡ ቢባል አልፈቅድም። ግን ለእነሱ የተለያዩት ሁሉን ሳይሆን አሉ የሚያገለግሉ ሁሉን ሳይሆን አልፎ አልፎ አሉ። ግን አሁን ሀሪዲሞቹ ግዴታ ውትድና ማገልገል አለባቸው። እነሱ ከማንብሰው ነው የእኛ ልጆች ህገ ኦሪት አይማሩም እንዴ? እኛ ራሳችን አናጠናም እንዴ? የሚያጠና ለምሳሌ የመጀመሪያው ከሙሴ አባታችን ከሞተ በኋላ የሆሹዋ ብኑን ህዝበ እስራኤልን ተቀብለው ከአርባ ዓመት ጉዞ ወደ እስራኤል ሀገር ሲገቡ ምንድን ነው ያደረገው? የሆሹዋ ብኑን መጀመሪያ ያደረገው ምንድን ነው? ኢየሩሳሌም ሆሞት የሪሆን ይዞ ሲገባ ምንድን ነው ያለ? ታቦቱን ይዞ ሰባት ጊዜ ዞረ፣ የሆሞ የሪሆ ወደቀ፣ ፈረሰ። ከዛም በኋላ እግዚአብሔር ብቻ ይዋጋለንም ብሎ ዝም አላለም፣ ሰራዊት አቋቋመ። ማንኛውም ወንድ ልጅ እንዲያውም በዛን ሰዓት ሁሉ እየሄደ ለሀገሪቱ ላገለግል ነ ውትድና ልገባ ነ እያለ ከዛም በፊት ደግሞ በመሳፍንተ ጊዜዎች ግሞ በመሳፍንተ ጊዶን ምን ያደረገ ጊዶን ከዛን ሳይ ወደ ሺዎች ወታደሮች እኔ እንሰለፋለን ሀገር እናገላገለን ሲሉ እግዚአብሔር ምናል ብዙ ሰው መጥቶልሃል፣ ከዚህ መሀል ግን እንዴት አድርገህ እንደምትመርጥ እነግርሃለሁ ብሎ መከረው። ምን ወንዝ ወሰዳቸው፣ ተጎንብሶ የጠጣውን እንዳትወስደው በእጁ የሚጠጣውን ግን ወደ ጦር ሜዳ ማስገባት ትችላለህ እያለ የእስራኤል ሕዝብ በሙሉ በታሪካችን አገር ለማገልገል እየሄዱ እየተመለመሉ ነው የነበረ። እነዚህ ያመጡት የእስራኤል ከእስራኤል ሕገ ተውራ ውጭ ነው እና እነሱ አሁን ለምሳሌ በይፋ ማውራት እንችላለን የእስራኤልን ሃይማኖት በትክክለኛ ከ2700 ዓመት በኦሪቱ በሕገ ኦሪት ጠብቆ የመጣ ከኛ ህብረተሰብ በተእስራኤል ውጭ የለም እስራኤል ሀገር ላይ። እነሱ አሁን ሀሪዲም የሚባሉት ሀባድ እንደዚህ የሚባሉት ባለፈው 600-400 ዓመት የተቋቋመ ግሩፕ ነው እና በእስራኤል ሀገር ተገብቶ ሀገር አናገለግልም። እሺ፣ ምንም ችግር የለም፣ አታገልግል፣ ግን ከሀገሪቱ የምጠብቀውን ነገር አትጠብቅ። ለምሳሌ ለሕክምና በነጻ ለትምህርት ቤት። አሜሪካ ከእስራኤል የበለጠ ኦርቶዶክስ ሀሪዲም አሉ። ራሳቸውን ችለው ነው የሚኖሩት። ከእስራኤል የበለጠ ሀብታም እዛ ሀሪዲዎች አሉ። ለምን? የአሜሪካ መንግስት ምንም 5 ሳንቲም አይሰጣቸውም። እንዴት ነው የሚሰሩ? ይሰራሉ። ከእስራኤል የበለጠ እጥፍ ሀብታም ከዛ እየሰሩ ከዚህ ያለውን ገንዘብ እየላኩ ዝም ብለው ያባልጉታል። እነዚህንም ደግሞ የእስራኤል ህገ መንግስት የእስራኤል ጠቅላይ ሚኒስትር ግራ ከንፈሳ ይባል ይችን ወደ ፖለቲካ ነገር ከወሰዷት አገራችን ወደኋላ እየሄደች እንዲያውም ትወድቃለች።
1: አሁን ይሄ እንደዚህ አይነት ህጎች በፍጥነት በተለይ ክኔሴቱ እንዲበተን እየተባለ ባለበት ጊዜ መጽደቃቸው በቀጣይ ምን የሚኖራቸው አንደምታ የሚኖራቸው ሁኔታ እንዴት?
2: ምንም ለውጥ የላቸውም። ልንገራቸው የመጣው ይህ ህግ በሚመጣው መንግስት ለምሳሌ ሀርጅሞች የሚሳተፉበት ከሆነ ምናልባት ሊይዝ ይችላል እንጂ ራሳቸውም እኮ ያምኑበታል። አሁን እነሱ መጀመሪያ ምንድን ነው ሊያደርጉት ያደረግ እንዲያውም ያስቃል። ቁጭ ብለው የእነሱ ትምህርት ቤት ያልገባው ሀሪዲ ወጣቱ ሀሪዲ ሁላ እንደ እስራኤል ሀገር ጦርነት ሄዶ እንደሚዋጋው ልክ እንደዛው መብት እንዲቀበለው ያደርጋሉ። ህግ በህጉ መርናል።
0: ትልቁ እኮ ችግሩ ይሄ ነው። አሁን እንግዲህ ወንደ መከላከያ ሰራዊት እንዳገለገለ ወታደር ከተቆጠረ ኦሪት ቶራ የተማረ ይሁዲ አረዲ ዞሮ ዞሮ ይሁዲ እኮ ነው፣ ግዴታ እኮ ነው ቶራ የማወቅ የመማር ግዴታ እኮ አለበት። ይሆናል ሆነ ህግ ለመሆን ምን አስፈልገው?
1: የሌላ ማህበረሰብ አላገለግልም ብሎ ኦሪት ቢማር ይፈቀድለታል ወይ?
2: አንደኛ ኦሪት መማሩ ግዴታ ነው። ሁላችንም እናምናለን፣ በእስራኤል አምላክ እናምናለን፣ በኦሪታችን እናምናለን። ኦሪቱን ቁጭ ብለው ያጥኑ ይማሩ የሚባሉ መንግስት የሚፈቅድላቸው 5,000 10,000 ከሆነ ከዛ እነዚህ መንግስት ይፈቅድላቸዋል። ችግሩ እኮ እነዚህን አይደለም። 10,000 ተማሪዎች መንግስት ከፈቀደ እነሱ 18 ዓመት እስከ 21 ዓመት ቁጭ ብለው ቶራ እንዲማሩ ከተባለ ምንም ችግር የለም። እኛ የምናወራው እኮ ሌላውን ነው። የማይማሩ በእነሱ ሰበብ ውስጥ 40,000 50,000 ቁጭ ብሎ ወይ ትምህርት ቤት አገር አያገለግል ወይ አገሪቱን በተለያየ ነገሮች አይሰሩ። ይህ የሚደረገው የፖለቲካ ስራ ነው። ህገ ኦሪትን ተኦሪት የሚማር አትማሩ የሚል የለም። እንኳን የኛ የቀኝ ክንፍ ይህ ቀኝ ግራ የሚባለው ቋንቋም ዝም ብሎ የፖለቲካ ነው እንጂ እውነት ትክክለኛ ነገር አይደለም ብዬ ነው የማምነው። እና በአሁኑ ሰዓት ፖለቲካ ነው የሚሰራው፣ ምርጫ ስለሆነ አሁን ለምሳሌ ምርጫ በሚመጣው 4 ወር እንግዲህ ምርጫ ይካሄዳል እየተባለ ነው። ማለትም 10ኛው ወር ቀኑ የሚቆረጠው ገና ወይ 20 ቀን 10ኛው ወይ 27 ቀን 10ኛው ወር በዚህ ዓመተ ምህረት ምርጫ ይካሄዳል። አሁን ሽኩቻ ያለው ፕሮፓጋንዳ ነው፣ ከእውነት የራቀ ከግማሽ ዓመት በፊት ከምርጫው በፊት አስቀድሞ ክነሴት ውስጥ የሚገቡት ህጎች ዝም ብለው ፕሮፓጋንዳና መስመር የሳቱ ህዝብና ህዝብን የሚያጋጩ እያንዳንዱ የኔን ህዝብ የውልህ ተጮኩልህ ብሎ ለመናገር ነው። ለምን ይህን ህግ ባለፈው ዓመት አላቀረቡትም? ባለፈው 3 ዓመት አልቀረበም? ባለፈው 2 ዓመት አልቀረበም? ያውቁታላ ትክክል እንዳልሆነ።
0: እንግዲህ አስቸጋሪ ነው።
1: ጥሩ ለማጠቃለል ያክል እንግዲህ
2: ያው ምርጫው በሀገራችን እንግዲህ እየቀረበ ስለሆነ እርግጥ እኛ ህብረተሰባችን በዚህን ዓመት በዚህን ክነሴት ድሉ ሰጥቶነ 3 የፓርላማ አባል ነበሩን፣ አሁንም አሉ። በወደፊቱም የበረከተ ቢገቡ ደስ ይለኛል። ለህብረተሰቡ እንደተናገርኩት እኔ እንግዲህ ለሚመጣው ምርጫ ራሴን እየተዘጋጀው እንደሆነ ለህብረተሰቡን በቅርብ አስታውቃለሁ። ብዙ ሰዎችም እየጠየቁ እንዴት ነው ስለሚሉኝ ለሚመጣው ምርጫ እየተዘጋጀው ነው፣ እወዳደራለሁ፣ በቅርብ ለህብረተሰቡ አስታውቃለሁ። ሁላችንም ያኮራ ስራ እየተዘጋጀንበት ነው።
1: ጥሩ፣ መልካም እድል። እናመሰግናለን።
2: አመሰግናለሁ። ሰላም፣ መልካም።
1: ወርቅነሽ፣ እንግዲህ ያለን ጊዜ ፖለቲካው የተሟሟቀ ነው። ጋዲም በቅርቡ አስታውቃለሁ ብሏል። አዳዲስ ፊቶችን እየተመለከቱ ነው።
0: አዳዲስ ፖለቲከኞች በእኛ ማህበረሰብ እየወጡ ነው። ያው እንግዲህ ቀኑን ጠብቀው ያሳውቃሉ። እውነት
1: አሁን ያሉት የሶስቱ ሁኔታ ደግሞ እንዴት ነው? ይቀጥላሉ አይቀጥሉም የሚለውን ደግሞ
0: እንግዲህ የህዝብ ድምጽ ነው እሱ የሚወስነው። መወዳደራቸውን ካሳወቁ
1: እንጠይቃቸዋለን። እንግዲህ እነሱ አቋም ምንድን ነው የሚለው እና ብዙ በህብረተሰባችን የሚነሱ ጥያቄዎች አሉ፣ በተንጠልጠል የቆዩ አሉ፣ ብዙ ነገሮች ያው መሰራት ያለባቸው እና እነዛም ለዛም እንግዲህ አዳዲስ ፖለቲከኞችም ነባሮችም ተባብሮ ቢሰሩ ጥሩ ነው።
0: ጥሩ ነው ተባብሮ ቢሰሩ። ህዝቡ ደግሞ መጠየቅ ያለበትን ጥያቄና ጥያቄዎቹ መመለሱን ማወቅ አለበት። እንግዲህ ተመራጭ ምረጡኝ ሲል የሚያቀርበው ጥያቄ ይኖራል። ኋላ ደግሞ ይህን ጥያቄ ጠይቀን ተሰራ ወይ ለምን አልተሰራም ብሎ መጠየቅ ይችላል። እንግዲህ ህዝቡ የሚጠቅመውን ይምረጥ፣ ጥያቄውን ይወቅ ነው የምንለው። ተመራጮች የሚመረጡ እኛ እንግዲህ ሁሉንም ያለውን መረጃ ማቅረብ ነው።
1: ከተግባር ጋር ሆኗል ወይ ብሎ መጠየቅ
0: መረጃዎችን ማቅረብ ነው የኛ ስራ።
1: ደግሞ የራሱን ይፈርዳል ያለውን ሁኔታ። በተረፈ እንግዲህ ሰላም ይሁን፣ ሰላም ጊዜ ይሁን። ቀላል አይደለም ያለንበት፣ መልካም ነገር እንመኛለን።
0: ሞንዲያል ዛሬ ደግሞ የእግር ኳስ ጨዋታው፣ ምናልባት ደግሞ ይሄ ትንሽ ስሰማ ደስ የሚል ስሜት ይኖራል።
1: አዎ ትንሽ ያቀዘቅዝልናል። አሜሪካንም ኢራንም ብለን እናስባለን። ትንሽ እና አሜሪካም እና ኢራንም ቢቀዛቀዙ ጥሩ ነው። ከጦርነቱ ምንም አይገኝም። ቁጭ ብለው ቢወያዩ ጥሩ ነው። አቶ ትራምፕም
0: እስኪ ልብ ይስጣቸው፣
1: ልብ ይስጣቸው።
0: ኢራን የዋዛ አይደለችም፣ ማክ መሰሪ ናት። ልብ ይስጣቸው። ሰላምን የመሰለ ነገር የለም። ትልቅ ዋጋ አለው ለዓለማችን ሰላም። ሰላም ያምጣ።
1: ለቴክኒክ ባለሙያችን ኤቪያታር ሽሞኒ እናመሰግናለን። እንግዲህ ምሽት ደግሞ 7 ሰዓት ላይ እንገናኛለን። እዚህ ያስተናገድናችሁ
0: ወርቅነሽ እሸቴ
1: እናስመናን። እንቀጥላለን ደግሞ ምሽት።
0: መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ለተ ሐሙስ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንመኛለን። ለቱ እንደ እብራን ዘመን አቆጣጠር ዮም ኻሚሺ ካፍ ባብ ሲባን ታፍሽን ፔ ባብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁን 11 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ሰኔ 4 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዛፈር ሳሌም ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደጉና ሰጠኝ ዘመነነን። አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። ዛምታዊ ዘገባ፣ ሳምንታዊ የወጣቶች ፕሮግራምና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻያው ደጉ ይቀርባል።
0: ሰጠኝ ዘመን አመሰግናለሁ። አርስተ ዜና፣ ሃይማኖት አጥባቂዎች አርዲም ዩዳያን ማህበረሰብ ውትድርና አገልግሎትን በመቃወም ሰልፍ በመካከለኛው ክፍለ ሀገር በርካታ መኪና መንገዶችን ዘጉም። ፖሊስ ለመቆጣጠር ከቁጥጥር ውጭ የሆነበት ነው። አንድ የእስራኤል መከላከያ ሰራዊት መኮንን በጀኒን ስደተኞች ካምፕ ውስጥ በፈነዳ ቦምብ ከባድ ሁኔታ ቆሰለ። በደቡብ ሊባኖስ አንዲት ሴት ተዋጊ ወታደር በፈንጅ ድሮን ጥቃት በመካከለኛ ሁኔታ ቆሰለች። ስለዚሁ ሁኔታ ለወላጆቿም ተነግሯል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ዛሬ ማታም ቢሆን ኢራን ጥቃት እንሰነዝራለን ሲሉ አስጠነቀቁም። የኢራን ፓርላማ ብሔራዊ ደህንነት ኮሚቴ ሊቀመንበር የትራምፕን የማስጠንቀቂያ ሁኔታ ውድቅ አደረገ። የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ሀሪዲም ይሁዳያን ማህበረሰብ ውትድርና አገልግሎትን በመቃወም በሚያካሩ ሰላማዊ ሰልፍ በመካከለኛው ክፍለ ሀገር በርካታ መኪና መንገዶችን ዘጉም። ፖሊስ ሰራዊት ለመቆጣጠር አቅም እያጣ እንደሆነ ይነገራል። በዚህ ዙሪያ ደግሞ ሌሎች የሙዚቃ ኮንሰርት በርካታ ህዝብ አውራ ጎዳናም አራት ቁጥር እንዲዘጋ ምክንያት ሆኗል ተብሏል። ፖሊስ በወሰደው እርምጃ ማምሻውን ጎዳናዎችን ለክፍት እንዲሆኑ እየዘምተዋል። ይህ ከባድ የትራፊክ መጨናነቅም የተፈጠረው በተቃውሞ ምክንያት ብቻ ሳይሆን በራማት ጋን እየተካሄደ ባለው የሙዚቃ ድምፃዊ የኡመር አዳም እና በብሎምፊልድ ስታዲየም እየተካሄደ ባለው የኢያል ጎላን የሙዚቃ ኮንሰርት የአፍቃሪያን በመሰባሰብ ምክንያት ነው ተብሏል። በደቡብ ሊባኖስ የእስራኤል መከላከያ ኃይል ተዋጊ ወታደር ጠላት በወነጨፈው ፈንጅ ድሮን በመካከለኛ ሁኔታ ቆሰለች። ተዋጊዋ ወታደር ለሕክምና ወደ ሆስፒታል ተወስዳለች። ወታደራዊ ቃል አቀባይ ስለደረሰባት ጉዳት ለወላጆቿ አሳውቋል። በተያዘ ዜና በሰማሪያ ቀበሌ በጀኒን ከተማ በፍልስጤማውያን ስደተኞች ሰፈር በፈንጅ ፍንዳታ አንድ የመከላከያ ኃይል መኮንን በከባድ ሁኔታ ቆሰለ። በኢየሩሳሌም ጥንታዊ ከተማ በይሁዳውያን ሰፈር ውስጥ በአንድ መኖሪያ ቤት ውስጥ በደረሰ የጋዝ ቱቦ ፍንዳታ ሁለት ሰዎች ቆስለዋል። አንዲት ሴት በጽኑ ሁኔታ ቆስላለች። አንድ ወንድ ደግሞ መካከለኛ ሁኔታ ቆስሏል። ቃል አቀባያችን ቬሬድ ፔልማን እንደገለጸችው ፖሊስ ስለደረሰው አደጋ ምርመራ ጀምሯል። የሽቫ ሴደር የሃይማኖታዊ ተቋም መሪዎች ሴቶች በታንክ ክፍለ ጦር ውስጥ በውጊያው ሚናቸው ላይ እንዳይሳተፉ ተቃውመዋል። ሁኔታውን ለማረጋጋት በሚደረገው ጥረት የጦር ኃይሎች ጠቅላይ አዛዥ ኢታማጆር ሹም ኢያል ዛሚር በሳቸው መሪነት የሚንቀሳቀሰውን የእስራኤል መከላከያ ሰራዊት በሰራዊቱ ውስጥ የሚያገለግሉ የማንኛውም ማህበረሰብ ክፍሎች መብት እንዳይጣስ ለማድረግ ቁርጠኛ መሆናቸውን እንዲህ ሲሉ ገልጸዋል።
3: צהל וצבא העם. בשל כך אני רואה חשיבות עליונה בשילוב כלל האוכלוסיות בשורותיו ובמיוחד במערך הלוחם ותומך הלחימה. שילוב מורכב זה יעשה תמיד באופן שיאפשר לציבור אחד לשרת לצד השני ולא על חשבונו. אני אומר כאן בצורה ברורה, אני מבין היטב וצהל מבין היטב את הרגישויות והאיזונים הנדרשים ואין לי ספק שנדע לנצח גם את האתגר הזה כי אין לנו שום אלטרנטיבה אחרת.
0: መከላከያ ሰራዊት ተማጆር ሹም እንደተናገሩት የእስራኤል መከላከያ ሰራዊት የህዝብ ሰራዊት ነው። በዚህ ምክንያትም ሁሉም የህብረተሰብ ክፍሎች በሰራዊቱ ውስጥ በተለይም በውጊያና በውጊያ ድጋፍ ሰጪ ክፍሎች ውስጥ ማካተት እጅግ ከፍተኛ ጠቀሜታ እንዳለው ረዳለው። ይህ ውስብስብ ውህደት ሁልጊዜም አንዱ ህብረተሰብ ከሌላው ጎን ለጎን ማገልገል በሚችልበት መንገድ እንጂ ባንዱ ወጭ ሌላው በሚጎዳ መልኩ አይደለም። የዚህ ላይ በዚህ ላይ በግልጽ መናገር ፈልጋለሁ። እኔም ሆንኩ ሰራዊቱም የሚፈልጉትን ስሜቶችና ሚዛኖች በሚገባ እንረዳለን። ከዚህ ሌላ ምንም አማራጭ ስለሌለም ይህንን ፈተና ማሸነፍ እንደምንችልም ጥርጣር የለኝም። ቃል አቀባያችን ካርሜላ ምናሽ እንደዘገበችው እስካሁን ድረስ 25 የሺባ ሰደር ተቋማት ከተቀላላው የሃይማኖት ተቋማት ውስጥ አንድ ሶስተኛ ያሉ ወደ ታንክ ክፍለ ጦር የሚደረገው የሰራዊት ምልመላ ማቋረጣቸውን አስታውቋል። የጠቅላይ ሚኒስትሩ የኮሚኒኬሽን አማካሪ ዮናታን ኦሪህ በሚስጥራዊ ሰነዶች መዝገብ ክስ ቢመሰረትበትም ለጊዜው ከናታንያ ቢሮ አይባረርም። በሱ ላይ የጣለው ገደብ ሁኔታዎችን እንደማይራዘሙ የቴላቪቭ የአውራጃ ፍርድ ቤት ወስኗል። ዳኛም እንደተናገረው የአቃቢ ህግ ጥያቄ ለመመርመር ከሶስት ሳምንታት በኋላ ቀጠሮ ይዟል። የዝናው ክላችን ሮይ እንደዘገበው ኦሪህ ለጀርመኑ ቪለድ ጋዜጣ መረጃን በማስተላለፍ ወንጀል በዚህ ዙሪያ ነው በክሱ የተከሰሰበት ምክንያት ይላል። የኢራን ፓርላማ የብሔራዊ ደህንነት ኮሚቴ ሊቀመንበር ኢብራሂም አዚዝ ኢራን ለማንኛውም የአሜሪካ ጥቃት በከፍተኛ ኃይልና ለአሜሪካ በጣም በሚያምን ሁኔታ ምላሽ ለመስጠት ዝግጁ ናት አሉ። በሌላ በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ከሰዓት በኋላ ባደረጉት መግለጫ ሀገራቸው በዛሬ ማታ በኢራን ላይ ከፍተኛ ጥቃት ማድረሷን እንደምትቀጥል አስጠንቅቀዋል። በተጨማሪም ትራምፕ የአሜሪካን ቀደም ሲል በቬኔዙዌላ እንዳደረጉት ሁሉ በቅርብ ጊዜ ውስጥም የኻርግ ደሴትን እና አጠቃላይ የኢራን የኃይል ማመንጫ ጣቢያዎችን በሙሉ በቁጥጥር ስር እናውላለን ሲሉ አስጠንቅቀዋል። ስፖርት ዛሬ ማታ ሞዴል የዓለም እግር ኳስ ዋንጫ ውድድር በደማቀ ስነ ስርዓት ይጀምራል። ትልቅ ታሪካዊ ክስተት ሲሆን ለአራት ዓመታት ያህል የእግር ኳስ አፍቃሪያን በሙሉ በጉጉት ሲጠብቁ ቆይቷል። በዚህ ጉዳይ በቀጣይነትም በሰፊው እንዘግባለን። የአየር ጸባይ ሁኔታ ትንበያ እስከ ሰኞ ድረስ ምንም አይነት ጉልህ ለውጥ አይኖርም፣ ተመሳሳይ ይሆናል፣ ግን ወደ እሁድ አካባቢ ሙቀቱ ይጨምራል ይላሉ የአየር ጸባይ ተመራማሪዎች። ዜናም የስከዚሁ ነው ሰጠኝ።
2: ኢሻያው ለዜናው እናመሰግናለን።

0: ነው ሙዚቃው በእንዲህ እንዳለ ወደ ወቅታዊ ዘገባ ስናልፍ ሰጠይ ዘመነ
1: ዘለቁ ዘነጡ ጎጃም ዘነጡ ብላል እግር ኳስ እንግዲህ ይጀምራሉ ዘነጡ
0: መዘነጥ ማማ
1: ማረባቸው
0: መሽቀርቀር ብዙ ብዙ ቃላት ያለበት ነው አይደለም እስኪ እንግዲህ ወቅታዊ ዘገባ ወደ ስፖርቱም እናሄዳለን። ከዛ በፊት ግን የሀገራችን ተጨባጭ ሁኔታ ስናየው የጸጥታ መደፍረስ በሀሬዲ ማህበረሰብ አባላት በተለያዩ የሀገሪቱ ክፍሎች ላይ በሚያካሂዱት የተቃውሞ ሰልፎች ምክንያት በዕለት ዕለት እንቅስቃሴ ላይ ችግር እያመጣ ነው። ይህ ሁኔታ መቼ ይቋረጥ ይሆንና ይህም በተለያዩ ጎዳናዎች በሀገሪቱ በመሃል በክፍለ ሀገር በዋናነት ከቀትር በኋላ ጀምረው ብዙ መንገዶችን ዘግተዋልና ስነስርዓት አስከባሪ ፖሊስ ሰራዊት ደግሞ ይህን ለመቆጣጠር ቀላል እንዳልሆነ ነው የሚደርሰን መረጃ የሚያሳየው።
1: አዎ ሻየው ይሄ አስቸጋሪ ነገር ነው። እንግዲህ በውትድርና ላገለግልም አልዘምትም ያለን ለመያዝ ፖሊስ የወታደራዊ ፖሊስ ጥረት ሲያደርግ ይህን በመቃወም በተመሳሳይ ሁኔታ ሁልጊዜ ሰላማዊ ሰልፍ ያደርጋሉ። አንደኛ አስተውቁም ሁለተኛ እንደፈለጉት በጣም በብዛት ነው መንገዶችን ይዘጋሉ። አስቸጋሪ ነው ለተከለተ አሁን ራሱ ወደ አንዳንድ ቦታዎች ወደ ናትባግ አየር ማረፊያው ለመሄድ የሚፈልጉ ሰዎች ሁሉ የባቡር አገልግሎት እንደተቋረጠባቸው በተለይ የሀሬዲ ማህበረሰብ አባላት በሚኖርባቸው ብዙ አካባቢዎች ደግሞ መንገዶች እንደተዘጋጉ ነውና ይሄ ጉዳይ ልበት ሊሰጠው የሚገባ ነው። እንደፈለጉ በፈለጉት ጊዜ የወጡ መንገዶችን በመዝጋት የሰዎችን የዕለት ከዕለት እንቅስቃሴ እንደውም እንዲሁ እንኳን እስራኤል ሀገር እንደምታውቀው የትራፊክ መጨናነቅ ያለበት በየአንዳንዱ ከተማ ውስጥ ለመድረስም ራሱ ብዙ ጊዜ የሚወስድ ነው። ይሄ ታሳቢ ሳይሆን እነሱ ደግሞ ሲዘጉት 2 ሰዓት 3 ሰዓት ሾፌሮች የሚቆዩበት ሰዎች ደግሞ የዕለት ከዕለት እንቅስቃሴያቸው የሚቋረጥበት ስለሆነ መንግስት እርምጃ መውሰድ ያለበት መስለኛል። ተበቃ አድርጎ ሰላማዊ ሰልፍ ከሆነ መብታቸው ነው፣ ግን አስፈቅደው ቦታዎችን መርጦ መሆን አለባቸው ሌላው ማህበረሰብ ክፍል እንደሚያደርገው። ስለዚህ ያስቸጋሪ ሁኔታ ነው ሻየው የምትጨምረው ካለ።
0: አዎ በአሁኑ ሰዓት የተቃውሞ ሰልፍ እንዳልከው በመሃል ሀገር በአካባቢ የውትድርና ግዳጅን በመጣስ እምቢ ባይነትን ምክንያት በማድረግ ነው መታሰር። አንዳንዶቹ ትእዛዝን አልተቀበሉም፣ ለውትድርና እንዲያገለግሉ ትእዛዝ ደርሷቸው እምቢ ብለው አልመጡም። ፖሊስ የህግ አስከባሪ በቁጥጥር ስራው ያላቸው የተወሰኑ ሰዎች አሉ፣ ወጣቶች። ይህን በመቃወም ነው በዋናነት ኢየሩሳሌም አንጃም ወይም ፔሌግ ኢየሩሻላይሚ የተሰኘው በጣም አክራሪ አካል ነው በዚሁ በተቃውሞ ምክንያት ነው በመላ በጉሽዳን በከፍተኛ የትራፊክ መጨናነቅ እና ረብሻ ተፈጥሯል። የእስራኤል ፖሊስ አሽከርካሪዎች በከተማዋ መሃል አውራ ጎዳናዎች እንዳይዘጉ ለመከላከል ከሰዓት በኋላ ዋና ዋና መገናኛዎች ላይ በተለይም በጋኖት እንዲሁም በማሶቢ መገጣጠሚያ ላይ ቅድመ እገዳዎችን ጥሏል። በአሁኑ ጊዜ የሀረዲም ተቃዋሚዎቹን በሚከተሉት ዋና ዋና ቦታዎች ላይ መንገዶችን ዘግተዋል። በክቢሽ ሸሽ ጎዳና 6 የሀዲድ መተላለፊያ ዋሻም በሁለተኛው አቅጣጫዎችን ዘግተዋል። በአውራ ጎዳና በክቢሽ ሀድ ኢየሩሳሌምና ተላቪቭን በሚያገናኘው ጎዳና ቁጥር 1 ላይ በጋኖት መገጣጠሚያ አካባቢ ወደ ምዕራብ የሚወስደውን መስመር ዘግተዋል። እዚህ ውጭ መቼም አውራ የተዘጉ ጎዳናዎች አሉ። በአውራ ጎዳና 4 ክቢሽ 40 በተባለው ቦታ አካባቢም በማስቡቢም መገጣጠሚያ መካከል ያለው መንገድ በሁለተኛው አቅጣጫዎች ዘግተውታል። በተጨማሪም በጋኖት መገጣጠሚያ አካባቢ ያለውን የባቡር መስመርም ዘግተዋል። እንግዲህ የፖሊስ የትራፊክ ክፍል የተቃውሞ መብትን እንደሚያከብር ቢገልጽም በሕዝብ ሰላምና ደህንነት ላይ የሚደርሰን ጉዳት እንደማይፈቅድ ግልጽ አድርጓል። አሁን እየደረሰን ያለን መረጃ ሰጠኝ በመኪና ሰው ገጭቶ መጉዳት አይነት ሁኔታ ከሁለት ቦታዎች ላይ እንዲህ አይነት ድርጊት ተፈጽሟል። የሚያሳስብ ነው አይደለ?
1: የሚያሳስብ ነው። እንግዲህ ስርዓትን መያዝ ደግሞ ግድ ይላል። ስርዓት ማስከበር ደግሞ የፖሊስ ድርሻ ነው። የተለያዩ ጎዳናዎች ቢዘጉም እንግዲህ መከፈታቸው አይቀርም ፖሊስም እርምጃ ይወስዳል። ሌላው ሻዩ አጥራጥራ አድርገን እንመለከተው በእስራኤል መከላከያ ሰራዊት ሴት ወታደሮችን በተዋጊው ክፍል ለማሰማራት ያለው ፈተና አለ። መከላከያ ሰራዊቱ ማሰማራት ይፈልጋል፣ ተቃውሞች ግን አሉ። እንዴት ነው
0: ኩልነትን ባንድ በኩል የሴቶች መብት አስከባሪ ድርጅቶች አሉ፣ የሴቶች ድርጅት አሉ። ሴቶች ደግሞ ከወንድ ባላነሰ ሁኔታ በታንከኛው ቀላል ነገር አይደለም፣ ታንከኛው ክፍለ ጦር ማገልገል ማለት ጉልበትን የሚጠይቅ ሁኔታ ነው። ግን ያም ሆኖ ሴቶች እኩልነታችን ከማንም ከወንድ ማናንስነን በሚል ይህን ሁኔታ እስከ መብታችን ይከበር እስከ ጠቅላይ ፍርድ ቤት ድረስ ያቀርባሉ። ግን ችግሩ በወንዶችና በሴቶች መካከል በዚህ በሃይማኖት ክፍሎች አሉ። የሽባ ሄስደር የተሰኘ መሪዎቹ እንዴት እንዲል ሊሆን ይችላል? ለምን አንድ ታንክ ለምሳሌ እንበል የተወሰኑ ወታደሮች ናቸው ታንክ ውስጥ የሚሆኑ እና ከነሱ ወንዶች የተወሰኑ ወንዶች እና አንድ ሁለት ሴቶች ሲሆኑ በአንድ በጣም ትኩስ ናቸው። በአንድ ዓመት እድሜ ክልል የሚገኙ ወጣቶች ናቸው እና በሴትና በወንድ ያለው ትንኮሳ የመቀራረብ ሁኔታ በተጣበበ ሁኔታ ሲቀመጡ የሚያስከትለውን ነገር መቼም የሚገለጽ ይታወቃል። እና ይህ መሆን የለበትም በማለት ተቃውሞ አድርገዋል። የታንከኛው ክፍለ ጦር የሚያገለግሉ ወንዶች አብዛኛዎቹ ሃይማኖተኞች ናቸው። እነዚህ ውትድርና የሚያገለግሉ ናቸው። ግን ይህን ከሴቶች ጋር የመቀራረብ ሁኔታ ግን ጎጂ ነው።
1: በአንድ በኩል ሃይማኖታዊ ሁኔታን የሚጠብቁ ካሉ ወጣቶቹ ላይመቻቸው ይችላል። እንግዲህ መከላከያ ሰራዊቱ አሁን የሃሬዲም ፓርቲዎችን የሃሬዲም ወጣቶች ወደ መከላከያ ሰራዊቱ እንዲዘምቱ የሃሬዲም ፓርቲዎች ላይ ግፊት ሲደረግ አንዱ የሚነሳው ነገር እነዚህ ሰዎች ሴቶችን ማየት አይፈልጉም፣ አንዳንዶች አንገታቸውን ደፍተው ነው የሚሄዱ፣ የእነሱም ሁኔታ ይታሰብ የተባለበት ነው። አሁን ሴትና ወንድ አንድ ታንክ ውስጥ ሲሆኑ የሚመጣው ነገር ይኖራል። ምልህ ያለ ፍላጎት የሚደረግ ነገር ባይኖርም ግን ሃይማኖተኛ ለሆኑ ለሚጠብቁ ሴቶችን እስከሚያገቡ ድረስ መንካት ለማይፈልጉ በአንድ በኩል ደግሞ ትክክል ናቸው ማለት ይቻላል። ይህንን ማስተካከል የመከላከያ ሰራዊቱ ድርሻ ነው።
0: አንድ በኩልነት አለ ልዩነት ሃሬዲም እኮ ከቴ ወደ ውትድርና እናገለግልም ባዮች ናቸው።
1: አይ አሉ የሚያገለግሉም አሉ።
0: እነሱ ለየት ያሉ ናቸው። እነዚህ እኮ ለታንከኛው ክፍለ ጦር የሚያገለግሉ በሃይማኖት ለዘብተኛ አቋም ያላቸው ለመከላከያ ሰራዊታችን ለሀገር ዳር ድንበር እንዋጋለን ብለው ቀድመው በጦር ግንባር የሚዋጉ እነዚህ ናቸው። አሁን እንዳሉት ምንድን ነው ከሴቶች ጋር ሆኖ ማገልትኑ ይረብሸናል ያሉት።
1: ወደ እሱም መጣል እሱም ይረብሸናል የሚሉትም አለው። እንግዲህ እዚህ ሀገር ትንኮሳ ከተባለ በሴት ጉዳይ የሚመጣ ነገር ከባድ ነው፣ ያው እናውቀው ነው። ያንን የሚፈሩ ወታደሮች አሉ። ግን በአብዛኛው ወታደሮች አሁን እንደምናየው ሴቶችና ወንዶች የሚያገለግሉበት ሁኔታ ነው። በተዋጊው ክፍለ ጦር ስትሆን ግን ግዳጅ ወደ ትወጣለህ፣ ዘምታለህ፣ አብረህ ጫካ ውስጥ መቆየት አለ፣ ታንክ ውስጥ መቆየት አለ። አስቸጋሪ ነው። የእስራኤል ሴቶችም የውጊያ አቅም እኮ አላቸው። እንዳይዋጉ የሚደረግበትም እነሱ ቢጠለፉ ለእስራኤል ዋጋው ከፍተኛ ነው። ስለዚህ አንዳንድ ጊዜ ብዙ ነገሮች ታሳቢ ይሆናል። ከመብት ባሻገር ደግሞ ጉዳቱን ስጋቱንም ማየት ያስፈልጋል ለማለት ፈልጌ ነው።
0: ክፍል የሴቶችን ያካተተ ተዋጊ ታንከኛ ልዩ ክፍለ ጦር ሴቶች ብቻ የሚያገለግሉት ክፍል ማቋቋም ሲቻል ከወንዶች ጋር ተቀላቅለው
1: በጦርነት ጊዜ ሴቶች ብቻ ወንዶች ብቻ አትልም። እንግዲህ በኢትዮጵያ የምናውቀው ሴቶችም ወንዶችም በአንድ ላይ የሚዋጉበት ሁኔታ ነበር። አሁንም የሚዋጉበት ብዙ ግንባሮችም አብረው የሚሰሩበት ሁኔታ አለ። ዋናው ትልቁ ነገር እንግዲህ ወደ መግባባት መድረስ የሚያስፈልገው ነው። ሻየው
0: እንግዲህ መከላከያ ሰራዊቱ በዚህ ዙሪያ መፍትሄ ያፈላልጋል። ቀደም ሲል በዜናው የኤታማዦር ሹም ተናግረዋል። የትኛውን ጎን ማስቀየም መጉዳት አንፈልግም፣ በሚዛናዊ በሆነ ሁኔታ ነው። የመከላከያ ሰራዊቱ ጻሃል የህዝብ ንብረት የህዝብ ሰራዊት ነው ያሉ። ለዚህ ደግሞ ለተዋጊ ኃይል ያስፈልጋል
1: አደለም ሲን ሌሎች አሉ። ተጨባጭ ሁኔታ ግን ብዙ ማይፈቅዳቸው ነገሮች አሉ። ተጨባጭ ሁኔታ እሳቸው እንግዲህ አመራር የሆኑ ሰዎች የሚሰጧቸው መግለጫዎች ትክክል መስለው ይታያሉ፣ ግን በተጨባጭ ብዙ ችግሮች አሉ።
0: አዎ በቀጣይነት መፍትሄ ያፈራርጉለታል። እንግዲህ አሁን ከዚህ ጋር ዝሮ ዝሮ ግን መከላከያ ማገልግሎት ማበረከት እጅግ በጣም ወሳኝ ነው። ያደነበት አካባቢ ጥሩ አካባቢ አይደለም። ሁሉም በጠላት እስራኤል ተከበበች በሆነበት ጊዜ ሁሉም ለሀገር ዳር ድንበራችን በኩልነት ደረጃ መዝመት አለ። ባይን እኔ በበኩል እንደዛ ነው ብየማምን። እንግዲህ በፖለቲካ መራሩ ደግሞ በዚህ ዙሪያ ላይ ያስብበት የሚገባ ነገር ነው። የፖለቲካ ጨዋታ የወንበር የሚያደርገው ይህን ነገሮችን መፍትሄ ያፈላልጉ ባይ ነኝ። እና ለማንኛውም ወደ ቀጣይ ዘገባ ስናልፍ ሰጠኝ በአሜሪካና በኢራን ላይ የዛተች ነው። ፕሬዚዳንት ትራምፕ በአንድ በኩል ለውጥ ማለት ለውጥ ማድረግን በስምምነት ላይ መድረስን ይላሉ። በሌላ በኩል ደግሞ እሳቸው ባወጡት መግለጫ ዛሬ ሌሊቱን ደግሞ ትናንት ሌሊት አዎ ከአንዴ ሁለቴ በኢራን ተቋማት ደብድበዋል፣ ዛሬ ቀጣዩ ማታም አጠቃለሁ አሉ።
1: እንግዲህ የአሜሪካና የኢራን ጉዳይ ያለየለት ጉዳይ ሆኖ ነው የቀጠለ ያለው እና በአንድ በኩል የተኩስ አቁም ስምምነት አድርገናል ይላሉ፣ በሌላ በኩል ደግሞ አንደኛው ሲያጠቃ ሌላኛው የሚያጠቃበት ይህ ሁኔታ በተለይ በሆርሙዝ የባህር ወሽመጥ አካባቢ አሜሪካንን አካባቢ ለማስከፈት ሙከራ ታደርጋለች፣ ኢራኖች ደግሞ የሆርሙዝን የባህር ወሽመጥ ዘግተናል ነው የሚሉ። ይሄ ነው ትልቁ አሁን ችግሩ እያመጣለው የሁለቱን የመበቃቀል ወይም ደግሞ አንዱ በአንዱ ላይ ጥቃት የመፈጸም ሁኔታ። ይሄ አንድ መቋጫ ከሌለው በዚህ ሁኔታም የዓለም ኢኮኖሚ በበለጠ ነው የሚዋዥቅ። ስለዚህ አሜሪካም ኢራንም ሰከን ማለት ያለባቸው ጊዜ ያለ ይመስላል። መፈራረም ካለባቸው መፈራረም አለባቸው፣ ካልሆነ ግን በዚህ ሁኔታ መቀጠሉ በጣም ከባድ ነው መስሎ የሚታየኝ። ያው ሁልጊዜ የምናወራው ነው። እንግዲህ ወደ ቀጣይ ደግሞ
0: ወደዛ ከማለፋችን በፊት ፕሬዚዳንት ዶናልድ ትራምፕ ከኃይል ማመንጫ ዘርፍን በተመለከተ ልክ በቬንዙዌላ እንዳደረጉት የወሰዱት እርምጃ አሜሪካ በዚህ በያዝነው 2026 ዓመተ ምህረት መጀመሪያ ላይ በቬንዙዌላ ላይ ያካሄደችውን ድንገተኛ ወታደራዊ ዘመቻና የኢኮኖሚ ቁጥጥር ማድረጋቸው ነበረና አሜሪካ በዛ በካድ ያደረገችው ነገር ቢኖር የቬንዙዌላን መሪ ከስልጣን አወረዱ። እዛ በኋላ ደግሞ በጣም በነዳጅ ዘይት ከቬንዙዌላ በነዳጅ ሀብት ያላት ሀገር ነው፣ ያ ሁሉ የተቆጣጠረችው አሜሪካ ናት። እና አሁን ደግሞ ምናልባት በኢራንን የነዳጅ
1: ሚሳካም አይደለም
0: ብላሳቸው ውስጥ የተናገሩት
1: እሳቸው ሊናገሩ ይችላሉ። በተጨባጭ ቬንዙዌላ እንደ ኢራኖች የተደራጀ አልነበሩም። ሄዱ ቤተ መንግስቱ ውስጥ የቬንዙዌላን ፕሬዚዳንት እስከ ባለቤታቸው ያዙ፣ ጠልፈው ወሰዱ። እዛ በኋላ ነገሮች ተረጋጉ፣ ሁኔታዎች በዛ ቀጠለ። እነሱ ተቆጣጠሩ፣ የሚፈልጉትን ሰው እዛ አስቀምጡ። ኢራን ላይ ግን
0: ያደርጉ ዘይቷን በሙሉ አሜሪካ ተቆጣጥራ፣
1: ኢራን ላይ ግን እንደዚህ ማድረግ አይችሉም። የቬንዙዌላን ኮፒ አርገው ወይም ደግሞ ቅጅ አርገው እዛ ኢራን ላይ ማድረግ የሚችሉበት ሌላው ይቅርና የሆርሙዝን የባህር ወሽመጥ መች አስከፈተች አሜሪካ? ማስከፈት እኮ አልቻለችም። ኢራኖች እኮ አሁን እዛ አካባቢ እየተቆጣጠሩ ነው። እና የማይቻለውን ነገር በየጊዜው ፕሬዚዳንት ትራምፕ ቢነግሩን ይሄ ዋ ማይቋጥር ወሬ ነው መስሎ የሚታየኝ።
0: ነገሩ ትራምፕ ማስጠንቀቂያ ይህን መስዳል እናጠቃለን ዳግም ኢራን ብለዋል። አሁን በዚህ ተከትሎ ደግሞ እስራኤል በተጠንቀቅ ላይ ነው የምትገኝ።
1: ኢራን የፈራች አይደለም፣ እንዲያው የልብ ልብ አግኝታለች።
0: ወደ ቀጣይ ወደ ስፖርቱ እስኪንለፍ። እንዲያው አራት ዓመትን በጉጉት የዓለም የእግር ኳስ አፍቃሪያን በጉጉት ይጠባበቅ የነበረው ዛሬ ማታ ሊጀመር ነው። 23ኛው የዓለም ዋንጫ ዛሬ በይፋ ይጀመራል። ያለው ጠቅላላ ዝግጅት እንዴት ይታያል? ሰጠኝ ስፖርት ዘጋቢነ እና አሁን በዚህ ስነ ስርዓቱ በክብረ በዓሉ በብዙሀን መገናኛ በቴሌቪዥን በዓለም መገናኛ አውታሮች በቀጥታ መሰራጨት ጀመረና አስቀድሞ ቅድመ ማስታወቂያ ያሰራጩ ስለሆነ እስኪ አሁን የሚጀምረው በስነ ስርዓቱ የክብር ደማቅ አቀባበል ነው። ለታሪክ በጣም ትልቅ ክስተት ነው ይባላል እና ይህ ሁኔታ ማን ነው እስኪ ሁኔታው እንዴት ይታያል?
1: አዎ እንግዲህ ለየት የሚያደርገው እንዳልነው ሶስት ሀገራት የሚያዘጋጁት ነው። ሜክሲኮ ካናዳና ዩኤስ አሜሪካ የሚያዘጋጁ ስለሆነ 48 ሀገራት ስካውን ተሳትፎ ያውቁም አሁን ባሁን ሰዓት ካን 11ኛው ቴሌቪዥን ጣቢያን ጨምሮ የተለያዩ ሀገራት ቴሌቪዥን ጣቢያዎች የሚያስተላልፉ ይሄ የካን በብቸኝነት የሚያስተላልፈው ነው ይሄንን የእስራኤል ሀገር ውስጥ ላለው ማለት ነው ሌላ የመገናኛው ታሮች ሊኖሩ ይችላሉ ግን ካን ነው የሚያስተላልፈው ጨዋታውንና አሁን የመክፈቻው ጨዋታ የመክፈቻው ዝግጅት ሊጀምር ነው ታዳሚዎች ወይም ደግሞ እግር ኳስ የሚከታተሉ ወደ ስታዲየሞች እየሄዱ ነው ዛሬ ምሽት ያው እንግዲህ ከአንድ ሰዓት ተኩል በኋላ 10 ሰዓት አካባቢ ዋናው አዘጋጅ አንዱ አዘጋጅ ሜክሲኮና ደቡብ አፍሪካ ጨዋታቸውን የመጀመሪያ የመክፈቻ ጨዋታ ያደርጋሉ እነዚህ ሀገራት እንግዲህ በምድብ አንድ ስለሚገኙ ነው ሜክሲኮ ደቡብ አፍሪካ ደቡብ ኮሪያና ቼክ ሪፐብሊክ ነው በምድብ አንድ የሚገኙ ምድብ 2 ካናዳ ቦስኒያ ኳታርና ስዊዘርላንድ ምድብ 3 ብራዚል ሞሮኮ ሃይቲና ስኮትላንድ ምድብ 4 አሜሪካ ፓራጓይ አውስትራሊያና ቱርክ ምድብ 5 ጀርመን ክሮሳኦ ምትባላገር ኮትዲቫር ኢኳዶር ምድብ 6 ኒዘርላንድ ጃፓን ስዊድን ቱኒዚያ ያለ ይከተላል ሌሎች ቡድኖችም አሉ በየቀኑ እናቀርብ ስለሆነ እነዚህ እንግዲህ በደረጃ እየተከፋፈሉ 48 ሀገራት 104 ጨዋታዎችን ያካሂዳሉ ሞቅ ያለ ጨዋታ የሚካሄድባቸው አሉ አሁን እንግዲህ የመክፈቻ ስለሆነ ትንሽ ተጠንቅቀው የሚጫወቱ ይመስለኛል ሜክሲኮዎች ተጠንቅቀው ነው የሚጫወቱ ምክንያቱም አዘጋጁ ነው በመጀመሪያው እንዲሸነፉ ስለማይፈልጉ ያው የተመልካቾቻቸውንም ሞራል ለመጠበቅ በርጋታ የሚጫወቱ ነው መስሎ የሚታየኝ ደቡብ አፍሪካዎች ደግሞ ያው ጎል ለማስቆጠር ጥረት ሊያደርጉ ይችላሉ እንግዲህ ወደ 6 ሳምንታት እንቆያለን ማለት ነው እስከ ሐምሌ 19
0: ከእንግዲህ ከወር ከሶስት ሳምንት ማለት የቀረ ጨዋታ እንግዲህ የጨዋታ ሰዓት ጊዜው ትንሽ ከምዕራባዊ አፍሪካው የአሜሪካን ሰዓት ደቡብ አሜሪካ የሜክሲኮ የሰዓት መልቀ ያገራል ግን በአብዛኛው በሌሊት ላይ የሚጫወቱበት አጋጣሚ
1: አሁን ለምሳሌ እንግዲህ ዛሬ ጨዋታ ከተደረገ ነጋት በአምስት ሰዓት ላይ ለሊት በነሱ አምስት ሰዓት ላይ ደግሞ ደቡብ ኮሪያና ቼክ ሪፐብሊክ ይጫወታሉ ነገ ምሽት ነው ሌላኛውን ጨዋታ ምናየውኛ አምስት ሰዓት ላይ እንግዲህ የሚነሳ ሰው ካለ ሊያይ ይችላል እና አንድ
0: ቼክ ለስፖርት ጥንካሬ የእግር ኳስ ጨዋታ ምንም አይነት የስፖርት ለሰው ልጅ በጣም ጠቃሚ እንደሆነ ይነገራል አዎ የተረጋገጠ ሁኔታ እስኪ በኢኮኖሚው ሁኔታ እንግዲህ ቅድም እንዳልከው የነን ለአራት አመት በጉጉት ይጠበቅ የነበረውን የዓለም ዋንጫ ሶስት ሀገሮች ያስተናግዳሉ ብላል ማነው ሜክሲኮ ካናዳና አሜሪካ ናቸው ብላልና በኢኮኖሚ መስኩ እነዚህ አስተናጋጆች እንግዲህ እንዴት ያል በሚሊዮን የሚቆጠር አፍቃሪያን ወደዛ ወደ ስቴዲየም ወደ ተቀስናቸው ሀገሮች ስታዲየም ድረስ ተጉዟል
1: አዎ ብዙ በጣም ብዙ ቱሪስቶች ይሄዳሉ ብዙ ተመልካቾች ይሄዳሉ እንደገና ከማስተዋቂያ ገቢ ያገኛሉ እነዚህ ሀገራትም ራሳቸውን አቅማቸውን ማሳያ ነው እንደዚህ አይነት ዓለም አቀፍ እግር ኳስ ጨዋታ ስታዘጋጅ አቅማ ላይ ብለህ ለዓለም ኢኮኖሚ ጥሩ ነው ብለህ ምታነል ቢከስሩም እንኳን ማይከስሩትም ቢከስሩም እንኳን ራሳቸው ማንነት ማሳያ ነው ብዙ ገቢ ያገኛሉ ፊፋ ደግሞ ለየሀገራቱ ለሚሳተፉት እንደገና ደግሞ ለሚያሸንፉት እያንዳንዱ ገንዘብ ያለው ነው የየሀገሩ መንግስት ደግሞ እንደ ብሔራዊ ቡድኑ እንቅስቃሴ እርዳታ ብዙ ጥቅማ ጥቅም ይሰጣል እና ጥሩ ነው ዓለምንም አንድ የሚያደርግ ነው የመለው አህጉር ሀገራት ተሰባስበው 48ቱ እዛ ሲሰነብቱ ህዝብ ለህዝብ አንድ የሚያደርግ ስለሆነ ጥሩ ነው
0: አሁን እግረ መንገዴን መጀመሪያ የስነ ስርዓት መጀመሪያ ስለሆነ በዚህ ዙሪያ ላይ ሰጠኝ እንዴት ነው በዚህ ጨዋታ 48 ሀገራት ምርጥ እግር ኳስ ቡድኖች ይጫወታሉ ወዳደራሉ ለዓለም ዋንጫን ለማንሳት አሁን በዚህ ጨዋታ ላይ በታሪክ ደግሞ ኢራንና አሜሪካ ይጫወታሉ ተብሏል
1: ኢራንና አሜሪካ አንድ ምድብ አይደሉም አንድ ምድብ ስላልሆኑ እንግዲህ ቀጣይ ያለውን ሁኔታ ካለፉ በኋላ ነው ለምሳሌ በምድብ 7 ነው ኢራን ከቤልጅየም ግብጽ እና ኒውዚላንድ ጋር የተመደበችው ስለዚህ ከዚህ ካለፉ በደሩ ፍጻሜ ሲመጡ ሌላ ቡድንን አሸንፈው ካለፉ በኋላ ነው። ምድብ አራት ላይ ነው አሜሪካ የተመደበችው ከፓራጓይ፣ አውስትራሊያ እና ቱርክ። ስለዚህ የሚገናኙት አሁን በማጣሪያው አይደለም፣ በቀጣይ ዙር እንዲካለፉ ነው። ማጣሪያውን አልፈህ ቀጣይ ዙር ለመ 3 ጨዋታ ያደርጋሉ። 3 ከ3 3 እያንዳንዱ ብሔራዊ ቡድን 3 3 ጨዋታ። አብዛኛውን ጊዜ 2 ከተሸነፍ ወደ ሀገርህ ነው የምትመለስ፣ ውጤት አይኖርህም። ግን አንዱን ተሸንፈህ አንዱን አቻ ስትወጣ ውጤቱ ከዛ ሌሎች ጋር ይታይና የምታልፍበት ሁኔታ ይኖራል። ከእያንዳንዱ ምድብ 2 2 ያልፋል። ምድብ እንግዲህ ማጣሪያውን 48 ከሆኑ 24 ይቀራሉ ማለት ነው። ከማጣሪያውን ካለፈ
0: ባጭሩ የትውልድ ሀገራችን ኢትዮጵያ ለዓለም ዋንጫ ተወዳድሮ ያውቁ?
1: ዓለም ዋንጫ ለዚህ አልፎ አያውቁም። ወጣቶች ያለፉበት ሁኔታ አለ። እስራኤል ግን ከ1970 ጀምሮ አልፎ አታውቅም። 56 ዓመታት ነው የፈጀባት እስራኤል። እንግዲህ
0: ግሩብ እሺ፣ እንግዲህ በቀጣይ
1: እሺ።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው የወጣቶች ፕሮግራም እንግዳ ያደረግናት ወጣት ኢየሩስ ካሳው ነው። ወጣት ኢየሩስ ካሳው የሃይማኖት ካሳው እህት ነች። ኢየሩስ በመከላከያ ሰራዊቱም በተለያዩ ቦታዎችም በመታደርገው እንቅስቃሴ የምስጉን ሽልማት እንደሚሰጣት ያለን መረጃ አመላክታል። ይህን በተመለከተ ነው ቃለ ምልልስ እናደርግላት። ኢየሩስ በስልክ መስመራችን ትገኛለች። ጤና ይስጥልን ኢየሩስ፣ እንደምን አለሽ?
1: ጤና ይስጥልን፣ እንደምን አላችሁ?
0: እኛ ደህና ነን። እንዴት ነው ቤተሰቡ ያለበት ሁኔታ?
1: ያው ቤተሰቡ ያለበት ሁኔታ እንደሚታወቀው ቀላል ሁኔታ ውስጥ አይደለም ቤተሰባችን ያለው። ያው ሃይማኖት ከጠፋች 2 ዓመት ከመንፈቅሟታል። ቤተሰቡን አስቸጋሪ ሁኔታ ላይ የሚያስቀምጠው እስካሁን ድረስ መረጃ አለማግኘታችንና የት እንደሆነች አለማወቃችን የበለጠ ቤተሰቡን ከባድ ሁኔታ ላይ ያስቀምጠዋል።
0: አዎ፣ በዚህ ሁኔታ ሆናችሁ እንግዲህ አንቺም ጠንክረሽ ትምህርትሽን ጨርሰሻል። እዛም በኋላ ወደ ሽሩትሎ ሚሄደሻል። በብሔራዊ ውትድርና አገልግሎት ያው እየሰጠሽ ነው። በሌላ በኩል የቤተሰብ ጉዳይ አለ። ከወላጆችሽ ጋር በመሆን የሃይማኖትን ጉዳይ እንቅስቃሴ በዋናነት ታደርጊያለሽ እና ይህ ሁሉ እያለ አልገደበሽም እና ወደ መከላከያ ሰራዊቱ ለማገልገል እንዲህ ቀላል አይደለም። እንዴት ነው እስኪ ንገሪኝ።
1: አዎ፣ ያው ቀላል አይደለም። ባለሁበት ሁኔታ ወይም ደግሞ ቤተሰቦች ባሉበት ሁኔታ አገልግሎት መስጠት እንደዚህ እንደሚወራ ወይም እንደሌላ ወጣቶች ቀላል አልነበረም። ብዙ ነገሮች ጎን ለጎን ማድረግ ነበረብኝ ሁለቱን አንድ ላይ። ያው 12ኛ ክፍልም ጨርሼ ባግሮት እንደተቀበልኩም ብዙ ሰዎች ሽሩት ሎሚ መሄደኝ ተቃውመው ነበረ። ሀገሪቱ እህትሽን ፈልጋ ሳታገኝልሽ በእንደዚህ አይነት ሁኔታ እንዴት ለሀገርሽ ታገለግያለሽ የሚሉ ብዙ ሀሳቦች መጠው ነበረ። ያው እኔ ግን በሀሳቤ ጸንቼ ያለው መከራ ያላጠነክረኝና ብዙ ቦታ ሊያደርሰኝ እንጂ ከህልሜን እንደማያቋርጠኝ ለራሴ ቃል ገብቼ ያው አሁን ካለሁበት ደረጃ ደርሻለሁ።
0: በጣም ጥሩ ነው። አሁን የተመረጥሽበት በፕሬዝዳንቱም በጠቅላይ ሚኒስትሩም እንግዲህ ሽልማት እንደሚበረከት ነው። እስኪ በምን ዘርፍ ነው የተመረጥሽ?
1: የተመረጥነው 30 ወጣቶች ነን በአገልግሎት የምናደርግ ከሀገሪቱ 30 ተመልምለን ወጠን ይህን ሽልማት እንቀበላለን። ያው አገልግሎት በምንሰጥበት ቦታ መጠው ቼክ ያደርጋሉ ወይም ደግሞ አገልግሎታችን እንዴት እንደሆነ ይመረምራሉ። በዛ መሰረት ነው እኔም ተደውሎ በአገልግሎቴ ወይም ባደረግኩበት ዘርፍ እንደተመረጥኩ የተነገረኝ።
0: እንግዲህ የሃይማኖት ጉዳይ አለ። ከወላጆችሽ ጋር ብዙ እንቅስቃሴ ታደርጊያለሽ። በሌላ በኩል ደግሞ እንደዚህ ለጥንካሬሽ ሽልማት ትቀበያለሽ ሲባል ምን ተሰማሽ?
1: ያው በጣም ትልቅ ደስታ ነው የተሰማኝ። አንደኛ በጣም ቀላል አልነበረም። ብዙ ነገር አድርጌያለሁ። ከባድ ጊዜ ነው ያሳለፍኩት። በዚህ ምክንያት ቀላል ነገር አይደለም አገልግሎቱን ሙሉ ለሙሉ በአንድ ጭንቅላት ሆኖ ሰዎችን ማገልገል እና የዚህ እህቴ ጉዳይን ደግሞ የእሷንም ጉዳይ ከቤተሰቦች ጋር ሆነን ሰላማዊ ሰልፎችን ማዘጋጀት ቢሆን መተርጉምም ቢሆን ትንሽ ከባድ ጊዜ ነበረ። ቢሆንም ግን ከፈጣሪ እገዛና ከዛ ከኃላፊዎች እገዛ ጋር አንድ ላይ በመሆን ያው ቤተሰቦችም እያበረታቱኝ በእነዚህ አይነት ዘርፍ ልመረጥ ችያለሁ።
0: ደስ ይላል። አሁን በመጪው ሳምንት ሽልማቱ ይሰጣቸዋል 30 ለምትሆኑ ወጣቶች እና ምን ምን ነው ከፕሬዝዳንቱ ምንድን ነው የሚበረከትላችሁ? ከጠቅላይ ሚኒስትሩስ ያለው ሁኔታ እንዴት ነው?
1: አዎ፣ በቀጣይ ሳምንት በ15ና በ16 ፕሮግራማችን ይዘጋጃልናል። ያው በ15 የምናደርገው ነገር ቢኖር ከክነሴቱ እንሂድና ጉብኝት ይደረግልናል ከክነሴቱ። በዛውም በኢል ጠቅላይ ሚኒስተር ቢቢ ናታንያሁን እናገኘዋለን። ከዛ በኋላም የተለያዩ ፕሮግራሞችና ስብሰባዎች ይደረግልናል። ከዛ በ16 በጠዋቱ ይሄ ፕሮግራም ተደርጎ የሽልማቱ ወይም የሰርተፍኬቱ ፕሮግራም ይካሄዳል። በእስራኤል ናሲ ፕሬዚዳንቱ የምስጋና ሰርተፍኬት ይሰጠናል።
0: ይሄ ቀላል አይደለም። ከፕሬዝዳንቱ ከሀገሪቱ ቁጥር አንድ መሪ ጎበዞች ናችሁ የምታደርጉት እንቅስቃሴ፣ ነገ ሀገር ተረካቢዎች ናችሁ ተብሎ ሲሰጥ ልዩ ደስታን ይፈጥራል። አንቺ ብቻ ሳይሆን ለቤተሰብም፣ ለሌላው፣ ለመላ ሀገሪቱም እና እንደው እዚህ ደረጃ ደርሳለሁ ብለሽ አስበሽ ነበር ወይስ እንደው ሃይማኖት ባጠፋ ኑሮ ትንሹ ነገር ነው የምትይኝ?
1: አዎ፣ ያው ወጣት ነኝ፣ ብዙ ኃይል አለኝ፣ ብዙ ነገር መስራት የምችል ነኝ ብዬ አስባለሁ። ያው ያለሁበትም ሁኔታ እንዳቋርጠኝ ባለመፍቀሬ ነው እንደዚህ አሁን ይህም እዚህ ሽልማቱን ለመቀበል የደረስኩት። ያው ብዙ ከባድ ነገሮች በመንገድ ነበሩ፣ ቀላል አልነበረም። ቢሆንም ግን በህይወታችን እያንዳንዱ የሚፈጠሩ ነገሮች መድረስ ካለብን ግብ ማቋረጥ አለባቸው ብዬ አላምንም። ያው ፈጣሪ ይመስገን በእኔ ብቻ ኃይል ሳይሆን በፈጣሪ እርዳታ ይህን አገልግሎት ከልቤ ነበር እኔም ሳደርገው የነበረው። በአንድ በኩልም የኔ ስራና የኔ ልፋት ነበረ። ያው እንደራሴ ስራ አድርጌ በደንብ በስነ ስርዓት ሙሉ ሐሳቤን ሰጥቼ ስለሰራሁት ነው እንደዚህ ነገር ላይ የደረስኩት። ስለዚህ ያው የስራዬ ውጤት ነው ብዬ አምናለሁ።
0: በጣም አሁን ሃይማኖት ባጠፋ ኑሮ እንደው በመከላከያ ሰራዊቱ በተዋጊ ክፍለ ጦር ታገለግይ ነበር?
1: አዎ እንደዛ ነበር ሐሳቤ። 11ኛ ክፍል ያለሁኝ ጻባ ይጂ ጻብሪሽን የሚባለውን አድርጌ ሁሉ ነገር ጨርሼ ነበር። ያው እንዳጋጣሚ ሆኖ የመጨረሻውን ወረቀት ማስገባት ባለብኝ ሰዓት የሃይማኖት የመጥፋት ወይም የመታገት ሁኔታ ተሰማ። ያው ትንሽ ጊዜ እንዳያስረዝሙልኝ ጥያቄ አቅርቤ ለትንሽ ጊዜ ያስረዝመውልኝ ነበር። ግን ባለ ሁኔታ ቤተሰብ ትንሽ ተጨንቆ ነበረ። ስለዚህ ያው ባሉበት ሁኔታ የበለጠ ማስጨነቅ አልፈለኩም። እነሱም በቂ ጊዜ ሊሰጡኝ ስላልቻሉ ያው ይህንኛውን ወስኜ ወደ ሽሩት አገልግሎቱ ይጃለሁ።
0: ካለው ሁኔታ አንጻር እንደውም አለማገልገልም ትቺ ነበር። ያለውን ሁኔታ ቀላል አይደለም፣ ግን ጥንካሬሽ ለሌሎችም ትምህርት የሚሆን ነው እና እንደው ለወጣቶች የምታስተላልፊው መልእክት በዚህ አጋጣሚ፣ አሁን አንቺ እህትሽን መፈለግ ቀላል አይደለም፣ ከሁለት ዓመት በላይ ስለ እህትሽ ማሰብ መፈለግ አለ፣ የተለያዩ ቦታዎች ትሄዳላችሁ፣ ያ ሁሉ ሳይገድብሽ እዚህ ደረጃ መድረስሽ በጣም የሚደነቅ ነው እና እስኪ እንደው ለወጣቶች ባጭሩ እንደው ተስፋ ለሚቆርጡ ወጣቶች ማስተላልፈው መልእክት
1: ለወጣቶች ማስተላልፈው ወይም በኔ እኩያ ላሉ ወጣቶች መናገር የምፈልገው መልእክት ሁላችንም የህመማችን መጠን ይወስነዋል እንጂ ሁላችን በህይወታችን ላይ ከባድ ነገር እናሳልፋለን። ያው የክብደቱ መጠን ይለያያል እንጂ ማንም አልጋ ባልጋ ሆኖለት የሚኖር ህይወት የለም። ሁሉም ቢስቅ ቢጫወትም በየውስጡ ብዙ የሚያሳልፋቸው መከራዎች አሉ። ግን ያው እነዛ መከራዎች እንዲያበረቱን እንዲያጠነክሩን እንጂ ሰብረው እንዲያስቀሩን ወይም ደግሞ ተስፋ እንዲያስቆርጡን አንፍቀድላቸው። ያው እዚህ ሀገር ቀላል አይደለም፣ ብዙ ነገሮች አሉ። ግን ያን ነገር ተቋቁመን አቅማችንንና ኃይላችንን ምን ያህል ብዙ ነገሮች ማድረግ እንደምንችል ከዚህ በላይ ማሳየት አለብን ብዬ አስባለሁ። ያው ትንሽ የአሁኑ ወጣቶች ትንሽ ደክመናል፣ በትምህርትም ሆነ በተለያዩ ነገሮች ብዙም ፍላጎት እያየሁ አይደለም፣ በእኔም በአካባቢዎች የማገኛቸውም ጓደኞቼ። ስለዚህ ያው ለወጣቱ ማስተላለፍ የምፈልግ ብዙ አቅም እንዳላቸው አውቃለሁ፣ ወይም ብዙ አቅም እንዳለን አውቃለሁ። ከሰራን ከተማርን ብዙ ሀገርን መለወጥ የምንችል ልጆች አለን። ስለዚህ ያው ጠንክረው እንዲማሩ ጠንክረው ትልቅ ደረጃ እንዲደርሱና ያው ለቤተሰቦችም ደግሞ እነሱ እንዲያግዟቸው፣ የቤተሰብ እርዳታ በጣም አስፈላጊ ነው። ሲደክሙ እንዲያበረቷቸውና ያው እነሱም ያቅማቸውን እንዲፍጨረጨሩ ያው መልእክት አስተላልፋለሁ።
0: አዎ በጣም መጠንከር ያስፈልጋል። ኢየሩስ እንግዲህ በዚህ ሁኔታ ያለሽ በጥንካሬሽ በጣም ሁላችንም እናደንቃለን። ቤተሰቡም ቢሆን ያለበት ሁኔታ ቀላል አይደለም፣ ይህን ሁሉ እየተቋቋማችሁ ነው ያለ፣ ገና ብዙ ፈተና አለው። ሃይማኖት እስክትገኝ ድረስ እንቅልፍ የላችሁም፣ ግን ጎን ለጎን ደግሞ አሁን የሚያስደስት ነገር ሰምተናል። አዲስ እህት ተወልዳልሻለች እና መጀመሪያ እንኳን ደስ አላችሁ። ስሟንም ጽናት ነው ያላችኋት። እስኪ ስለ ሁኔታው አጫዎችን።
1: አዎ በቅርቡ አንድ እህት ከቤታችን ተቀላቅላለች። ስሟም እንደገለጽከው ጽናት ይባላል። ያው እንግዲህ ተስፋ የምናደርገው ያው የስሟም ትርጉም እንደሚናገረው ጽናት ማለት ያው ያለንበትን ሁኔታ በደንብ የሚገልጽ ስም ነው ብለን እናስባለን። ያው ሁሉም ልጅ የራሱ እድል አለው። እንግዲህ በእሷም እድል በዚህ ሁኔታ ውስጥ በህይወታችን ትልቅ ብርሃንና ትልቅ ደስታ እንደጨመረችው ያው ሃይማኖት ተመልሳ ደግሞ በእሷ እድል ትልቅ ደስታና ትልቅ ስኬት በህይወታችን እንደሚመጣ ተስፋ እናደርጋለን።
0: ጽናታችሁም ሌላውን ያጸናል። በጣም ጥሩ ስም ነው በእውነት። እንግዲህ ለአንቺም ለወላጆችም እንኳን ደስ አላችሁ እንላለን።
1: እናመሰግናለን።
0: ጥሩ ኢየሩስ፣ አሁንም ሃይማኖትን ማፈላለጉ ጎን ለጎን አለ፣ ትምህርት አለ፣ ለወደፊት ብዙ ሁኔታዎች አሉ፣ ህልሞች ይኖሩሻል። ወደፊት እቅድሽ ምንድን ነው? በትምህርቱ አለም ገፍተሽ ምንድን ነው መሆን የምትፈልጊው?
1: ያው ቅድም እንዳልኩት ወደፊት ያው ትልቅ ደረጃ መድረስ የምችል ልጅ ነኝ ብዬ አስባለሁ። ያው እስካሁን በደንብ ይህን ነው ብዬ ባልወስንም፣ ግን ያው በዩኒቨርሲቲ ደረጃ ሳይኮሎጂ ብማር በጣም ደስ ይለኛል። ቤተሰባችን ላይ በተፈጠረው ነገር ብዙ ችግር አይቻለሁ። የአማርኛ ሳይኮሎጂዎች፣ በአማርኛ ቋንቋ የሚያወሩ ሳይኮሎጂዎች እጥረት እና ብዙ የዚህ ሙያ እጥረት እንዳለ ስላየሁኝ ምናልባት በዚህ የሙያ ዘርፍ ልቀጥል እችላለሁ፣ ግን ያው እርግጠኛ አይደለሁም። ግን ያው ወደፊት ኢየሩስን ማየት ትልቅ ደረጃ ደርሳ ከቤተሰብና ከአካባቢ ካሉ ሰዎች አልፋ ሀገርን የምታግዝበት ደረጃ ያው እንደምደርስ ተስፋ አደርጋለሁ። ያው እደርሳለሁ።
0: ትደርሻለሽ። ይቻላል ደግሞ አሁንም ጥሩ ዘርፍ ነው የመረጥሽው፣ በስነ ልቦናው ዘርፍ ብዙ አገልግሎት ታደርጊያለሽ። ያሳለፋችሁት እያሳለፋችሁት ያለው ነገር ቀላል አይደለምና ጥሩ ህልም ነው ብዬ ነው ማምነው። እኔም በዚህ ብትቀጥይበት መልካም ነው። እንግዲህ እስራኤል ሀገር አዲስ ገቢ መሆንም ራሱን የቻለ ፈተና አለው እና እናንተ በመጣችሁ አጭር ጊዜ ውስጥ ያጋጠማችሁ ነገር ቀላል አይደለም። ያን ሁሉ ተቋቁማችሁ አንቺም በጥሩ መንገድ ነው ያለው። ሌላው ቤተሰብም ቢሆን ያው የሃይማኖት ጉዳይ ያዛችሁ እንጂ የተሻለ ቦታ ትደርሱ ነበረ። እስካሁን ጎን ለጎን ማፈላለጉ ትልቅ የቤት ስራ ቢሆንም እንዲያው እንደዚህ አይነት ነገር አዲስ ገቢነትን ለመቋቋም ችግሩን ለመቋቋም ምን ማድረግ ይገባቸዋል? አዲስ ገቢ ወጣቶች በተለይ ባንቺ እድሜ ያሉ?
1: አዎ፣ አዲስ ገቢ ሲሆን በጣም ብዙ ችግሮች አሉ። የሀገሩን የመልመድ ሁኔታ፣ የቋንቋውን የመልመድ ሁኔታ፣ የትምህርቶች ሁኔታ፣ ከሰዎች ጋር ባህላቶችን መልመድ፣ ይሄ በጣም ትልቁ ፈተናዎች ከሚባሉ ወይም እኔም ካሳለፍኳቸው ፈተናዎች አንዱ ነው። ያው ከሰው ጋር በባህሪ መግባባት ላይሆን ይችላል። ከኢትዮጵያ ያለውን ነገር ጥሎ እዚህ ከዜሮ አዲስ ህይወት መጀመር ትልቅ ይሄ ፈተና ነው። ቢሆንም ግን አዲስ ገቢ መሆናቸው ብቻ ምንም ነገር እንደማያግታቸው ወይም ምንም ነገር ወደ ኋላ እንደማያስቀራቸው ሰርተው ወይም ጥረው ማሳየት አለባቸው ብዬ ተስፋ አደርጋለሁ። ለዛም ምሳሌ የምር እንደኛ የእኛም ቤተሰብ መውሰድ እችላለሁ። ያው ከመጣን በሶስት አመታችን በማይሞላ ጊዜ ውስጥ ይሄ ነገር ቢሆንም ግን ያለንበት ወይም ደግሞ አዲስ ገቢ ነን አናቅም ብለን የተቀመጥንበት ሁኔታ የለም። የምንችለውን ነገር ከምንችለው በላይ እያደረግን ነው። ያው በህይወት ተስፋ መቁረጥ መፍትሄ ነው ብዬ ተስፋ አላደርግም። ያው አዲስ ገቢዎች ሲሆኑ እንዳልኩት በጣም ብዙ ችግሮች አሉ። ግን ያው ችግሩ ላይ ማተኮር ብቻ ሳይሆን ያን ችግሩን ፈተው እንዴት ነው ወደፊት ማየት የሚችሉት፣ ህይወታቸውን መቀየር የሚችሉት በትምህርትም ይሁን በስራ ዘርፍ፣ ያው እሱን በደንብ ጊዜ ወስደው ማሰብና ማየት አርቀው ያስፈልጋቸዋል። ያው የቋንቋ ችግርም ቢሆን ሁሉም ጋ ነው፣ እኛ ጋር ብቻ አይደለም። ያው ከኢትዮጵያ ብቻ አይደለም አዲስ ገቢዎች የሚመጡት፣ ከሌሎቹ ሀገሮች የሚመጡ አዲስ ገቢዎች አሉና ትንሽ ሳነጻጽረው ከኛ ከኢትዮጵያ የሚመጡ አዲስ ገቢዎችና ከሌላ አካባቢ የሚመጡ አዲስ ገቢዎች በጣም ልዩነት አለን። የኛ ህብረተሰብ ትንሽ የማፈር ትንሽ ወይም ደግሞ አላውቅም ይስቁብኛል እዋረዳለሁ በሚል ፍራቻ ብዙ መድረስ የሚችሉ ልጆች ከአላማቸው ወይም ደግሞ ከፍላጎታቸው ሲሰናከለው ያለውና ያ መሆን እንደሌለበት ብዙ ጊዜ ያስባል።

0: ልጆች አሉ። ስለዚህ የነሱ ተስፋ እኛ ነን። በትምርትም ዘርፍ በስራም ዘርፍ ብዙ ነገሮችን ስኬቶችን ማሳየት ይጠበቅብናል። ያንን ደግሞ ማድረግ የምንችለው እኛ ብርቱ ስንሆን እኛ ጠንካራ ስንሆን ነው። ስለዚህ ያው ዜጎቻችን ህዝቦቻችን ስለሚፈልጉን ያው ከነሱ ጎን የነሱን ራዕይ ለማሳካት ያው ቀን ከሌሊት ብንለፋ ብዬ መልእክት አስተላልፋለሁ ለወጣቶች። በርቱ ጠንክሩ ነው የምለው ለወጣቶች።
1: በጣም ጥሩ። ኢየሩስ እንግዲህ ህልምሽ ሁሉ እንዲሳካ እኛም መልካም እንመኝልሻለን። እህትሽም በቅርቡ እንድትገኝ እንመኛለን። ከኛ ጋር ለነበረሽ ቆይታ ከፍ ያለ ምስጋና እናቀርባለን። ሰላሙኝልን።
0: እኔም ለነበረን ቆይታ አመሰግናለሁ።
1: ያው የተከበራችሁ አድማጮቻችን ሳምንት በሌላ የወጣቶች ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደና ቆዩልን።
2: ከዚህ በመቀጠል ከወይዘሮ ምንታ ምራት ትርሳው ጋር ቃለ ምልልስ እናደርግ። በእርግጥ ቀደም ሲል ሰጠይ ባቀረብከው ሳምንታዊ ወጣቶች ፕሮግራም ላይ ወላጅ መቼም ለልጁ ስኬታማ ጥሩ ዜጋ እንዲሆን እድገት ከፍ እንዲል በህይወቱ እንዲሆን መቼም ማንኛውም ወላጅ ያስባልና ከወይዘሮ ብንታምር አትርሳው ጋር የምናካሄደው ልጆች ወላጆቻቸውን ስለማክበር የሚለው ቃል ነው። እና ወይዘሮ ብንታምር።
3: አቤት።
2: እንዴት ነሽ?
3: እግዚአብሔር ይመስገን። ጤና ይስጥልኝ። እንዴት ዋላችሁ? ለእናንተ ለአድማጮችም እንዴት ዋላችሁ? እንዴት አመሻችሁ? ላለሁኝ
2: እናመሰግናለን። በእውነትም በአንቺ ገንቢ የሆነ አስተያየት የምታስተላልፊያቸው መልእክቶች በጣም ጥሩ የሆነ አስተያየት ነው በአብዛኛው ጊዜ። ይህን በተመለከተ መቼም ከአንቺ ጋር የምናካሄደው ባለን ጊዜ የልጆች ወላጆቻቸውን ስለማክበር ሁኔታ ምን ትመክሪያለሽ? እንዳው
3: አዎ፣ እሺ፣ ከልብ አመሰግናለሁ እድሉን ስለሰጣችሁኝ ማለት ነው። ከዛ በመቀጠል ግን ያው ብዙ ጊዜ የምናያቸው ነገሮች ማለት ነው ወላጅ ማለት ድሮ በኢትዮጵያ በነበርነ ጊዜ በጣም ለእናት አባቶቻችን በጣም ክብር አለን ማለት ሲነሱ ማለት እንዴት ነው ሲመጡ እንኳን ሲገቡ ማለት ነው ተነስተን እናስቀምጣለን። እነሱ ሲነሱ ተቀምጠን ቆመን እንደዚህ አንገታችን ሰግደን ምናምን ነገር ነው የምናስቀምጣቸው በዚህና ነገር ግን እዚህ ጋር ያየሁት ማለት ነው ያው አሁን ማለት መቀየር ያለባቸው የሚባሉ ባህሎች አሉ፣ መቀየር የሌለባቸው ባህሎች አሉ። የኛ ማህበረሰብ ማለት ነው ምን እንትን ምን ያለባቸውና ትንሽ እዚህ እናት አባት ላይ ክብር ከሚለው ላይ ግን ትንሽ በወጣቱ ክፍል ማለት ነው በእርግጥ ትላልቆች ያው ክብሩ እንዳለ ነው። ነገር ግን በእኛ በወጣቶች ክፍል ማለት ነው ትንሽ ትምህርት መሰጠት አለበት ብዬ ስለማስብ ነው። እናት አባት ማለት ውጭ ላይ ወጣው እንኳ ማውራት አይችሉም ማለት ያው የቋንቋው ኤብራይስ ስለሆነ ኤብራይስ የማይችሉ ሰዎች ትላልቆች፣ አዛውንቶች እነሱ ደግሞ ከቤት መጣው ማለት ነው በሚያወሩበት ሰዓት እና እንዲሁም እንትን በሚሏቸው ሰዓት ማለት ነው ያው ትንሽ ያለ መግባባት ይኖራል፣ ያለ መከባበር ይኖራል እና ይሄ ነገሮች ማለት ነው ከኢትዮጵያ የነበሩ ነገሮች መቀየር የለባቸውም ብዬ ስለማስብ ማለት ነው እነሱ ነገሮች ቢኖሩ በጣም ጥሩ ነው ብዬ አስባለሁ ማለት ነው። ምክንያቱም ከውጭ ያው ስለማያወሩ በአማርኛ ቋንቋ ስለማያወሩ ምናምን እዚህኛ ደግሞ ከቤት ማለት ነው ብናዳምጣቸውና ብናከብራቸው በጣም አሪፍ ነው ብዬ ስለማስብ ያው ዛሬ እንደዚህን አስተያየት እንትን ያልኩትኝ ማለት ነው።
1: አዎ፣ በጣም የሚያስፈልግ ነገር ነው፣ ማክበር አለብን። አሁን ችግሩ ምንድን ነው? እዚህ ሀገር ከመጣን በኋላ አንድ ባህሉን ረሳን፣ ሁለት ደግሞ በፊት እንኳን ትልቅ ሰው በአንድ ወር እንኳን ቢበልጠን የምናከብረው አሁን ትልቅ ሰውም አናከብርም፣ አንሰማ፣ አናዳምጥም። ለምሳሌ አሁን ወላጆቻችን ሲያወሩን ችግሮቻቸውን ወይም ደግሞ እንዲህ ቁጭ ብለን እንኳን እኛንን ዝም ብለን ስሙን የምንላቸው እንጂ እነሱን አናዳምጣቸውም። እና እንዴት ነው ማስተካከል ያለብን?
3: እሺ፣ እሱን ማስተካከል ያለብን እንግዲህ በማዳመጥ ነው ማለት ነው። የድሮ ባህላችን ማለት ነው መቀየር ያለብንን ባህሎች ማለት ነው እዚህ ጋር አይደለም መቀየር ያለብን፣ ባለማዳመጥ ወይም ደግሞ ባለማክበር አይደለም እንትን ማለት ያለብን ማለት ነው። አሁን ለምሳሌ እኛ ምንድን ይባል ምን እንላለን ብዙ ጊዜ ማለት ነው ያው ልብ እንደምናደርገው ሁላችንም ባህሉን የነጩን ባህል እንትን ማለት አለብን ተነሱ ጋር መቀላቀል አለብን ምናምን እያለን እንትን እንላለን አይደለ? ነገር ግን ያንን የምናደርገው ማለት ነው በሚገባው መሰረት እንጂ በማይገባው አይደለም። ለምሳሌ

0: እኛ ኢትዮጵያውያን ማለት ነው የምንታወቀው በክብር ነው። እናት አባቶች እና ከበር ትልቃችንን እንኳን በሚገርም ሁኔታ ጋሽ ጓጓ ያያ እንደዚህ ይያልን ነው ምን እንት ምንለው ወይ ማናቃቸው ሰዎች ደግሞ ያያ ከሌ እንደዚህ ይያልን ነው
1: ዛሬ ማያቀረና ስም አሳጥረን አንዳንድ ጊዜ እንደውም ከስሙ ጋር ማይሄድ አሳጥረን ምንጠራበት ነገር ሁሉ አለ። በተለይ ከተማ አካባቢ ያለው በአዲስ አበባ ያለው ማይገናኝ ስም ዋናው ስም ጥሮ ስታቆላምጠውም እኮ ስምክን ተንተርሶ መሆን አለበትና ያ የክብሩ ነገር ቀርቶ አሁን ዘመናዊነት ደግሞ እንደዛ ሆኗል።
2: እንዴስ ብሎ ነው ሰጥዬ ግብት ባሉ ማለት ነው ሰጥዬ እሺ
1: መባል ካለበት እንደዛ አሁን ለምሳሌ ኤስ ምናምን በእንግሊዘኛ የመጥራት ኢሻየ ዋይ ምናምን እንደዚህ ማይሆን ነገር ከባህላችን ጋር የለም።
0: ለምሳሌ ብዙ ጊዜ ማለት ነው አንዳንዴ ምን ተቀም አሁን ለምሳሌ እኔ ብዙ ሰዎች ወይም ደግሞ የሚያቀርቡ ሰዎች ወይም የሚያቆኙ ሰዎች ቤተሰብ ለበል ምን ከይሉኛል ማለት ነው ምን ከይሉኛል ይሄ ምንድነው ከስሜ ጋር የተቀራረበ ስለሆነ ተቃራኒ ሊሆን አይችልም። ለምሳሌ ሰጠብንል ያው የስከስሙ ጋር የተቀላቀለ እንትን ያለ ስለሆነ የተቀራረበ ስለሆነ ያው ባጭሩ የተጠራው ነው ማለት ነው። ነገር ግን አንዳንዴ ማለት ነው ሰጠኛላቸው ነገሮች ዋይ
1: አን ሰለሞን የሚባል ሰው ሰለይም የሚባል ሲችል ሶል ሲሉ ሰምቻለሁ።
0: እና ሆን እውነት ለመናገር ልክ እንደኔ እንዴት አርግልብ እንዳደረከው ራሱ ነው
2: ቆጥሩ ነው እኮ እኔ እንደማስበው በሚያቀራርብ ነገር ነው
1: አይደለም። አንዳንዴ ባህልህን ስትጠብቅ አንዳንድ ነገር አንቻሉ እኛ ዘመናዊ ነን ብለን ስናመጣ ቀስ በቀስ ይለመድና ይረሳልና አሁን ሰለሞን የሚባል ሰው ካለ ሰሌ ብንለው ጥሩ ነው ግን ሶል ምን አገናኝ?
0: አዎ እሱ እኮ ነው ከስሙ ራሱ እንትን ግንኙነት ራሱ የለው እሱ እና ስለዚህ ማለት ነው ይሄንኝ ነገሮች ያው
2: ምንታምርዬ ወዘሮ ምንታምር
0: አቤት
2: አሁን አንቺ በውቅ የሚያቀርብ ሰው ምንታምርዬ ቢልሽ ምን ይስማሻል?
0: አረ ደስ ይላል። አይ ምንታምርዬ ማቆ ችግር የለውም
2: እኔ ደግሞ ይሽዬ ምንኛሉ እና
0: እሱ ምንታምርዬ ጎለ ምሳሌ ምንታምርዬ ያው እንግዲህ የኔ ምንታምር እንደማለት አይነት ይመስለኛል። እንደዚህ አይነት ነገሮች
2: ፒርጉን ይሩታል በብራይስ ፒርጉን።
0: እኔ ምንም ችግር አለው ብዬ አላስብም። ነገር ግን አሁን ለምሳሌ ምንት የሚባለውን ማለት ነው ሌላ ነገር ቢሉኝ ኪሩ ልቀበለው አልችልም ግብቷል። ነገር ግን ማለት ነው አንዳንዴኛ ወደ ቀድሞ ጥያቄ ስንመለስ ማለት ነው አግባብ በሆነ ነገር ብንል አግባብ የሆኑ ነገሮችን ብንጠቀምባቸውና መቀየር ያለብን ነገር ካለ ደግሞ በመቀየር በሚችል ኪሉ መቀየር አለብን ብለን በመናስባቸው ይሆኑ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም መቃን ካልን ወይም ደግሞ ያራዳ ልጅ እንደሚባለው አለ አይደል ያራዳ ልጅ መሆን ከፈለግን ማለት መሆን ባለብህ እንትን እንጂ በሌለበት ነገር ይሄ ተገቢ ነው ብዬ አላስብም።
2: እሺ ጥሩ።
0: አዛ በመቀጠል ግን ቤተሰብ ያው ቤተሰቦችን የማክበሩ እናት አባትን እናዳምጣቸው እውነት ለመናገር ማለት ነው ከራሳችን ጀምረን ከሁላችንም ማለት ነው በርግጥ ይገበኛል አገሩ ያው ስራ ነው ወጣቱ ስራ ነው ሁሉ ነገር እንትን ነው ጊዜ የለም ግን ጊዜ ባለችን ሰዓት በስልክም ቢሆን ከተቻለ ሂዶም ቢሆን ማለት ነው በተለይ ትላልቅ ሰዎች ማለት ነው ማዳመጥ መስማት በጣም አሪፍ ነውና ለሁላችንም ይሄን አይነት ምክር እሰጣለሁ ማለት
2: ነው። አሁን እዚህ ላይ መላ ህብረተሰብ ለምሳሌ እስራኤል ህዝብ ሁሉም አዲስ ገቢ የሚያስተናግድ ህዝብ ነውና የቋንቋ ልዩነት አለ። ሁሉም ማስተማር አዲስ ገቢዎቹን መጥቶ ልጆች ትልት ወላጆች ትላልቅ ሰዎች ከብዙ አመት ቆይታ በኋላ ተወልዶ ባደጉበት ሀገር ቋንቋቸውን አማርኛ በህይወታቸው በተፈጥሮ ዕውቀት ያላቸው ስላላቸው አስተናጋጆችም እስራኤላውያን ልበላቸው ተማሪው ልጆችም ብቻ ሳይሆን እነሱም እንደ ቋንቋ የብራይስጥ በተጣራ ሁኔታ የማይናገር ሰው ከሆነ እንደ ደደብ የሚያዩ ሰዎች አሉ። ገብቶሻል? ልጆቻችን ደግሞ እንደነሱ በተጣራ ሁኔታ ብራይስጥ ካልተናገር ደግሞ ትንሽ አናሳ አድርጎ ይመለከታሉ። ይሄን ነገር እኮ በትምህርት መቀየር ያለብን ይመስለኛል።
0: በትምህርትም መቀየር አለብን። በነገራችን ላይ አቶ ይሻየው እያመጣኸው እንትን ጋዜ ማለት ነው በጣም አሪፍ እንትን ነው። ድሮ በኢትዮጵያ በነበርነ ጊዜ እኮ እናት አባቶቻችን ማለት ነው ትላልቆች ማለት ነው ማንም ገብቶ ክፍል ላይ ተቀምጦ የተማረ ሰው የለም። በነገራችን ላይ እናት አባቶቻችን ናቸው ብዙ ሰዎችን ፊደል እያስቆጠሩ ስማቸውን አጽፈው እስከ ሊቀመንበር ድረስ እና እንዲሁም አገርን እስከ ማለት ድረስ ራሱ ከንቲባ እስከ መሆን ድረስ ራሱ የደረሱ ሰዎች አሉ። ያ ጥረት ምንድን ነው? ተምረው ሳይሆን አንደኛ ክፍል ሁለተኛ ክፍል እስከ 12ኛ ክፍል ድረስ ወይም ዲግሪ ጭነው ሳይሆን እናት አባቶቻችን ማለት ነው እናት አባቶች ፊደልን አስቀምጠው ስላስተማሩ ብቻ ማለት ነው። ስለዚህ ይሄ ነገሮች ራሱ መረሳት የለባቸውም። እዚህ መጣው ማለት ነው ቋንቋው ስላልገባቸው ወይም ደግሞ ስለ እንትን ስላል አዲስ ስለሆነባቸው ማለት ነው እነሱ ብስሎች አይደሉም ማለት አይደለም። ያልተማሩ እንትኖች ናቸው ማለት አይደለም። በጣም ይገባቸዋል፣ ያውቃሉ።
1: ልክ ነሽ። በህይወትም እያሉ እናክብራቸው፣ እናመስግናቸው፣ የሚያስፈልገውን ነገር እናደርግ፣ እናዳምጣቸው። ሲያልፉ አይደለም እየየ ማለት ያለብን እና እናመሰግናለን። በሌላ ጊዜ ደግሞ ሰፋ አድርገን ነው የምንዋይበት። ምጣበ
0: ሰጠኝ፣ አመሰግናለሁ። አዎ የኔ ምልክት ይሄ ነው ማለት እየለሉ ነው ማለት ነው። በየጊዜው እየየ ከማለት ይልቅ እኛ እነሱን ትኩረት አድርገን ማዳመጥ አለብን፣ መስማት አለብን፣ ማክበር አለብን ማለት ነው እያሉ አዝ ከለሉ በኋላ ግን ምንም ነገር የሚሰራላቸው ነገር የለም ለነሱ። አመሰግናለሁ። ለእናንተም ላቶ ይሻየው በለ
2: እኛን በከልብ እናመሰግናለን። ወይዘሮ ምንታምር አትርሳው።
1: እሺ እንግዲህ መልካም ምሽት። እናመሰግናለን የተከበራችሁ አድማጮቻችን። ምሽቱ ፕሮግራማችን እዚህ ላይ ተጠናቀቀ። ለቴክኒክ ባለሙያችን ሂሌል ጉትማን እናመሰግናለን። እንግዲህ ጨዋታው ከሁለት ሰዓት በኋላ ይጀምራል፣ በሜክሲኮ እና ደቡብ አፍሪካ መካከል የሚደረገው። መልካም እድል እንላለን። የሞንዲያል ዜማ የተዘጋጃለ በካን እሱን እንጋብዛለን። ሻየሁ እንግዲህ
2: በጣም ጥሩ ጥሩ የስፖርት ዘመን የእግር ኳስ ይሁንልን። በደህና ደሩ።
1: ደህና ደሩ።